እዚ ሰላምታና ተቐበሉ ፈንውና ኣብ ምክታል እትርከቡ ዝኽበርኩም ተዓዘብትና ከመይ ትውዕሉ ንሎም ረቡዕ 9 መስከረም ሰዓት 5 ዝተዳለወ ሃገራውን ዜናታት ሒዝናልኩም ቀሪብና ዘለና ሮቤል በረኸት ምስ ኣቕራቢት ቋንቋ ምልክት ሰናይት በረኸት ብምዃንና ንምክታልኩም ብክብርን ዓደምና ብቐንዲ ርእሲ ዜና ንፍልም። ባንኪ ኤርትራ ሎሚ 9 መስከረም ንምንቅስቓስ ባጢራ ናቕፋ ዝምልከት ሕጋዊ ምልክታ ኣውፅኡ። ፌደሬሽን ቅድድም ኣግማል ኣብ ምቁፃር ሓይሊ ዝህቡ መድሃኒታት ስፖርት ዘሎ ኣፍሉጠን ምብራኽ ዓውደ ዘተ ወዲቦ። ኣብ ኣፍዓበትን ከባቢኣን ኣብ መደባት ልምዓትን ቀጻልነቱን ኣኼባታት ተኻይዶ። ኣሜሪካን ኢራንን ዘካየደዎ ምልውዋጥ መጥቃዕትታት ሎሚ 9 መስከረም ቀጺለንኦ። ኣሜሪካን ኮሎምቢያን ኣብ ሓያሉ ፅላታት ብሓባር ክሰርሓ ዝኽእለን ስምምዕ ተፈራሪመን። ጀርመን ዩክሬን ፓትሪዮት ዝተሰሜየ ስርዓተ ፀረ ሚሳይል ከም ትልእኸላ ኣፍሊጣ። ዝርዝር ዜና ባንኪ ኤርትራ ንሕጋጋት ምቅስቓስ ባጢራ ናቕፋ ዝምልከት ሕጋዊ ምልክታ ቁፅሪ 134/2026 ኣውፅኦም። እዚ ሎሚ 9 መስከረም ኣብ ጋዜጣ ኣዋጃት ኤርትራ ተሓቲሙ ዝወፀ ሕጋዊ ምልክታ 4 ዓንቀፃት ዝሓዘ ኮይኑ ምንቅስቓስ ባጢራ ናቕፋ ብባንክታትን ፊናንሳዊ ትካላትን ክካየድ ስለ ዝግባእ ብውልቀሰብን ብሕታዊ ትካላትን ንዝተወሰነ ግዜ ክተሓዝ ንዝኽእል መጠን ጥረ ገንዘብ ዘነፅር እዩ። በዚ መሰረት ዝኾነ ውልቀ ሰብ ልዕሊ 25,000 ናቕፋ ኣብ ደረጃ ሓ ዝተመደበ ብሕታዊ ትካል ልዕሊ 50,000 ናቕፋ፣ ኣብ ደረጃ ለ ዝተመደበ ብሕታዊ ትካል ልዕሊ 100,000 ናቕፋ፣ ኣብ ደረጃ ሀ ዝተመደበ ብሕታዊ ትካል ድማ ልዕሊ 150,000 ናቕፋ ጥረ ገንዘብ ካብ 15 መዓልትታት ንላዕሊ ኣብ ኢድ ክሕዝ ከም ዘይፍቀድ ተደንጊጉሎም። ቅቡል ብዘይኮነ ምክንያት ልዕሊ እዚ ዝተጠቕሰ ፍቁድ መጠን ጥረ ገንዘብ ካብ 15 መዓልትታት ንላዕሊ ዝሓዘ ውልቀ ሰብ ይኹን ብሕታዊ ትካል ሕጋዊ ስጉምቲ ከም ዝውሰዶ እቲ ሕጋ

0: ኣሕመድ ተኽለ ኣብ ዘስምዖ ቃል እቲ ኣጋጣሚ ዓውዲ ስፖርት ቅድድም ኣግማል ካብ ተጠቃምነት ውጉዝ መድሃኒታት ስፖርት ማለት ዶፒን ናፃ ኮይኑ ዝምዕብለሉ ባይታ ንምጥጣሕ ኣገዳስን ሓጋዝን ምዃኑ ገሊጹ። ክኢላ ምቁፅፃር ሓይሊ ዝህቡ መድሃኒታት ፋርማሲስት ኣስመሮ በራኺ ድማ ንታሪካዊ ድሕረ ባይታ ሓይሊ ዝህቡ መድሃኒታት ስፖርት ሳዕቤናቶም ኣብ ተጠቀምቲ ዝርዝራዊ ምደባ ውጉዛት መድሃኒታት ከምኡውን ኣገባባት መርመራን ተራ ተወዳደርቲ ኣትሌታትን ዝመልከት ስንፍልጠታዊ ኣስተምህሮ ኣቕሪቡ። ተሳተፍቲ ኣብ ዝሃቦ ርእቶ እቲ ዓውደ ዘተ ዕሙቕ ዝበለ ኣፍልጦ ክረኽቡ ከም ዝሓገዞም ብምጥቃስ ዝውደብ ውድድራት ቅድድም ኣግማል ካብ ተጠቃምነት ሓይሊ ዝህቡ መድሃኒታት ናፃ ክኸውንን ብቕዓት ንውድድር ዝቐርቡ ኣግማል ንምሕላውን ሓጋዚ እጃም ከም ዝህልዎ ገሊፆም። ኣብ ኮሚሽን ባህልን ስፖርትን ሓላፊ ምሕዳርን ፋይናንስን ሌተናል ኮሎኔል ሳሙኤል ፀጋይ ንክእለታትን ተሳተፍትን ድሕሪ ምምስጋን ሃገራዊ ፌደሬሽን ቅድድም ኣግባል ኣብ መጻኢ ምስ ሃገራውያንን ወፃእተኛታትን ናይ ስራሕ መሻርክቲ ብምውሃድ ተመሳሰልቲ ኣፍልጦ ዘዕብዩ መደባት ንምውዳብ ክሰርሕ ኣዘኻኺሩ። እዚ ከምዚ ኢሉ እንከሎ ፌደሬሽን ቅድድም ኣግማል ኤርትራ ኣብ 2026 ንዝተዓመ መደባት ስራሕ ብምግምጋም ኣብ ውጥን ስራሕ 2027 ዝዘተየሉ ኣኼባ ብ8 መስከረም ኣካይዶ።
1: ኣብ ኣፍዓበትን ከባቢኣን ገምጋም ትግባረ መደባት ልምዓት ብምክያድ ቀፃል ነቱን ምርግጋት ዝዓለመ ኣኼባታት ተቐኒዑ። እቲ ብኣመሓዳር ንኡዘባ ኣፍዓበት ኣቶ ኣሕመድ መሓመድ ኑር ረጀብን ብሓላፊ ኣገልግሎት ትምህርቲ ኣቶ ሙሳ ኣደምን ካብ 4 ክሳብ 6 መስከረም ዝተመርሐ ኣኼባታት ብቐንዱ ኣብ መደባት ምዕቃብ ማይን ሓመድን ቀረብ ኤሌክትሪክ ሲቲ ማሕበራዊ ኣገልግሎታት ከምኡውን ኩነታት ክራማትን ሕርሻን ዘተክረ ነይሩ። ኣዋህዲ መደብ ንኡስ ርቡሕ ቃፅዖ ሕርሻ ኣብቲ ንኡስ ዘባ ክኢላ ልምዓት በቕሊ ኣቶ ዓብዱራሕማን ያቆብ ኣብ ዝሃቦ መግለፂ ካብ 224 ጀመረ ትግባረ መደብ ንኡስ ርቡሕ ቃፅዖ ሕርሻ ካብ ንኡሽቶ ቃፅዖ ብርኩት ምህርቲ ንምርካብ ዝዓለም ሜላ ከም ዝኾነን ኣተባብዓ ኮይኑ ከም ትረኽበን ብምጥቃስ ኣብ ረብሓታቱ ዘተኮረ መግለፂ ሂቦም። ኣብ ንኡስ ዘባ ጊንዳዕ ትርከብ መደበር ፈልሲ ማያድክሞም ሎሚ ዓመት ዝሰላሰል መደባት ምግራብ ንምዕዋት እኹል ፈልስታት ኣዳልያ ምህላዋ ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ ኣማኒኤል ኪዳነ ሓቢሮም። እቲ ፈልስታት ኣብቲ ዝድለ ደረጃ ንክበፅሕ ከከም ዓይነቱ ካብ 1 ወርሒ ክሳብ 4 ኣዋርሕ ከም ዝወስድ ብምግላፅ ምንቁልቃል ትሕዝቶ ትሕተ ባይታዊ ማይ ግን ነቲ ናይ ምድላው ፈልስታት ዓቕሚ ከም ዝደረቶ ኣረድኡ። ዝበዝሐ ዝዳሎ ፈልስታት ምስቲ ከባቢ ዝሰማዕ መበቀላዊ ከም ዝኾነ ብምጥቃስ ድማ እዚ ብቐንዱ ነቲ ሓደጋ ምፅናት ዘንፀላለዎም ዓይነታት ኣግራብ ንምትካ ዓብ ኣስተዋፅኦ ከም ዘለዎ ዛጊት ኣብ ኣብያተ ትምህርቲ፣ ኣብያተ እምነት፣ ትካላት መንግስትን ጎደናታትን ዝተተኽለ ከዓ ኣብ ፅቡቅ ደረጃ ከም ዝርከብ ገሊፆም። ኣካይድ ስራሕ ናይታ መደበር ፈልሲ መንእሰይ ዮናስ ግርማይ ወገኑ ተራ ናይታ መደበር ኣብ ንጥፈታት ምግራብ ዓብዪ ከም ዝኾነ ብምሕባር ዜጋታት ንዝተኸልዎ ፈልስታት ጉቡእ ምክታልን ክንክንን ክገብርሉ ተላብዩ። ኣብ ንኡስ ዘባ ባረንቱ እትርከብ ቤት ትምህርቲ ማእከላይን ካልኣይን ደረጃ ቢሻ ኣብ ሃገራዊ መልቀቕ ፈተና 12 ክፍሊ ማለት ማትሪክ ንዝተዓወቱ ተምሃሮኣ ሸሊማ። ብ6 መስከረም ኣብ ዝተኻየደ ስነ ስርዓት ካብ 3 ክሳብ 3.8 ዘመዝገቡ 11 ተምሃሮ ታብሌት ሙሉእ 4 ዘምፁ 4 ተምሃሮ ድማ ላፕቶፕ ተሸሊሞም። ርእሲ መምህር ለገሰ ሓድሽ ኣብ ዝሃቦ መግለፂ ተረኺቡ ዘሎ ዓወት ውፅኢት ፃዕርን ተወፋይነትን ተምሃሮ መምህራንን ወለድን ከም ዝኾነ ብምብራህ ተምሃሮ ንናይ ኮሌጅ ትምህርቶም ምድልዋት ንክገብሩ ምስ መስርሕ ምምሃርን ምስ ትምሃርን ዘተኮረ ናይ ምኽርን ማዕዳን መደባት ከም ተሰርዓሎም ኣረዲኦም። ኣመሓዳር ንኡስ ዘባ ባረንቱ ኣቶ ተስፋ ኣለም ባህታ ኣብ ዘመሓላለፎ መልእኽቲ መንገዲ ትምህርቲ ነዊሕን ሓያልን ዓቕሊ ተወፋይነትን ዝሓትት ከም ዝኾነ ብምጥቃስ ተምሃሮ ኣመዝጊቦም ንዘሎ ውፅኢት ምዕቃብ ናብ ዝለዓለ ደረጃ ንክበፅሑ ክፅዕሩ ኣዘኻኺሮም። ፀሓፊ ህግደፍ ዞባ ጋሽፓርካ ኣምባሳደር መሓመድ ኣሊ ጃብራን ሓላፊ ጨንፈር ትምህርቲ መምህር ኢያሲን መሓመድን ብወገኖም ብሉፃት ንምትባዕ ዝግበር ፃዕሪ ብካልኦት ኣብያተ ትምህርቲ እውን ክሰዓብን ቀፃልነቱ ክረጋገፅን ኣተሓሳሲቦም። ማእከላይን ካልኣይን ደረጃ ቤት ትምህርቲ ቢሻ ካብ 223 ክሳብ 226 ብድምር 176 ተምሃሮ ከም ዝሸለመት ሰነዳታ የነፅር። እስዕብ ዜና ወፃኢ እዩ። ምሳና ፅንሑ። ዜና ወፃኢ። ኣሜሪካን ኢራንን ዘካየዶ ምልዋጥ መጥቃዕታት ናብ ሎሚ 9 መስከረም ኣብ ዘውግሒ ለይቲ ቀፂለንኦም። በዚ መሰረት ማእከላይ እዚ ኣሜሪካ ኣብ ልዕሊ 5 ናይ ነዳዲ መራኽብ ኢራን መጥቃዕቲ ከም ዘካየደ ክሕብር ከሎ ሓለዋ ሰውራ ኢራን

ድማ ኣብ ልዕሊ ክልተ መራኽብ ኩናትን 8 ናይ ነዳዲ መራኽብን ኣሜሪካ ናይ መልሲ ግብር መጥቃዕቲ ከም ዝፈፀመ ገሊፆም። ብዘይካዚ ኣብ ዮርዳኖስ ኣብ ልዕሊ ዝርከብ መዓስከር ኣሜሪካ ናይ ሚሳይል መጥቃዕቲ ከም ዘካየደ ሓለዋ ሰውራ ኢራን ኣፍሊጡሎም። ሓይሊ ኣየር ዮርዳኖስ ካብቲ ዝተተኮሰሉ 20 ሚሳይላት ኢራን ነቲ 18 ዕላምኡ ከይወቅአ ከም ዘምከኖ ክሕብር እንከሎ፣ ኢራን ግና ነቲ ዝድሊ ዕላማ ከም ዝሃረመ ኣረዲኣ። እዚ ብኸፊል ዓሪፉ ድሕሪ ምፅናሕ ዝቕፅል ዘሎ ምልውዋጥ መጥቃዕትታት ንፀጥታ ዞባ ማእከላይ ምብራቅ ብሓፈሻ ንፀጥታ መፀባበ ሆርሙዝ ድማ ብፍላይ መሊሱ ኣኽሪርዎሎም። ከም ሳዕቢኑ ዋጋ ነዳዲ ብደረጃ ዓለም ንበርሚል ኣስታት 100 ዶላር ከም ዝበፅሐ ማዕከናት ዜና ኣቃሊሐን። ኣሜሪካን ኮሎምብያን ምምዕባል ቁጠባን ፀጥታን ኣብ ዝርከብዎም ሓያሎ ፅላታት ብሓባር ክሰርሓ ዝኽእለን ስምምዕ ከም ተፈራረማ ሓቢረን። እቲ ስምዕ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ትማሊ 8 መስከረም ምስ ላዕለ ወሰመ እዚ ኮሎምብያ ኣብ ዘካየዶ ርክብ እዩ ተበፂሖም። እዚ ኣብ ኮሎምብያ ዝተኸተመ ክልታዊ ውዕል ንምምዕባል ብርቂ ማዕድናት፣ ህንፀት፣ ንሰላማዊ መዓላ ዘገልግል ኒኮሎሳዊ ትካላት፣ ናፃ ንግድን ምቁፅፃር ዘይሕጋዊ ምስጋር ዕፀፋ ርእስን ዘጠቃልል ምዃኑ እውን ተገሊጹሎም። እቲ ነፃ ንግዳዊ ውዕል ንመጠን ቅረፅ ብልዕሊ 80 ሚእታዊት ዘጉድል ምዃኑ ኣብ ምብዕባል ንግዳዊ ዝምድና ክልትኤን ሃገራት እወታዊ ተራ ከም ዝህልዎ ይእመት። እዚ ከምዚ ኢሉ እንከሎ ኣሜሪካ ንኮሎምብያ ኣብ ፀጥታዊ መዳይ ዝውዕል 1 ቢልዮን ዶላር ደገፍ ክትገብረላ ምዃና ኣፍሊጣ። ጀርመን ንዩክሬን ፓትሪዮት ዝተሰሜየ ስርዓተ ፀረ ሚሳይል ብህፁፅ ከም ትልእኸላ ኣፍሊጣ። እዚ ብቐጥታ ካብ መኽዘን ኣፅዋራ ዝለኣኽ ዘመናዊ ፀረ ሚሳይል ነቲ ሩስያ ኣብ ልዕሊ ዩክሬን ተካይዶ ዘላ መጥቃዕትታት ንምግታዕ ሓጋዝ ምዃኑ ሚኒስተር ምክልኻል ጀርመን ቦሪስ ፔስትሪዮስ ገሊፆም። እቲ ፀረ ሚሳይል ኣብ ዝሓፀረ እዋን ናብ ዩክሬን ክበፅሕ ምዃኑ ዝገለፀ ሚኒስተር ፔስትሪዮስ ሃገሩ ተወሳኺ ድሮናትን ተተኮስትን ከም ትልእኸላ እውን ኣነፂሩሎም። ጀርመን ንዩክሬን ክትገብሮ ፅንሐት ወተሃደራዊ ደገፍ ብዓይነትን መጠንን ክብ ክተብሎ ምዃን እያ እትገልጽ። ድሕሪ 2022 ኣስታት 58 ቢልዮን ዶላር ዝግመት ወተሃደራዊ ደገፍ ንዩክሬን ዝለኣኸት ጀርመን በቲ መጠን ድሕሪ ኣሜሪካ ካልአይቲ ተሰሪዓላ። ኣሜሪካ ውሽጢ እዚ 4 ዓመታት ንዩክሬን ኣስታት 75 ቢልዮን ዶላር ወተሃደራውን ፀጥታውን ሓገዝ ከም ዝለኣኸተላዮም ፀብፀባት ዝጠቕሱ። ሽዱሽተ ሃገራት ኤውሮጳ ማለት ሽወደን፣ ፊንላንድ፣ ኖርዌይ፣ ደኒማርክ፣ ፈረንሳን ኢጣልያን ከካየድዎ ፅንሓ ብኤሌክትሮኒካዊ መሳርሒታት ዝተደገፈ መስርሕ ምምሃርን ምስትምሃርን ናብ ወረቀት ንምምላሱ ይሰርሓ ከም ዘለዋ ገሊፀን። እተን ሃገራት ነዚ ስጉምቲ ዝወስዳ ዘለዋ ብደገፍ ኤሌክትሮኒካዊ መሳርሒታት ክካየድ ፀንሐ መስርሕ ምምሃር ንብቕዓት ተምሃሮ ከም ዝነከዮ ድሕሪ ምግምጋሜን። ብተንቀሳቃሲ ቴሌፎናት፣ ተለታትን ካልእ ኤሌክትሮኒካዊ መሳርሒታትን ዝሰላሰል መስርሕ ትምህርቲ ብፍላይ ንናይ ምፅሓፍ፣ ምንባብ፣ ምስካርን ምስትውዓለን ዓቕሚ ተምሃሮ ዘዳኽም ኮይኑ ከም ዝረኽቦ እየን ገሊፀን ዘለዋ። ተምሃሮ ብመንገዲ ኤሌክትሮኒካዊ መሳርሒታት ምስ ማሕበራዊ መራኸቢታትን ብቐረባ ክረኸቡ ስለ ዝኽእሉን ካብ ስሩዕ ትምህርቶም ከም ዝጥምዘዙ ዝለዓለ ተኽእሎ ከም ዘለዮም ዝጥቀስ። ነቲ መደብ ንምትግባር ባጀት ሰሊዐን ተበጊሰን ምህላወን ዝፍለጥ ኮይኑ ኖርዌይ ብዝወሰደቶ ስጉምቲ ዛጊት 96 ሚእታዊት ናይቲ ኣብ መባእታ ደረጃ ዝካየድ መስርሕ ትምህርቲ ብወረቐት ቀይራቶላ። ብኤሌክትሮኒካዊ መሳርሒታት ዝካየድ መስርሕ ትምህርቲ ግቡእ ምክትታልን ምመያን ምስ ዘይግበረሉ ካብ ጥቕሙ ጉድኣቱ ከም ዝዓብዮም ክኢላታት ዝጠቕሱ። ብሪጣንያ ነቲ እስራኤል ኣብ ምዕራባዊ ገማግም ትኽተሎ ዘላ ዘይሕጋዊ ፖሊስታት ብምቋም ኣብ ልዕሊኣ እገዳ ከም ዝወሰነት ሓቢራ። እቲ እገዳ ካብቲ እስራኤል ብዘይሕጋዊ መንገዲ ዜጋታት ኣስፊራትሉ ዘላ ምዕራባዊ ገማግም ናብ ሃገሩ ዝኣቱ ፍርያት ዝኽልክል ምዃኑ ሚኒስትር ጉዳያት ወፃኢ ብሪጣንያ ኤድ ሚሊባንድ ገሊፆም። እቲ ስጉምቲ እስራኤል ኣብ ምዕራባዊ ገማግም ኣባይቲ ክትሃንፅ ዘኽእላ ገንዘባዊ ንዋታውን ክኢላውን ደገፍ ንዝገበሩ ውድባት ትካላትን ውልቀ ሰባትን ከም ዘጠቃልል ተሓቢሩ። ብዘይካዚ ሃገሩ ንእስራኤል ክትገብሮ ንፅንሐት መሸጢ ኣፅዋር ከም ትድርቶ ሚኒስተር ሚሊባንድ ኣጠንቂቑ። እስራኤል ኣብ ምዕራባዊ ገማግም ተሃንፆ ዘላ ዘይሕጋዊ ሰፈረታት ንኣህጉራዊ ሕጊ ዝጥሕስ፣ ንፍታሕ ክልትኤን ሃገራትን ንህላወ ፍልስጥማውያንን ኣብ ሓደጋ ዝእቱን ምዃንያ ብሪጣንያ እትወቅስ። እስራኤል ከም መልሲ ግብር ናይቲ ኣብ ልዕሊኣ ዝተወሰነ እገዳ ኣብ ከተማ ኢየሩሳሌም ንዝርከብ ቆንስል ብሪጣንያ ክትዓፅዎ ምዃና ሓቢራላ። ብሪጣንያ ኣብ ዝሓለፈ ዓመት ንርእሰ መምሕዳር ፍልስጥኤም ከም ሃገር ኣፍልጦ ዝህብ ውሳነ ከም ዘሕለፈት ዝዝከር እዩ። እዚ ከምዚ ኢሉ እንከሎ ፈረንሳ፣ ካናዳ፣ እስጳኛን ፖላንድን ዝርከብን 11 ሃገራት ነቲ እስራኤል ኣብ ምዕራባዊ ገማግም ትኽተሎ ዘላ ፖሊሲ ብምቋም ኣብ ልዕሊኣ እገዳ ከፅድቃ ከም ዝኽእላ ኣሚተን ቀንዲ

መሻርክቲ እስራኤል ዝኾነት ኣሜሪካ ነዚ ብብሪጣንያ ቅሬታ ነዚ ብሪጣንያ ዝወሰደቶ ስጉምቲ ተቃዊማት ኣላ። እስራኤል ኣብ 1967 ብውግእ ኣብ ዝሓዘቶ ምዕረባዊ ግማግም ልዕሊ 700,000 ዜጋታት ኣስፊራ ምህላዋ እዩ ዝግለጽ። ኣሜሪካ ካብ ካናዳ ክተእትዎ ጽንሐት ኣልኮላዊ መስተ ንዝርከቦ ሓያሉ ፍርያት ከም ተቋርጾ ፕረዚደንት ዶናልድ ትራምፕ ሓቢሮም። እዚ ንእታው ሞተረ ብሽክለታታትን ፍርያት ጸባን ስጋን ዘጠቓልል ስጉምቲ ካብ መወዳእታ ናይ ዝወርሒ እዚ ኣብ ግብሪ ከም ዝውዕል ዝገለጸ ፕረዚደንት ትራምፕ ዘቤታዊ ፍርያት ሃገሩ ንምዕባይ ከም ዝሕግዝ ኣረዲኦም። ይኹን እምበር እዚ ሓድሽ ውሳነ ነቲ ኣብ መንጎ ኣሜሪካን ካናዳን ጸንሐ ንግዳዊ ዘይምቅዳው መሊሱ ከም ዘኽረሮ ብኣግኡ ይእመት ኣሎ። ኣሜሪካ ኣገዳሲ ምስ ዝኸውን ኣብ ልዕሊ እቶ ፍርያት ካናዳ ተወሳኺ ናይ እገዳ ስጉምቲ ክትወስድ ከም ትኽእል እውን ኣንቢታ ኣላ። ኣሜሪካ ኣብ ዝሓለፈ ወርሒ ነሓሰ ኣብ ልዕሊ ዝተወሰነ ፍርያት ካናዳ ናይ 50 ሚእታዊት ወሳኽ ቀረፅ ድሕሪ ምግባራ ካናዳ እውን ተማጣኒ ዝበለቶ ምላሽ ከም ዝሃበትሉ ዝዝከር እዩ። ነቲ ዘይምቅዳው ብዘተ ንምዕራፍ ክካየድ ጽንሐ ዝርርብ ዛጊት እወታዊ ውፅኢት ክርከቦ ከም ዘይከኣለ እዩ ዝሕበር። እዚ ተኸሲቱ ዘሎ ንግዳዊ ዘይምቅዳው ንቁጠባ ክልቲአን ሃገራት ብኣሎታ ክጸልዎ ከም ዝኽእል እዮም ክኢላታት ዝእምቶ። ልዕሊ 700 ኣሜሪካን ካናዳን ኣብ ዝሓለፈ ዓመት ልዕሊ 720 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዝገበራ ጸብጸባት የረድኡ። መንግስቲ ሃንጋሪ 10 ዲፕሎማተኛታት ሩስያ ካብ ሃገሩ ክወፁ ትማሊ 8 መስከረም ኣዚዙ። እቶም ዲፕሎማተኛታት ኣብ ዘይቅቡል ንጥፈታት ከም ተዋፈሩ ብምውቃስ እዩ መንግስቲ ሃንጋሪ ነቲ ስጉምቲ ከም ዝወሰደ ሓቢሩ ዘሎ። ነቲ ስጉምቲ ዝኾነነ መንግስቲ ሩስያ ተሪር መልሲ ግብሪ ከም ዝህበሉ ኣጠንቂቕ ኣሎ። እዚ ሓድሽ ምዕባላታት ንኩሉ መድያዊ ዝምድና ክልትኤን ሃገራት ባሉታ ክጸልዎ ከም ዝኽእል ሓያሎ ወገናት ይእምቱ። ዝዓበየ ናይ ጋዝ ጠለባታ ካብ ሩስያ እትሽምቶ ሃንጋሪ ዝወሰደቶ ስጉምቲ ንዲፕሎማሳውን ቁጠባውን ዝምድና ክልትኤን ክሃስዩ ዝብል እምነት ከም ዘይብላ ሓቢር ኣላ። ዜናታት ንምዛም ኣርእስቲ ዜና ክደግመልኩም። ባንኪ ኤርትራ ሎሚ 9 መስከረም ንምንቅስቓስ ባጢራ ናቕፋ ዝምልከት ሕጋዊ መግለጺ ኣውፂኡ። ፌደሬሽን ቅድም ኣግማል ኣብ ምቁፅፃር ሓይሊ ዝህቡ መድሃኒታት ስፖርት ዘሎ ኣፍልጦ ንምብራኽ ዓውደ ዘተ ወዲቡ። ኣብ ኣፍዓበትን ከባቢኣን ኣብ መደባት ልምዓትን ቀጻልነቱን ኣኼባታት ተኻይዱ። ኣሜሪካን ኢራንን ዘካየድኦ ምልውዋጥ ምጥቃዕታት ሎሚ 9 መስከረም ቀጺሎናኦም። ኣሜሪካን ኮሎምቢያን ኣብ ሓያሎ ጽላታት ብሓባር ክሰርሓ ዘኽእለን ስምምዕ ተፈራሪመን። ጀርመን ዩክሬን ፓትሪዮት ዝተሰሜ ስርዓተ ጸረ ሚሳይል ከም ትልእኸላ ኣፍሊጣ። ሓፈሻዊ ዜናታት ተዛዚሙሎ ምስ ዝተረፉ መርባትና ንሓድገኩም ብወገርና ሰናይ ምሸት።

ሰላም ዝኸበርኩም ተኸታተልትና ከመይ ቀኒኹም ትሕዝቶ መደብ ማእገር ንምቕራብ እንሆ ኣብ ሰዓትና ተዳሊና ንርከብ። ኣብዚ ንክልተ ሰዓት ዝፀንሕ ናይ ኣየር ሸፈንና ከም ወትሩ ምሳና ሓቢርኩም ክትፀንሑ ዕድሜና እዩ። ኣብ ናይ ሎሚ ትሕዝቶ መደብ ዘለውና ንኡስ መደብ ዕላል ተመክሮ መቓልሕ መንእስያት ከምኡውን ተኸታታሊት ፊልም ትግረ ሕደጋት እዩ ክኸውን ሓደ ብሓደ ክነቕርበልኩም ኢና። ንስኹም ድማ ምክተልኩም ክሳብ ፍፃይ ምድብና ምሳና ክትሓብሮ ዕድሜና እዩ።

ባርከስ ዝኸበርኩም ተኸታተልትና ከመይ ፈላሚ ትሕዝቶ ቀሪብናልኩም ዘለና ተኸታታሊት ፊልም ትግረ ሕደጋት እያ ክትከውን መበል 17 ክፋላ ይስዕብ።

0: ምናምን
1: ትለ ቤት ኦቢያን አፍያ ግል ሳለም ኦቡን አፍያ ቡን ወጣልክ
0: ሳለም እስከዚህ ቤት አለ
1: አይዎ መስሎ ኦቢያን አፍያ ለታጀከ
0: ይነን ወሽ ምናስ አብየ ምን ለታጀከ እንቲ
1: ነው ምሽክለቱ ምን ለታጀከ ኦቡ ሆይከ ሀርህ ቶክ ታሪክ ናይለት ወጉም ሆት ለዳግም ማለ
0: ዳግም አለ ይትበልስ ወላ አለበል

ዝኸበርኩም ተኸታተልትና ምስታ ወትሮ ሰንበት ኣብ ሰዓ እዚ ቀሪባ ረቡዕ ድሕሪ ቀትሪ እትርገም ትሕዝቶ መደብ ማእገሪኹም ኣብ ምክትታል ዘለኹም ካብዚ ቀፂልና ንኡስ መደብ ዕላል ተመክሮ ኢና ክነቕርበልኩም። ኣብ ናይ ሎሚ ትሕዝቶ መደብና ድማ ናይ ዕድመ በዓል ፀጋ ዝኾኑ ኣቦ ኣብ ሕርሻዊ ንጥፈታት ብፍላይ ድማ ኣብ ጀራዲን ዝነጥፉ እዮም ክኾኑ ጋዜጠኛ ሓይላብ ኣሰፋው ናብቲ ዝነብርሉ ከባቢ ተንቀሳቂሱ ዘዳለዎ መደብ ናባኹም ክስዕብ እዩ ናብ ንኡስ መደብ ዕላል ተመክሮ።

0: ዝኸበርኩም ተኸታተልቲ መደብ ዕላል ተመክሮ ንሎሚ ምሳብ ቦይ ተኽላይ ሃይለ ኢና ከነዕለል። ወዲ ሰብ እተን ዘለዎ ዕድመ ብኸመይን ኣበይን እዩ ዘሕልፈን? ጽልዋ መድረኽ ኣብ ህይወት እንታይ መስል? ክሳብ ብህይወት ዘለኻ ኸ ዕዮኻ ብኸመይ ተሰላስል ዝብልን ካልእን ክንርኢ ኢና። ፀሓዩ ፍሪቑ ኣቦይ ተኽላይ ሃይለ ወዲ እምባዱር እዮም። ኣብኡ ተወሊዶም ኣብኡኻ ዓብዮም። ኣነ ወዲ ሓረስታየ ኣቦይ 40 ዓመት ምስ ገብረ ስለ ዝዓረፈ ብንእሰይ ወዲ 15 ዓመት እንከለኹ እየ ነገር ናብራ ፈሊጠ። ምስ ኣዴና ኢና ዓብና። ስድራና ጽቡቕ መነባብሮ እዩ ነይርዎም። እናወደቕና እናተሰኣና ንነብር ነርና። ሕይወትኩም እዩ ነዚ። ካብ ስድራይ እናተረዳኽዎን እናተመከርክዎን ዝመጻኹ ናይ ስራሕ ውረደ ይብ ድሓር ኣብ ናብራይ እውን ኣይሓደሰንን ድሕሪ ምባል
1: ኣብ ስራሕ ምስ ነበርኩም ዝኣኳዘተ ኣነ 45 ቅርሺ እየ ዝበልዕ ንወርሒ ኣብዚ ስመራ።
0: ወዲ ክንደይ ዓመት ከለኹም ማለት እዩ?
1: ወዲ 20 ገለ ንኸውን ጎበዝ ተመሪዐ ሕጂ ኣብኡ 20 ቅርሺ ንሸቃላይ 20 ቅርሺ ከዓ ንቐንጠ መንጢ ናብቲ ገዛ ይኽልል ኣለና ንቐንጠ መንጢ 5 ቅርሺ ናብ ጅባይ ንሻህየይ ብከምዚ ገይረ ይኸይድ ነይረ። ድሕሪ እዚ ኣብዚ መንጎ ኣነ ከምዚ ኩሚዘረ ገይረ ኩሚዘረ ኣብዚ ዓድስ ኩሚዘረ ገይረ ንግሆ ጀርጅን ወ ንግሆ ኣብ ኣርፊዘ ስራሕ ወፍር ሕጂ ከምዚ እንዳግበርኩ እቶም ብጨተ ሕጂ ግዜ እሕልፍ ኣሎ ኢሎም ሓስዮምለይ ምስ ሓሰቡለይ ኣነ ንበ ንሰንበል ይቕይርኒ እቲ ሓላፊ ምእንቲ ተኺሉ ተወፈረ ወይ ገለ ኢሉ ማለት መቕዛዕቲ እዩ ሕራይለ ወርሒ ገይረ ብኣ ክሰርሕ ድሕሪ ወርሒ መፅአ ደመዘይ ቆሪጭዎ ንምንታይ ደመዝ ቆሪጭካለይ ኣየጉደልኩን ዋላ ደቂቕኹን ንድሕሪ ሕጂ መጠናቐቒ እብለኒ ንድሕሪ ሕጂ ኢልካ ኣብዚ ድየ ዝነብር ኣብ ስራሕ እዚ ፈትየ ድየ ዘይከፊኡ እኒ እምበር ኣብዚ ዝኣ ንበር እዚ በላ ንኻ ሓሲበ ክነግረካ ኢለ ድሕሪ ሶሙን ኣብዞ በዕለ ሂበ እዮም። እዚ ክቦም ከለኹ ሕጂ ዓረብያ ኣብ ገዛ ገይረ ኣለኹ ደልዲል ኣለኹ።
0: ኣብ ሱሳታት ኣቦይ ተኽላይ ካብ ስራሕ ፋብሪካ ወፂኦም ናብቲ ዘዕበዮም ሕርሻ ንግድን ኣተዉ። ባሕርን ዝባንን እናበሉ ከዓ ቃልሲ ጀመሩ።
1: ህርኩት እየ ካብቶም ህርኩታት ሓደ እየ ኣነ ክብላ እኽእል ንነፍሰይ ምክንያቱ ማሕረስ ከዓ ኣዝየ ሓረሳ እየ ሕጂ ኣብዛ ዓዲ ባሕሪ

0: ኣብ ኩሉ ደ ይኸይድ ሕጂ ባሕሪ ፅቡቕ ግራት ኣለኒ ፅዒረሉ ከ ኣዝዩ እቲ ከምዛ ካንሸሎ ብምልእታ ማለይ ኣትዋን እዩ ግራት እዩ ፍልይት እያ እወ ተኻቢባ እያ ቡን ተኺለ ወታ ማይ ከምዚ ገይራ ዘውር ብላዕሊ ምስ መጠት ከምዚ ኢላ ዘውር ከምዚ ፃዕራም እየ ብከምዚ ገይረ እቲ ቦታ ዓዲ ወጊ ኣበሃል
1: እዚ መንእሰይ ከለኹ ማለት
0: እዩ እወ መንእሰይ ከለኹ እዩ ወ መንእሰይ ከለኹ
2: ሓደ ጎቦ ከምዝገዓ ዝመስል ቅርፁ ቀናታዊ ዛላ ብምድላው ካብ ማይ ዘሎ ቦታ ብመገዲ መስኖ መሪሖም ናይ ቡን ሕርሻ የዳሉ ከም ዝነበሩ ውን ፈልጥ እያ ስለዚ ኣብ ቤተክላይ ሃይለ ናይ ከምኡ ተመክሮ ዘለዎ ሰብ እያ ኮፍ ዘይፈቱ ሓኮትኮት ባህላይ ምዃኖም ግን እቲ ድሕረ ባይታ እውን ኣነረኺበ እየ
3: ሊቆ ክምላዕኻ ብታህያብ ግራት
4: መድረኽ እናተቀያየረ ከደ ኣብ 974475 ኣብቲ ግዜ ኣንድድን ሕረድን ዝነበረሉ እዋን ስድራ ቤታት ባሕሪ ወረዳ ንፉዑን ንጡፉን ኩሉ ግዜ ኣብ ቅድሚት ስለ ዝጸንሕ ኣቶ ተኽላይ ሃይለ እውን ኣብ ኣከባብያዊ ምቁፅጻር ሓያል ሰብ ኣይነበሩ በዚ ምኽንያት ከዓ
0: እቲ ኩነታት መጀመርያ ዝነበረሉ ዝሃደምናሉ ካብ ከከብ ዓድና እዚ ጸላኢ ክሳይ ምስ ገበረና ሓይልና ንባሕሪ ጥራይ ኮይኑ 76 ኣብ ባሕሪ ልጅና ተመሪጨ ልጅናሲ ከምዚ ዳኛ ማለት እዩ ናይ ህዝባ ግንባር ነቲ ከባቢ እዛንዮ ከምዚ ኢለ ተመሪጨ ሓደ ዓመት ምስ ገበርኩ ሕጂ ድሕሪኡ ክልተ ምሳይ ገይረውለይ ከባቢ ምዝርምባ ዝርሆ ብምልእታ ሕጂ ክልተ ወሲኸምኒ ሰለስተ ኮይንና ንዛኒ ነርና ንዛኒ ጥራይ ዘይኮንና ንድኻታት ከዓ ንሕግዝ ነቲ ሓፋሽ ኣባራቢርና ድኻታት ከምዝሕረሰሎም ንገብር ከምዚ እንዳልና ህዝባዊ ግንባር ዘለህና ንሰርሕ ነርና ወሪድና ኢና ኮፍ ኢልናኩሉ ናብራ ኮፍ ኢሉ ሸቃሎ ክልተ ኣለውኒ ሃብታም ሓረስታ እየ ክልተ ሸቃሎ ማል ጥሪት ኣለውና ሰለስተሓ ኣርባዕተ ብዕራይ ክልተ ኣድጊ ሓደ በቕሊ
1: እንታይ እንታይ ኢኹም ኣብ ባሕሪ ትዘሩ
0: እፉን ድንሽ ኢና ንዘር ዕፉን ድንሽ ኢና ንዘር
1: ቡን ገለ
0: ቡን ኣለና ቡን ተተኺሉ ኣሎ ቡን ኣለና ከምዚ ገበርና እንዳኸድና
4: ኩነታቶም ከምዚ እንከሎ ኣብ 977 ኣብ ኩነታት ባፅዕን ካልእ ኣብ ከብኡ ዝኣመሰለን ድማ ከምቲ ሓጋገዝቲ ወሃብቲ ደገፍ ኮይኖም ኣበርከቱ ኣብ 981 ከዓ ብረት ዓጠቑን ንኻልኦት ውን ኣዕጠቑን ከም ህዝባዊ ምልሻ ተንቀሳቐሱ ብዞባዊ ደረጃ እውን ጥርንፋት ኮኑ ኣብ መንጎ ጸላእ ኮይኖም ከዓ ዘድሊ ደገፍ ይገብሩ
0: ንሕና ሓፋሽ ጌርና 10 ኣድጊ ንግንዳዕ ተይድና 10 ኣድጊ ንግንዳዕ ምስ ሰዝናዮም ጸላኢ ሒዝዎም እሳቶም ወፂኦም እቶም ሰባት ጸላኢ ሒዝዎም ጸላኢ ወሲድዎም ተመዱግ ተታሒዞም ሕጂ 10 ምዕልቲ ኸውን ኣብ ተኽሊ ተባህለት ቦታ ኣብ ልዕሊኣ ኣብኡ ዓሪድና ኣብኡ ጢሒና ንበልዕ ነርና ጢሒና ክብለኩም ከለኹ ሓፋሽ ወርዲ ኣለና ድኾነ ሓፋሽ ንጸላኢ ወረኸ ይሰደልና ወርዲ ኣለና ሰብ ክመጠና ኮሎ ሕጂ ሰብ መፂና ኣሎ ብል እቲ ወርድያ ኢድና ተሓፂምና ነቲ ክድንድን ኣቢልና ከምዘ ይጣሓና እናፃ ከምዚ ነርና እተባሃልናዮ ተልእኮታት ኢና ንገብር ተጠርኒፍና ኢና ሓይልታት ኮይንና ኢና ሰራዊትና

0: Nirna. ከምዚ ንተገፉ ገፊፍና ንፅርግያ ነስግር ነርና ሓንቲ ሰባ ንወስድ ከባቢ ኸረን ሓደ ግዜ ገፊፍና ኣታጊድና ከም እንደገና መፅእና ኣብ ዝኾነ ዝተባሃልናየ ሲ ኣብ ውግእ ኹን ንኣቲና
1: ንስኹም ምስ ሰራዊት ምስ ህዝቢ ኣብ ማእኸል ኮንኩም ዝተፈላለየ ነገራት ተራኽቡ ማለት እዩ።
0: እቲ ቀንዲ ከዓ መን እዩ ንኩላህና ጠምረና ምምሕዳር ክሪንዳድ እያ
1: ትሕት ሪንዳድ ይኹም
0: ይኹም ዋላ ዘባቡ ንኹን ዋላ ገለ ንኹን እሳያ ተማእኸሎ ኩሉ
2: ከምዚ እናበሉ ክሳብ 1988 ፀንሑ። ካብዘይ ንድሓር ጸላኢ ስለ ዝተኸታተሎምን ንኻልእ ንጥፈታትን ሳሕል ወረዱ። ድሕሪ 3 ዓመት ድማ ናጽነት ኣርከበ። ብድሕሪ እዚ ናብራ ቀደም ቀጸለ። ኣቶ ተኽላይ ሃይለ ኣብ ስራሕ ሕርሻን ጀርዲንዮም ተዋፊሮም ኣብ ምርባሕ ከብቲ እውን ኣተዉ። ክሳብ 40 ጎባይ ከዓ ገበሩ። እተን ዝነበራ ጎባይ ምስ ተሸጣ ኣነ እንደገና በቲ ሽያጥ ገይረ ኣብ ገዛይ ኣብዑር ከስብሕ ጀሚረ። ሕርሻ ኸዓ ነይሩኒ ይብሉ።
0: እዚኣ ብዓዴት ወሂብ እያ። ብዓዲ ክወሃባ ከለኹ እታ ቐንዲ ኣብዚ ታሕትላ እዚኣ ወሰኽ እያ። ብዛዕባ እዚ ኣትኪምኒ እዩ ከም ምጥካም፣ ግን ኣነ ዘኺሚ ክየልኩ እቲ ሓሳባተይ ክፍፅም ኢለ ምስ ሓሰብክዎ ህዝግ እብል ኣለኹ። ስጋብ ሕጂ
1: ተዝሓለፈ ናይ ነዊሕ ዓመታት ተመክሮ ዶ ይሓጊዝኩም?
0: እወ ስዩ እሱ ፀኒሒዩ ክገብር ባህላየ ሓደ ካብ ተምህርኩታት እየ ካብ ተኽሊ ዘለዎም ከምኡ ገሶ ዝተኽሉ ቅድሚ ሕጂ ካብኣቶም እዮም ሽ እዚኦም
1: እንታይ ኢኹም ትገብሩ
0: ሕጂ እታ ጉድጓ ድኩዕታ ዶ ምስ ተኩዓተት ድኩዒ ይገብረላ ድሕሪኡ ነፍየ ከዓ እቲ ሓመድ ነፍየ እትዎ በቃ ድሕሪኡ ተኽላ ብከምዚ እየ።
1: ከም ዝዕለልኩምና ወዲ 91-92 ዓመት ይኹም እዚ ከዓ ዓመትን መንፈቐን እንተገይሩ ብዙሕ ንጥፈታት ኢና ንርኢ ዘለና። ብፍላይ እቲ ዛላታት ጉልበት እዩ ዝወስድ። ምዛ ዓቕሙኹም ከመይ
0: እወ? ምዛ ዓቕመይ ከምዚ ሰንከልከል እንየ ዝብል ዘለኹ እዛ ዓቕመይ ኣብ ስራሕ ምስ በልኩ እቲ ዝሰርሕ ልዕለይ ኣይሰርሕኒ እቲ ንእሽቶ ኣይሰርሕኒ ልዕለይ ሰርሕ እዩ ኣይብሎን እያነ ምክንያቱ ዕዘብ እየ ኩሉ ርእየ ማዕረይ እንተኾነ እዩ እምበር ኣይሓልፈንን እዩ ስጋዕ ሕጂ
3: መፅናኛ ክዘለዉ ተለበጊዑ
2: ወዲ 91 ዓመት ኣቦይ ተኽላይ ኣብዚ ግዜ እውን ኣይዕረፉን። ከምዚ እንሪኦ ኣብ ስራሕ ጀርዲንዮም ዝነጥፉ ዘለዉ ኣብ ቤት ትምህርቲ ርእሲ ዓዲ እምባደርሆ ዝምህር መምህር ሚኪኤለ መንግስቱ ኣገዳስነት ናይዚ ስራሕ ተዓዚቡ ሓበሬታ ዝሃበ እዩ።
4: ኣነ ኣብዚ ቤት ትምህርቲ ርእሲ ዓዲ እንዳምሃር ከለኹ ኣብ እምባደርሆ ማለት እዩ ንእግረ መገደይስ በዚ እያ ዝሓልፍ ሳይክል ገረ ክሓልፍ ከለኹ ይርኦም ቀጻሊ ይኩዕቱ እቲ ዛላ ካብ ግዜ ናብ ግዜ እንዳወሰኸ እንዳበረኸ ክኸይዱ ይርኦም ናይ ዓይኒ ስእልካ መልሲ ይወስድ ኣሎ ዋ ድንን ኢሎም ዝሸምገሉ ከም ዝኮኑ ይረኣየካ ትቅርፂ ኣካላቶም እዞም ሰብኣይ ሓደ ግዜ ተዓዚበ ቀሪበ ክርዮ ብምባል እስከ ነቶም ዘለዉ ሓደሽቲ ወለዶሲ ካብዞ ዓብዪ በዓል ፀጋ ሰብኣይ እንታይ ትምህርቲ ይኹን መሓላልፍ ከቃል ሓሉም ክኽእል ኣለኒ ናብ ዝብል እቲ ሓሳብ ኣእምሮ ኩሉ ግዜ ተመላሊስኒ። ስለዚ ከምዛ ትሪእዋ ኸ ሙሉእ ሄክታር ልዕሊ ኸማን ብዙሕ ገሱ እውን ተተኺሉ ኣሎ ኣድማዕ ዝኾነ ልምዓታዊ ንጥፈት ይገብሩ ኣለዉ። ከመ ቤት ተኽላይ ሃይለ ካልኦት ሰባት እንተዝፍጠር ኸ ክንደይ ኩን ማዕረግ ዝኸባቢ እዚ እቲ ኣነ ዝዕዘቦ ማለት እዩ።
1: ባህሪ ድዩ እንፍዓት ወይ ናይ ነዊሕ ዓመታት ልምዲ ክገብር የ ናይ ምባል እንታይ እዩ እቲ ከምኡ ዝገብሮ?

0: ልምዲ እዩ። ኣነ ዝብሎ ልምዲ እዩ። ልምዲ ኣለኒ፣ ባህሪ ኣለኒ። እዚ ተተሓሒዙ እዩ እምበር ዝግደኒ ሰብ የለኒ። ብዛዕባ ስራሕ ባዕለየ ዝሰርሕ ንዓዩ ንደቀይ ኢለ ከዓ ኩሉ ግዜ ወዲ ሰብ ንደቀይ ዝብል እምበር ኣነ ፈልጠ ዓመታተይ ክብ ኢሉ እዩ ዘሎ ዝፅበየኒ ዘሎ ፈልጠ ኣነ ክኸይድ እየ ክነብረሉ ይኮንኩን ነቶም ዘለዎ እዩ። እዚ እዩ ሰብ ክሰርሕ ኣለዎ ክምህዝ ካኣለዎ ነቲ ዝሰርሖ ክምህዝ እንታይ እዩ ንዓይ ዝኾነኒ ከመይ እንተገበርኩ እዩ ኢሉ ክምህዝ ምሂዙ ጉልበት ፍሲሱ ክኸይድ ኣለዎ ትብል ርኢት ኣለና። ኮፍ ኢልካ ለሚንካ ዝኸውን ነገር የለን። ክፅዕር ኣለዎ ክፅዕር ኣለዎ።
1: እቲ ትዕዝብትናተይ ቀፃሊ ክሪኢ ከለኹ ካብ መጀመርያ ካብ ታሕቲ ማለት እዩ ብሒሖት ገርምም ጀሚሮ ሞ እቲ ፋልማይ መከባብያ ድሓር ግን ዛላ ብዛላ ዳጌት እንዳበርትዐ ካብ ወርሒ ናብ ወርሒ ሓደ ስቴፕ ትዕዘብ እንዳበርኽዎ እንዳበርኽዎ ከምዚ ንሪኦ ዘለና ሓደ ኣገዳሲ ውቁብ ዝኾነ ከባቢ ገረሞ ኣለዉ። ኣብ ቀፃሊ ከንቲ ዓይነት ፍርያት እዮም ክገብርሉ ሲ ዝረአየካ ነገር እዩ። ስለዚ ናይ ዕድሚ በዓል ፀጋ ክነሶም በቲ ሓደ ሳይድካ በቃ ብሕልናኻ ሲቕስቅሰካ ቀንዲ ቀንዲ እዚኣ ንዓይ ቀስቂሳን ልዕሊ ተሳ እዮም ግን ዚ ኣበርክቶ ክነድቁ ከለዉ ብጣዕሚ ባህ ዘብል ነገር እዩ። መንእሰያትና ከንታይ ክገብርሎም ንዝልሕቶ ካብዚ ዓብዪ ትምህርቲ እዩ።
2: እዚ ጀርዲን ካብ ዝጅመር ዓመትን መንፈቕን ገይሩ ኣሎ። ኣብዚ ውሽጢ ዝተጠቕሰ ግዜ እዩ ከምዚ ዓይነት ምስሊ ሒዙ ዘሎ። ዝኾነ ነገር ዘይነበሮ ልክዕ ከምቲ ኣብ ከባቢኡ ዘሎ እዩ ነይሩ። መዓልታውና ስራሕና ግን ቀይርናዮ። እዚ ዓመትን መንፈቕን ኣነ ካብዚ ተፈልየ ኣይፈልጥን እየ። ሎሚ ንእሽቶ ፅባሕ ንእሽቶ እንተሰሪሕካ ዘይባዕሉ እዩ ዝኸይድ።
0: ሰብ ጌሶ ሓደ ዓርኪ ኣሎ ጌሶ ዘለዎ ሰፊሒ ዘለዎ ኣሎ። ሕጂ እሱ ክተኽሎ ከለካ እንታይ የድሊ ከመይዩ ኢለ ንዑ ሓቲተ እዚ ድኹዒ ተበላለዐ ድኹዒ ብታሕቲ ግበረሉ ነቲ ሓመዳዊ ዚኢኻ ብታሕቲ ግበረሉ ድሕሪኡ ነቲ ሓመድ እውን ነፊኻ ተእትዎ ኢልኒ እዚ ካብኡ እየ ወሲዘ ከምዚ ድሓር እቲ ተመክሮታት ናይ ስራሕ ከዓ ምሳና ምሳይ ስለ ዘሎ ዘፀግም ኣይኮነን።
1: ኣብ ሓጎይ እንታይ ይብል ነይሩ ኣብ ሓጎይ ብንዳዲ ማለት እዩ ትምህርትስ ጥሑን ቀለብ ይብሉ ነይሩ። ጥሑን ቀለብ ዘይቀላዕለ ኣብ ኣእምሮኻ ሰኪምካ እየ ትኸይድ። ስለዚ ጉልበት ተመክሮ ስራሕ ጥሑን ቀለብ እዩ ትምህርቲ እውን ጥሑን ቀለብ ክልት እዩ።
0: ትህጊት ከወግድ ኣለዎ። ፍልጠት እንድሕሪ ዝኾነ ነገር ሒዝካዮ ፀኒሕኻ ኣብቲ ዝጋጠመካ ኣይፍለጥኒ ምሳኻ እዩ ዘሎ። ፍርክት ኮንካ ሰራሕተኛ ኮንካ ፀኒሕኻ እዚ ከምዚ ትኽእል መንደቕ ትኽእል ገለ ትኽእል ኩሉ ክትበልጥ ፍልጠት ፅቡቕ እዩ። ንቅድሜኻ ዝፀናሓካ ስራሕ ሽዑኡ ፍልጠት እንድሕሪ ሒዝካ ፀኒሕኻ ኣብቲ ፍልጠትካ ምሳኻ ኣሎ።
2: ኣነ ወዲ 91 ዓመት እየ። እቲ ዘዕበየኒ ልምዲ ስራሕ እዩ ዘንቀሳቕሰኒ ዘሎ። ንወዲ ሰብ ኮፍ ምባል እዩ ዘሕመሞ። ዓቕመይ ከይሰራሕ ኹውን ተውዒለ ጸላዕላዕ እዩ ዝብለኒ። እዞም ስፖርት ኣዘውትሩ ዝብሉ ክኢላታት ሓቆም እዮም። ንዓና ኸዓ እዚ ስራሕ እዩ ስፖርትና፣ ንኣካላትና የጠንክሮ እዩ።
0: መሳተይ ኣይሰርሑን እዮም ኣይሰርሑን እዮም ኣይሰርሑን ዛባት ኣበይ ገጦም ብምርኩስ እዮም ንኸዱ ዘለዉ። ስለዚ ኣነ እቲ ስራሕ ጠቒምኒ እየ ዝብሎ ኣነ ኣዝዩ ኣብዙሖ ግዳ ኮይነ የ ቁርብ ንነብሰይ ፅርጥራ እምበር ጠቒምኒ እዩ።
3: ክሳብቲ ሕጂ ኣብዚ ግዜ ሲ ወላ ተመሰቱስ ብብዝሒ እየለውን እሱ ዩ ደልጋ ካብቶም ዕድሚ ኣብቲ ዕድመ ዘለውስ እሱ ዩ ደሎ ንሕና ከማን

0: ንሱ ከማ ብዓብዩ ነዚ ስራሕ ዝሰርሑ ዘሎሲ ንሕና ብዙሕ ኢና ካብኡ ክንምሃር ዘለና ንምሃር እውን ኣለና።
1: እስከ ንእግሮ መንገዲኹምቲ ሰዓታት ስራሕ ማእሲኹም ትሰርሕዎ ኣበየናይ ግዜ ክንደይ ኣብ መዓልቲ ዝከዕሉና
2: ግድም ሽጋዕ ሰዓት ሓደ እየ ዝሰርሕ ኣብዚኣ
1: ካብ ሰዓት ክንደይ
2: ካብ ሰዓት 8 ሒዘ ሽጋዕ ሰዓት ሓደ ዝሰርሕ ዋላቶም ምሳይ ዘለዉ ዝሰርሑ ሽዑኡ ብሓንቲ ኣንፍደስ ብከምዚ እያ ናይ ምሸት ኣነ ኣይወፍርኒ
3: እዚ ከዓ መስመር እዩ ኩሉ ሰብ በዚ ክሓልፍ ከሎሲ እዋ ከምዚ ከማይ እንተደኣ ቃሊቦምስ ኣላግስ ኣቢሎም ክርእዎም ሞራል ክህብዎም ይግባእ እዩ። ንኣብነት ሕጂ ሚኒስትሪ ሕርሻስ ሓደ መዓታ ኣላግስ ክብሎም ተስፋ ይገብር ኣነ ሕጂ ምክንያቱ እቲ መባእታዊ ዝበሃል ሓገዝ ኣፍራዛባ ድላ መለኪኖ ዛብኢና ንደፋ ዓረብያ የድሊ ስለዚ ንእግረ መገደይ ካ እዚኣ ንሚኒስትሪ ሕርሻ መልእኽቲ ይመሓላል
4: ኣብ ዓውዲ ውዒሉ ንግእዛ ከኣቱ ኣብ ገበላ ኮይና ኳን ሰበይቱ
5: ኣብዛ ንእሽቶ ቓጽዖ 1600 ገረብ ገይሶ ተዘርኢ ኣሎ። ጀርዲን ብባህርኡ ሞያዊ ኣፍሉጦ ይደሊ እዩ። ዓይነት መሬት፣ ዝጠልቦ ተኽሊ፣ ዝረኣሉ ወቕቲ፣ ዘድልዮ ዓቐን ማይን ድኹዕን፣ ዘድልዮ መድሃኒትን ካልእን ኣቦይ ተኽላይ ሃይለ ኣብዚ ዓውዲ ኣፍልጦዎም ከምቲ ከዕልሉና ዝጸንሑ ካብ ተመክሮን ትዕዝብትን እዩ። ኣብ ጉልበት ተምሃሮ ደቂ ወዶም እውን ይሕግዝዎም እዮም።
0: ስመይ ዮናስ ፀሓይ ተኽላይ ሃይለ ይበሃል። በታ ንሱ ዝበለና መሰረት ኢና ንሰርሕ። ንሱ እቲ ዝበዝሕ ስራሕ እኮ ንሱ ዝሰርሖ ተኾነ እቲ ዝበዝሕ ስራሕ ንሱ ንሰርሖ ንሕና ከዓ ኣብቲ ክነድእ ከሎ ወይ ጉድጓት ክንቃዕት ከለና ዓቐና ገለ ነገረና በታ ዝበለና መሰረት ከዓ ንሕና ንሰርሓ ማለት እዩ። ሕጂ ፀዲቕ ንዲ ግዜ እዚ ፀዲቕ ንደሎ ኣብቲ ዘይፀደቐ ግዜ ከሎ ምዝ ንእሽሕወይ ማይ ነስትዮ ንኩስኩሶ ድኩዒ ገለ ምስ እንዳውሰኽና ገለ መለክሉ ስራሕ ሲ በብተራ ኢና ንገብሮም ማለት እዩ። ብዝያዳ ካ እዞም ናእሽሕዋተይ እንዲኦም ዝሰርሕዎ ኣነፍቲ ውትድርና ገለ እንደ ዘለኹ ኣብቲ ዓረፍቲ ዝመፃ ክሎ ግዜ እየ ዝሰርሕ ዝያዳ ግን ሶም እዮም ብብዝሕ ዝሰርሕዎ ማለት እዩ። እዛ እሞ ንዓና ክብል እዩ ንዑ እታ ዕድመ ተሪፎኖ ዘለዋ ሲ ውሕዳት እየን ንዓና ክብል እዩ ንሕና ሲ ድሕሪኡስ እንታይ ክንገብር ኣብ ምንታይ ኢና ዘለና ንዓና ክንቀሳቀሰና ክብል እዩ እምበር ንዑ ኮ ወላ ሓንቲ ሕጂ ወዲኡ ዕድሚ እዩ ንዓና ክብል እዩ ሕጂ ፅዕር ዘሎ ክሳብ ግዜ እዚ ንዕርፉ እንብሎ ኢና እታ ዕረፍቲ ግን ወላ ሓንቲ ከምዚ ናይዞም ዓበይቲ ዝብልዎ ከይመትካ ዕረፍቲ የለን ንሱ እውን ከምኡ ይጭርሑ ብዓብዩ ጠባይ ኣሎ ምስ ሕብረተሰብ ምዝማድ ኣሎ እዚ ስራሕ ትርእይዎ ፀናሕኹ እውን ካብኡ ዘይፍለ ማለት እዩ። ብዙሕ ትምህርቲ ኢኻ ትወስድ ኣብዚ ስራሕ ዝንሕላለኻ ብዓብዩ ካብቲ ዝኾነ ወልፍታት ነፃ ኢኻ ግዜኻ ካ ብግቡእ ኢኻ ትጥቀመሉ ካብታ ሰዓ 8 ተፅኢና ክሳብታ ሰዓት ሓደ ብዚኣ ንሕላልና ድሕሪ እውን ቀፂና ንሕራብ ዘለናስ ኣብቲ ሕማቅ ግዜ ኣብቲ ናይ ሕማቅ ቦታታት ኣይትርከብኒ ኢኻ ማለት እዩ። ተዓረፍትኻስ መፂኻ ምስ ገዛኻ ኣብ ስራሕኻ እሰ
5: ከምዚ ዝተባህለ ጉዱሳት ሞያውያን ኣባላት ሚኒስትሪ ሕርሻን ካልኦት ሓፈሻዊ ኣፍልጦ ዘለዎም ሰባትን ርእይቶኦምን ምኽሮምን ክልግስሎምን ተኽኢሎም ዓብዪ ሓገዝ እዩ። ኣብቲ ከባቢ ትርከብ ቤት ትምህርቲ እውን ኣብ ዘይመልአ ሓገዝ ክትገብር እንተኽኢላ ንባዕሉ ሞራል እዩ።
3: ሓደ መዓልቲ ካብቶም ናይቲ ክርምታዊ ማእተ ተምሃሮና ገለ ነገር ክበርክቱ ናይ ሓደ 2 ሰዓት እኹል እዩ እዚኣ ፅቡቕቲ ሓሳብ ኣምፅኻ ኣለኻ ምስቲ ቤት ትምህርቲ ከዘራርቦም እየ ክድግፍዎ እዮም ከዓ ብዓይኖም ምስ ረኣይዎም ከዓ ሰዓታት ከማን በዕሎም ኣይወስኽሉ። ስለዚ ፅቡቕቲ ሓሳብ እያ ነቲ ዳይረክተር ከካፍሎ እየ ክንዘራርብ ምምሕዳር ዓዲ እውን ኣቃልቦ ከም ዝገብረሎም እውን ንእሽተ ሓበሬታ ክቦም ካብሎም ማዓንቲ ምምሕዳር ዓዲ እውን ኣቃልቦ ስክግበርሎም እዞም ሰብ እዚኦም ስክረኣይዎም ክዱ ስክተባብዖ ሞራልሃቦም እውን ክብል እየ እንታይ እዮም ዝገብሩ ዘለዎ ቤተክላ ኢለ ኢሎም እዚኣ ከም ሓሳብ ሒዘ ኣለኹ ምስታ ዝሃብካ ናይ ቤት ትምህርቲ ክልቲአና ተሓይዘ ኣብ ተግባር ክውዕለን ተስፋ ይገብር። ገረብ ምግራብ ማለት ንከባቢያዊ ዘሎ ነገር ሂወት ምዝራእ ማለት እዩ። ማለት ኣብ ገረብ እዩ ኩሉ ሂወት ኣብ ገረብ እዩ ዘሎ ገረብ ንድሕራ ገሪብካዮ ሓመድ ኣይሽርሸርኒ ልሙዕ ሓመድ ትሕዝ ብኡ መጠንካ ዘራእት ክዘርእ ከለካ እውን ትዘድሊ ሓመድ ትዕቁበላ ከባቢካ እውን ግርማ ይለብስ ግሪን ኤርያ ክትርኢ ከላስ ባህ ዘብል ነገር እዩ። ስለዚ ገረብ ምትካል ሞ ከዓ እቲ ኣገዳሲ እዩ ክድፋኣሉ ዝግብኦ ነገር እዩ እሞ ከዓ ምስ ፍርያምነት ዝተሓዝ ኣግራም ተገርና ከዓ እቲ ዝበለፀ ምስ ፍርያምነት ተሓዝ ገይሶ ክትጥቀሙ እዮም ገሪቡሎ ንባዕሉ ፍቲ ኩነታት ኣየሩን ፀላዊ እዩ ብተመሳሳሊ እዩ።

0: ራንሺ ወይ ቡን እንዳተካእካ ትኸይድካ ውን ለሚን እዚ እውን ኣገዳሲ እዩ።
1: ፈታዊ ስራሕ ንግዜኦም ብግቡእ ዝጥቀሙ ትኽኺ ዝጽየኑ ወዲ 91 ዓመት ኣቦይ ተኽላይ ስርሕ ውዒሎም ብብሽግለታዮም ንቤቶም ዝምለሱ ናተሓጐስኩ ንገዛ ይምለስ። ስለ ዝደክም ከዓ ጥዑም ድቃስ ይድቅስ፣ ስራሕ ጥዑም እዩ ይብሉ እዞም ህርኩታ ኣቦም።
2: ኣመጋግባ ቁሩብ መዓር ኣለኒ እወ መዓር ኣይበትኽን እየ እምበር ካልእ ኖርማል እዩ ካልእ ምስ ሓፋሸ እየ እሰንግና ዝያዳ ኣለዋኒ ሓረስታይ በልየ
3: ናኾኾ በሌ ናኾኾ ናኾኾ በሌ ናኾኾ

0: ዝኸበርኩም ተኸታተልትና ምስ ትሕዝቶ መደብ ማእግሪኹም ዘለኹም ካብዚ ቐፂልና ጋዜጠኛ እስጢፋኖስ ግርማይ ዘዳለዎ ክስዕብ እዩ። ናብኡ ክሕልፈኩም።
1: ኣብ ዝሓለፈ ቀዳማይ ክፋል ኣብ 1977 ናብ መሳርዕ ህዝባዊ ግንባር ዝተፀንበረን 18 ግዜ ዝተወግአን ተጋደላይ ተወልደ መንግስት ኣብ ዕድመ ንእስነቱ ንምንባር ዝሓለፎም ብድሆታትን ተመክሮኦምን ናብ ገድሊ ህዝቢ ኤርትራ ምስ ተሰለፈ እውን ዝሓለፎም ኩነታት በብመድረኹም ናባኹም ኣቢልና ነርና። ሎሚ ድማ ካልኣይ ክፋሉ ክስዕብ እዩ። ስናይ ምክትታል
2: ቀዳማይ ክፍሊ ምስ ተምሃርኮስ ካልኣይ ክፍሊ ነጢረ ሳልሳይ ተማሂረ ይሽምድዶ ነይረ ከምዚ ናይ መፅሓፍ ቅዱስ ነቲ መፅሓፍቲ ናይ ቤት ትምህርቲ ኣምሓራ ገፊፎም ሰሊ ተረኪቦም ልካ ልዕሊ 500 ይቐትልዎ ሰብ ነይሮም። ንሕና እንታይ ይገብር ነይረ ሸዓኒ ሰንደል ጫማ ገይረ ኣብቲ ሰንደል መስማር ገይረ የ ድወግኦ ነይረ በቢ 100 ገይረ ኣብ ጠይቂ ከዓ ትሰፊዮ ከማ እንዳገበርና ከማ እንዳገበርና ብዝኾነ ቲ ህወትና ብከምዚ መሪሕናዮ ጠበንጃካ ዓጢቅካስ ከመይ ጌርካስ ንፀላኢኻስ ትሰጉግ ከኣኒ ኣብ ሓንጎለይ ተሳኢሉኒ 77 ከ ናብ ህዝባዊ ግንባር ከይደ ሻድሻ ወራር ምስ ተወደአ ከኣኒ ድዘኽተምና ኣሎ እያ ክንሪኦም ፀናሕና ብፀት ዝሰኣና ኣሎ እዩ ለከ ሰውራስ የፋቐር እምበር ኣያማኑን ዝበልኩላ ኣነ ሸዓ እያ ኣነ 18 ግዜ ተወጊየ ጠቕላላ ኣብ ህዝባዊ ግንባር እቲ ሽዑ ዝነበረ ተጋዳላይ ንጹህ ተጋዳላይ ንጹህ ኣነ ክሓልፍ እስኻ ፅናሕ እስኻ ብላዕ እሞ እዚ ኣንእሽተይ ኣነ ድሓን ክፀኒሐ እስኻ ዛማ ቁርብ ማይ መስተየ ኣነ ድሓን ክፅመመ ሓቀኛ ፍቕሪ ሓቀኛ ሓልዮትካ እዩ ሓቀኛ ቐል ዓለም ደይብሉ ንይምሰል ከም ተዋስኦ እተሰርሐ ዘይኮነ ጦፍ ተኸይዱስ ንኽምለስ ህወኽ ተወጊኢ ተኸይዱስ ቀልጢፉ ንኽምለስ ህወኽ ንኽስዋ እኮ እዩ ድህወኽ እሱ ስለ ዝኾነ ከ እዩ ዝናፅነት መፅ
3: ንነባሪ ሰላም ዝቃለስ ገድሊ ክትገብጡ ትብገስህ ብሓይሊ በደኾ በደኾ የዘመፅእ በውነት ቅልፅመይ ነኹም
1: ተወልደ ቅድሚ ከቢድ መውጋእቲ ኣጋጢምዎ ካብ ድፍዓት ተዋጋእ ስራዊት ዝእለ ኣብ ብዙሕ ውግኣት ክሳተፍ እንከሎ ተጋድላይ ዝነበሮ ተወፋይነት ብቓላት ዝግለጽ ከም ዘይኮነ እዩ ዝምስከር። ተወልደ ማንጁስ ተባሂሉ ብካልኦት ብፆቱ እናተመልመለ ድሕሪ ግዜ እውን ንሱ ተመክሮታቱ ብምሕያል ሰንሰለት ከይበተኸ ጉዕዝኡ ንነፅነት ቀጸለም። ሓንቲ ካብተን ዘጋጠምኦ ፅንኩራት ኩነታት ክዝክር እንከሎ ተወልደ
2: ሓንቲ ጭፈታ ነይራ ኣብ መንጎ ጀዛንን ኣብ መንጎ ሸገን ጸላኢና ኣ ሕጅዋ ናይ ግድን ክትወፅእ ኣለዋ እታ ስትራቴጂት እያ ናይ ግድን ሳልሰይቲ በጠሎኒ ፈቲናታ ካልኣይቲ በጠሎኒ ፈቲናታ ንሕና እንዳሓደ ከዓ ድሓር ሳልሳይ መፂና ሕጂ ጭቡጥ ንክኾነልካ ህሉ ብህልዋት ገይረ ክነግረካ እየ መዓልዲ ዝብሎ ከረን ኣሎ ሸዓ መራሓይሉ ዝኾነ ናይ እንዳ ሰለስተ ኮይኑ ኣዋ እግራቱ እግሩ ተቐሪፁ በዓል ዓወር ድብሎም በዓል በርሀ ድባሉ ኣብኡ ዝተሰውየ ድነግረካ በቃ እታ ፅርግያ ሓንቲ እያ መገዳ ከምዚኣ ኢላ ሓንቲ መገዲ እያ መጨረሻ ንሕና እንዳሓደ ተኣትዋኹም ንበሃል ወልዳ ወተኽል ሰንበት እዩ ድበሃል መራሓኢልና ነይሩ በል ተወልደ ከምዚ ብሉና ኣለዉ ሞኒ ሽዑ ጋንታ ሓየ ኣለኹ እሞ ተወልደ ብለኒ ንዓይ ሓምሻይ ርእስኻ ነዚኣ ምረፅ ሞ ሰብ ንኣትዋይና ኢሉኒ ኣብኡ ብፆትና እንዳ ክልተ እንዳ ሰለስተ ኣብኡ ተሰዊኦም ነቒፆም ኣለዉ ኣለዉ ህልዋት የድ ነገረካ ኣለኹ ተጋደልቲ ሽዑ ድዋጉ ነበሩ ነቒፆም ኣለዉ ክትቀብረሎም ዘይትኽእል ደረጃ በፂሕና እዋእወ ሓሙሽተ ሰብ ሕጃኣኒ ሕራይ ወሊድና ሽዑ እሞ ምረፅ ሰብ እዚኦም ካብዛ ሕዥዮም ዘለኹ ጋንታ ሕሸኒ ኢሉ ሓሙሽተኦም እክባቢለ ቡምባን ሬድዮን ሬድዮ ሃለው ተዋሂባት እንታን ክትበሃል ኣኪበ እዚኣ ወያብኣ ክንተርፍ ኢና ወያብኣ ክነውፆም ኢና የኢለ እዮም ሸዓኒ ርእስና ጠምጢምና ብጨርቂ

ሰዓት ሓደ ናይ ቀትሪ ብበጠበጥ ብምንፋሓኹ ነቶም ብፆትና ስዋኣት ኣብቲ መገዲ ሎ ከምዚ ገርና እንዳገላሃና እቲ ዝነበረ ተጋዳላይ ፈልጡ እዩ። እንዳገላሃና እንዳገላሃና ኢና ከይድና ተኩስ ከይበልክዎ ዝኾነ ተጋዳላይ ከይትኩስ ኢለ እዮም ሸዋኒ ሕራይ ተባሂ

0: ፍስስ ጸላእኻ ብጎኑን ብድሕሪ እንተ ኣቲኻዮ ንጸላእኻ ድሁል እዩ። ነታ ቦታ ሒና ኣነ ከማ ረዲ ሃለው ከይከፈትኳ ደሲ ኣብቲ ተኽሲ መቂሩኒ ድሓር ክፍታ ቢለ ካርታ ካርታ ካርታ ሕጀ ያ ምሰልኮ ወልዳ ኳን ብጉያ መፅኡ ደርብሉ ንኸሶ በርከ ንሳ ተደ ሒሽካያ ንገልጠም ኪኑ ኢኻ ክትከይድ ነቲ ጀዛም ክትገድፎ ኢኻ ማለት እዩ። ሒዝናያ ተኣህዱታት መፅኡ ቢተን ሰቂሎምላ ደሽካ ሰቂሎምላ ካብኡ ጎልጎል እዩ ንመልመለት ኒነው ኢኻ ትኸይድ።
1: ኣብ ጥሪ 977 ኣብ ፋሓብ ዝተኻየደ ቀዳማይ ጉባኤ ህዝባዊ ሓይልታት ከም መቐፀልታ ናይቲ እናዛየደ ዝኸይድ ዝነበረ ቁፅሪ ክልቲኡ ፆታ መርዓ ተጋደልቲ ዝድግፍ ውሳነ ጸደቐ። ሕጊ መርዓ ውድብ ድማ ምስ መትከላት ውድብን ሰውራን ዝሳነ 32 ዓንቀጻት ሒዙ ዩ ተኣዊጆም። ተወልደ ድማ ምስ ሓንቲ ብፀይቱ ዝምድና መስረተ። ኣብ 984 ከዓ ዝምድንኦም ኣማእኽልዎም
0: 86 ከዓ ሰማይነሽ ተስፋ ይረዳእ ትበሃል ሓድሽ ዓዲ ጓል ዓንሰባ እያ በዓልቲ ቤተይ ዝምድና ዝገበርኩ ነይረ ህዝባዊ ግንባር 86 ከዓ መርዒኒ ክሹኸ ካብ ክሳትካ ትገብር ዓወትና ሓፋሽ እንዳልካኻ 18 ፅምዲ ብሓንሳ ተዓፂና ወዲኢና መፂና ኣጋጣሚ ኮይኑኻ 87 ከዓኒ ሸማይነሽ ተስፋ ይረዳእ በዓልቲ ቤተይ ከዓ ብመስዋእቲ ተፈልያትኒ ናይ መጨረሽታ ሓቂ ምዝራብ ምዝራብ ታሪክ ታሪክ እንዲኢትካ ታሪክ ኩሉ ግዜ ብሓቂ ኢኻ ተምፆ ተስፋ ዝቆረፅ ኩላ ያሽዑ ዝምድና ድበሃልሲ ኣየድልየኒኒ ኣነ ወይ ክስዎ ኣለኒ ወይ ናፅነት ክርኢ ኣለኒ ኢለ ዝተዛርብ ኩላ ሸዓያ ነይራ።
1: ኣብ ርእሲ ገድሊ ገድሊ ነገሮም ተወሳኺቲ ንጸላእ ትጋደሎ ምስ ስምዒታትካ ትጋደሎ እውን ቀሊል ኣይነበረን። ምክንያቱ መርዓ ምስ ተቆፅረ ዝስዋእ መርዓዊ ወይ ድማ ትስዋእ መርዓት ክምርዓዊ ምስ ተበገሱ ምቅያር ኩነታት ዘጋጥሞም ወዘተ ዝኣመሰሉ ዛንታታት ኣብ ታሪክ ገድሊና ተወሪቖም ዝርከቡ ኦም። መርዓ ኣብ ህዝባዊ ግንባር ብዙሓት ፅምዲ ኣብ ሓደ እዋን ብምግባር እዩ ዝካየድ ነይሮም። ተወልደን ምስኡ ኣብ ገልጠ ምስ ተመርዓዉ 18 ፅምዲ መርዓውትን ሕፅነቶም ኣብ ዘዛሪ ሩባኤ ኣምሕሊፎሞም ኣብኡ ይሕፀቡ ይበልዑ ይሰትዩ ናይ ሓባርቴ በሊዖም ድማ ይዘናግዑ ወዘተ ዝበፅሓካ ጋሻ ዘይብሉ ድሙቕ ሕፁነት ገድሊ እዩ። ሕፁነትካ ውዲ ኣቢልካ ድማ ክልቲኻ ናብ ሰውራዊ ዕማምካ ትምለስ ናብ መስዋእትን ናብ መውጋእትን። ከምዚ ናይ ተጋዳላይ ተወልደ ምስ ተመርዓዉ ካልኣይ ግዜ ገጾም ከይትረኣኣዩ ዝተሰውኡ ተጋደልቲ እውን ውሕዳት ኣይኮኑን። ሽዑ ድቂ ዝሓዛ ተጋደልቲ መፃምተን ከይፈለጡ ዝተሰውኡ እውን ኣለዋ። እቲ ሕብሪ ኣዝዩ ብዚሖም ተወልደ ኸኣ ነዚ ተጻዊሩ ኣብ ተዋጋእ ሰራዊት ተዋጊኡ እናዋግአ ምስ ብፀቱ ቃልሱ ቐጸለም። እንተኾነ ግን ተፈጥሮ ምስ ክልተ ኣእጋሩ ናጽነት ክርኢ ኣየፍቀደትሉን።
0: ናይቲ ውድብ መምርሒ ስለ ዝነበረት ባፅዕ ንኽትተሓስካ ተመዲቡ ባፅዕ ከዓ እቶም ኣብኡ ተመደቡ ኣሃዱ ጻውጡ ክግበረሎም ስለ ዘለዎም ንሕና ንሮራ መንሳዕ ኢና ንኸይድ። ካብ ሮራ መንሳዕ ምስ ከድና እንዳ 96 ቲ ቦታ ነይሩ። ኣጋጣሚ ኣነ ኣብ ህዝባዊ ግንባር ብዙሕ ትምህርቲ እየ ተማሂረ ወታደራዊ ስልቲ ማለት እየ ካርታ ተማሂረ ዮ ኮምፓስ ተማሂረ ዮ ወታደራዊ ስልቲ ተማሂረ ዮ ተስፊር ተማሂረ ዮ ኣርቢጂ ተማሂረ ዮ ተማሂረስ ንብርጌደ ድምህር ነይረ ኣነ ኣብቲ ሰራዊት ክንሰይሲ ኣፍ ዓበት እንዳተምሃርኩ ነቲ ብርጌድ ከዓ ንምህር ኣነ ወዲ ምዒተ ወዲ ሰለባ ድበሃል ሰለስተና ዝነበርና ንምሃር ሞ ንምህር ነቲ ብርጌድ በብታራ እቲ ሰራዊት ከዓኒ ነቲ ሒዥዎ ደሎ መሳርሒ ብግቡእ ንክጥቀመሉ ሽዑ ረራ ምንሳዕ ምስ ከድና ፈንጂታት ተዓፂ ዝፀንሐ ነታ ቦጠለና ኣነ ብዓለይ ፈንጂ ክውፅ ኣለው ዒለ ኣብታ ናይ ምሸት ፀልማት ክትከውን ከላ ግን ባክሌት ፈንጂ ረኺባትኒ ቁምጥ ቢላትኒ ዛእግሪ የዕርፍ በል ባቃ ዝበለትኒ መዓልቲ እዚኣ እያ።
1: ዓርቢ 24 ግንቦት 991 ናጽነት ኤርትራ ኣብ ዝኾነሉ ተወልደ ገና ኣብ ከሰላ እዩ ነይሮም። ኣብቲ ሰፊሕ ጽምብል መዓልቲ ናጽነት ኣብ ቅድሚ ቤት ጽሕፈት ህዝባዊ ግንባር ኣብታ ኸተማ ክንዲ ሜዳ ኩዕሶ እግሪ ዳስ ተሰሪሑ ንመዓልታት ጓይላ ዝተተኽለሉን ወኒ ኤርትራዊ ብሓጐስ ተመሊኡ ምንባርን ይዝክር። ተወልደ እውን ከም ብፆቱ ብልዕል ወኒ ስዕስዕ ከም ዝነበረ ይገልጽ። ግን ከኣ ዝሓለፎም መድረኻትን ብፆቱን እናተረኣዮ ኣብ መንጎ ሓጎስን ትዝታን ኣተወም
0: ተሓጒሰ ምንስ ዘብለካ ግን ኣሎ ዋይ ዞም ብፆትናስ ተዝርእዎ ዝናፅነት ከዓ ትብል ናይ በይንኻ ምርኣይሰ ኣኻሊ ይኮነን ግን እሶም ተደይክፈሉ ከዓኒ እዚ ኣይመፃናን ምክብለካ ኢለ ብዝኾነ ኮይኑ ግን ንሕና ሕጂ ኣነ ክብል ተረፍናቶም እንዴ ኣነ ክነ ክትጋደል ከለኻ እኮ ክፀኒሐ ኢልካ ይትጋደልኒኻን ክስዋእ ኢልካ ኻት እቲ ምፅናዕ ግን ዕዕጫኻ ተልዕል ገሊኡ

0: ዓይኒ ይዓውር፣ ገሊ እግሪ ቁረፅ፣ ገሊ ኢዱ ቁረፅ፣ ገሊ ሓንጎል ፈስስ፣ ገሊ ፓራላይዝ ዝኸውን ገሊ ገለ እዩ። ዕጫና ልዕልና ሰኣቲና ሓደ ዋላ እንተ ተሰውቱ ዕላሞኦም እንኳዕ ፋሕፋሕ ይበለ። ክንደይ ሰውራታት ዓለም እኮ ክንደይ ያሰውየን እኮ ፍረ ከይገበራ ፋሕፋሕ ድብል ኣሎ። ንሕና ግን ትፍረስ ተሓፊሱ ንሕና ነዞም መናእሰይ ደቅና ወሊድናስ ብዛዕባ ሃገሮም ከም ዝትዮኹማን ተበፂሕሎ ክስታይ ገብረካ እዩ። ኩሉ ግዜ ግን እቶም መሳጉምቲ ምሳና ድኸዱ ነበሩ ምሳና ዘይረአዩ ኳ ከይመስለካ መቐረት ኣሎ። ናይ ገዛ ነብሱ መቐረት ሰብ እኮ ኣብ ሲነማ ኣትዩ ደስተማቕር ንሲነማ ዝዝከሮ ክህሉ ክእል እዩ። ኣብ ስፖርት ኣትዩ ናይ ስፖርት ዝዝከሮ ክህሉ ክእል እዩ። ኣብ ባህሊ ኣትዩ ባህሊ ክዝከሮ ክእል። ኣብ ቃልሲ ከዓኒ ምሳኻ ኣብ ውዕይን ዝሕሉን ዝኣቱ ዝነበር ዝዝከረካ ከኣሎ ኣይና እዩ ዝከረካ ድካ ኣነ እኮ ክፍጠር ተፈጢረ እንዲ ኣነ ተወልደ መንግስት ተፈጢረ ግን ናበይ እያ ተዓጫ በፂሓት ምስለካ ሃገር ምንዳይ ሃገር ምምፃእ ፀላኢ ምብራር ምስቶም ጀጋኑ ምስጓም ባንዴራ ምንብልባል ሃሪምናዮ ዶ እወ ከመይ ገርና ንዕቅባ ከዓ ንሃና ጉዳይ ይኸውን። ሕጂ እዚ የዕግበኒ ማለት እየ። ኣብ ናይት ኔሽን ተንበልቢላ ባንዴራ ናትርያ ከለካ ካቢነት ኔሽን ተቐንጢጣ ኢና ርኢናዮኩ ናብኣ ግን ተመሊሳ እቶም ጀጋኑ ይረአዩካ እንዲዮም እቲ መስዋእቶም ግን ፍረ ከም ዘለዎ ከዓ ይረአየካ ማለት እዩ።
1: ድሕሪ ናጽነት ድማ ተወልደ ምስታ ኣብ 1990 ቅድሚ ሱዳን ምኻዱ ዝተዛመዳ ብፀይቱ ነቢያት ገብረ ትንሳኤ ዝመስረትዎ ዝምድና ኣብ 1992 ኣባረንቱ ወግዒ ኣልበስዎም። ሕጂ እውን ካብ መርዓ ገድሊ ዘይፍለ ብፆቶም ጥራይ ዝተሳተፍዎ ጸቢብ መርዓ ነበረ። ኣብ ባረንቱ ኣብ ዝነበረሉ ግዜ ድማ ተወልደ ኣካደምያዊ ትምህርቱ ቐጺሉ ካልኣይ ደረጃ ዛዘመ። ኣብ መልቅቐ ፈተና ማትሪክ እውን ተሳቲፉ መሕለፊ ነጥቢ ኣምፅኡ ነይሮም። ኮይኑ ግን ዋላ እኳ ክቱር ድሌት ንትምህርቲ እንተነበሮም ሕጅስ ደቀየ ኣለ እምበር ሓዳርን ቆልዑን ገዲፍካ ዶ ዩኒቨርሲቲ ይኽየድ እዩ ብምባል እቲ ናብ ዝለዕለ ደረጃ ትምህርቱ ክበፅሕ እሞ በፂሑ ድማ ጋውን ለቢሱ ክርእያ ዝደልያ ዝነበረ ነብሱ ኣበ ደቁ ክርእያ ብምትስፋው ቃልሱ ምስ ናብራ ቐጸለ። ዕድል ገይሩ ድማ ጓሉ ሃና ተወልደ ሎም ዓመት ኣብ ኮሌጅ ሕርሻ ሓመልማሎ ናታን ናይ ኣቦኣን ጋውን ለቢሳ ብዲግሪ ዕለተ መመረቕቲ ኣፀምቢላ ምስ መንእስያት ኩቱር ፍቕሪ ዘለዎን ኣበ ዝረኸቡ ኣጋጣሚ ተመክርኡን ኣባታዊ ምኽሩን እናለገሰ ዝኸይድ ተወልደ ናብ መንእስያት ዘመሓላልፎ መልእኽቲ ኣለዎም።
0: መንእሰይ ከዓ ኣነ ተፃዋሪ ክኸውን ኣለዎ ሽግርሲ ሎም መዓልቲ ሽግር እንድሕር መፅያትካ ኣብ ሎሚ ከተፅብባ ይብልካን ሎሚ ካልእ መዓልቲ እያ ፅባሕ ከዓ ካልእ መዓልቲ እያ ድሕርያ ትመፅእ ካልእ መዓልቲ እያ ካልእ ሕጃ ትመፅእ ካልእ ዕድላት ሕጃ ትመፅእ ሓደ ፅንዓት ካልኣይ ተፃዋርነት ሳልሳይ ሓቦ ራብዓይ ኒሕ ሓሙሻይ ምንባብ ዘንብብ ዕንብብ ኢሎሞ ምንባብ ታሕግዘካ ተመክሮ ዝሓለፈ ሽግራት ከመይ ከም ተሰግረ ዝሓለፈ ሽግራት ብፅሑፍ ኢኻ ትረኽቦ ብሲነማ ኢኻ ትረኽቦ። ተጋዳላይ ህዝባዊ ግንባር እኮ እዚ ኩሉ ደራፋይ እዚ ኩሉ ደራሳይ እዚ ኩሉ እዞም ደረፍቲ ናይዚ ናይ ህዝባዊ ግንባር ትርእይዎም ዘለኹም እቲ ጅግና ዝሰርሖ እዮም ዝሰርሕዎ ነይሮም ባዕሎም ዘምፅዎ ኮይኮኑን እቲ ጅግና ይስዋእ እቲ ጅግና ይጎይ ጅግና ይጭፍጭፍ ነዚ ድርሰትን ነዚ ቃናን ነዚ ተዋሰኦን ከዓ መፅእ። ሕጂ ንስኻትኩም ከዓ ናትኩም ታሪክ ናይቲ መንእሰይ ታሪክ ናቱ ነታ ሽግር ሰጊሩስ ኣብቲ መፈፀምታ ሃገሩ ከመይ ገራ ትልምልመሉ ሃገሩ ከመይ ገራ ሰቲ ትኾነሉ እዚ መንእሰይ እዚ ከዓ ነቲ ሽግር ተፃዊሩ ንኩሉ ክሰጉሮ ምእንቲ መጀመርታ ክመሃር ኣለዎ ክመራመር ኣለዎ ክግደስ ኣለዎ። መብዛሕቲ ግዜ እዚ ናይ ሚድያ ዑለማ ዝበሃል ዘሎ ከዳናጉሮ የብሉ እዚ ሕጂ ንዕኡ ምስቲ ምድሩን ምስቲ ሃገሩን ዝኸይድ ንልምዓት ዝኣክል ንፅንዓት ዝኣክል ንውሕስነት ናይ ሃገሩ ውሕስነት ናይ ሃገርካ ከይገበርካስ ኣበይ ኮንካ ከም ክትነብር ዋላ ሃፍትም ዋላ መሊዮነር ኣብል ብኣፍልጦ ክንከይድ ኣለና ከነምሃር ኣለና ከነንብብ ኣለና ማለት እየ። ካልኣይ ክንፀንዕ ኣለና ሳልሳይ ሽግር ሓላፋይ ምዃኑ ክንፈልጦ ኣለና። እዚ ሕጂ እንታይ ይልካ ነብስኻ ምርግጋ ኣድልየካ ርግእ ምባል ርግእ
1: ተጋራላይ ተወልደ መንግስት ታሪክ ክስነዳ

0: ኣለዎም። ብፍላይ ድማ ቃልሲ ህዝቢ ኤርትራ መዳርግቲ ኣልቦ ስለ ዝኾነ ዝፀሓፍካ ፅሒፍካ እውን ዝግለጽ ኣይኮነን። የግዳስ ኣነ ሓንቲ ንእሽተይ እጃመይ ከበርክት ስለ ዘለኒ ብምባል ዕምበባ በለስ ዝኣርእስታ ኣብ ዓለማውን ገድላውን ሂወቱ ዘተኮረት 194 ገጻት ዝሓዘት መፅሓፍ ኣሕቲሙ ይርከብ። ተወልደ መፅሓፉ ባዕሉ ክፅሕፋ ዘይኮነስ ዛንቱኡ ነጊሩ ክኢላ ስኖ ጽሑፍ ኤፍሬም ሃብተፅዮን ክፅሕፈሉ ምግባር እውን ዝያዳ ብልጭ እዩ ነይሮም።
1: ኣነ ሓደር ኣለኒ ሓደር ኣለኒ ዓንተወይ እንታይ ኢለካ ነይረ? ኣነ ተሪፈ ደለኹ ኣነ ዝግኒ ክበልዕ ኣነ ከብለጭልጭ ኣይኮነን ተሪፈ ደለኹ ዕጫይ ኣልዒለስ ተቆሪፀ ተሪፈ ኣለኹ። ኣብ መንጎቶም ስዋኣትን ኣብ መንጎቶም ህልዋትን ድንድል ኮይነስ ሓደ ንእሽተይ ብዓቕመይ ዘፍቅዶ መራኸቢ ድንድል ክገብር እየ እዚኣ መፅሓፍ ገይረ እያ። ሕጂ ዝንዛረበሉ ዘለና ብዝርዝር ኣብ ዘሎ ኣንቢቡ ሰብ ከማን ክሪኦ ፅንዓት ዝተሓልፈ ከማን ክስተማቕሮ ብኣፍናስ ኣብ ሚድያስ ኩል ተዛሪብካ ክወፅእ ስለ ዘይክእል እዚኣ ኣነ ምስቶም ክኢላታት ኮይነ እየ ገይረ እያ። መፅሓፍ ንክትሓትም ናይ ብሓቂ ብዙሕ ቻለንጅ ኣለዎ። ናይ ገንዘብ ሕቶ እዩ፣ ናይ ቁጠባ ሕቶ እዩ። ኣነ ግን ኩሉ ግዜ ነዚ ታሪክ ዝተረድዮም ዝሓገዙና ቁሩብ ተስፋ ዝሃቡና ሰባት ውን ኣለውና። ኣነ ነዚኣ ቀንዲ ዘተባብዑኒ ኣለዉ በዓል ቤና ሃይለማርያም በዓል ፍሳያ ተስፋን ክኤል ኣቦ እምበር ዝያዳ ከዓ ኣብቲ ናይ ቁጠባ ህይወት ከምዚ መፅሓፍ ኮይና ንክትከይድካኒ ኣብ ካሊፎርኒያ ሳን ፍራንቺስኮ ከባቢኣን ደሎ ሓፈሻዊ ኦክላንድ ኢሲሲ ዝበሃል ቦታ መዋእል ኢንጂነሪንግ ኮንስትራክሽን ዝበሃሉ ከዓ ብዝዓዲ ዘለዉ እዚኦም ኣነ ብገንዘብ ኣይምከኣልኮን ድኸየ ሓቂ ዘረባት ሓይሽ ካብ ኢደይ ናብ ኣፈየ ኣጆኻ ስለ ዝበሉኒ እዚኣቶም ግን እዚኦም ሕጂ ጥቀስኩዎም ነዛ መፅሓፍ እዚኣ ነዞም ታሪክ ናይ ጅግናን ውዕሎናን ተሰኒዳ ኣብ ኢድ ተመናእሰይ ወለዶ ክትበፅሕ ክኢላ ማለት እዩ። ኣነ ከዓ ከምዚ ሞራል ምስ ረኸብኩ ከዓ ብዓረብ እውን ኮይና ኣላ ብዓረብ እውን ኮይና ኣላ ብእንግሊሽ እውን ኮይና ኣላ ብኩሉ ቋንቋታት ታሪክና ክዝርጋሕ ኣለዎ ዓቕምና ዘፍቅዶ ማለት እዩ። በዚ ሱቃ ይበልኩን ማለት እየ መትባዕና እዚኣቶም እንታይ ገይርኒ ናብ እንግሊሽን ናብ ዓረብን ከዓ ከምዝኣቱ ገይርኒ ብፈረንሳዊን ክንትርጉማ ኢና ዝበለኒ እውን ኣሎ ብፈረንሳይ ተተርጉማ ታሪክና እዚ መፅሓፍ እዚ ታሪክ ተወልደ ኣይኮነን ታሪክ ህዝቢ ኤርትራ ታሪክ ጀጋኑ ታሪክ ተጋዳላይ ተወልደ ከመይ ጌርካ ሰኣለኒ ኣብ መንጎ ስዋኣትን ኣብ መንጎ ህለዋትን ዱንድል ኮይነ መራኸቢ ኢልካ ጥራይ ርሰዓለኒ ንክብል ኢለ የ
0: ተጋዳላይ ተወልደ መንግስ ኣብዚ እዋን ኣቦ ሓሙሽተ ውሉዳት ኮይኑ ኣብ ሃገራዊ ማሕበር ስንኩላን ኪናት ኤርትራ ድማ ከም ሓላፊ ሓፈሻዊ ኣገልግሎት ኮይኑ ኣብታ ንናፅነት ዝተቓለሰላ ሃገሩ ህዝቡ ኣብ ምግልጋል ይርከብ።

ክልተ ሰዓት ክቕፅል ፅንሐት ትሕዝቶ መደብ ማእገር ኣብዚ ተዛዚምሎ ንስለ ምክተልኩም ኣዝና ንምስግን። ምስ ዝቕፅሉ ትሕዝቶታት መደባት ኤሪቲቪ ንሓድገኩም ብወገና ምስ ኣባላት ስቱድዮ ብምዃን ሰላም መዓልቲ።

0: 28 ሚያዝያ 2004 ሰራሕተኛታት ሃገራዊ ማሕበር መድሕን ኤርትራ ብምኽንያት ስራሕ ካብ ኣስመራ ነቒሎም ከተማ ምፅዋዕ ብሰላም ኣተዉ። ተመሳሳሊ ጉዕዞ ክኾነሎም ብምትስፋው ድማ ኣንፈቶም ናብ ከተማ ዓሰብ ብምግባር ጉዕዞኦም ቀጸሉ። መራሒ መኪና ሳልሳይ፣ ራብዓይ፣ ሓሙሻይ ማርሻ እናቀባበለ ተሓንበበ። ፍጥነት ተሽከርካሪት ድማ ዘየደ። ኣብ ከምዚ ፍጥነት እዚን ከለዉ ይምበኣር ዳሕራይ ጎማ ናይታ ተሽከርካሪት ዝተተኰሰ መኪና ኣንፈታ ጥፍአት። መራሒ መኪና ኸኣ ንኽቈጻጸር ኣሸገረቶም። ከም ሳዕቤን ናይቲ ኩትር ፍጥነት ድማ ብቕጽበት ከም ኩዕሶ ክትጋማጠል ጀመረት። ኩነታት እቲ ሓደጋን ምግምጠላን ርኢኻ ህይወት ሰብ ክድሕን ኢልካ ይትግምቶን። ግናኸ ወፂኦምስ ድሮ እውን ብዛዕባ ኣገዳስነት መቐነት ድሕነት ክምስክሩ በቂዖም ይርከቡም።
1: እቲ ሓደጋ ኣዝዩ ከቢድ እዩ። ምክንያቱ ክልተ ግዜ ከምዚኢላ ተጋማጢላ ትግምጠል ከላ ሽዑ ቁርብ እምንታት ነይሩ እንዳጨበጣ እንዳጨበጣ እንዳጨበጣ ኢላታ ማኪና ከምዚኣ ኢላ እተን ንሕና ዝወፃእን ኣለን ብክንደይ ሓይሊ ኢና ወፂና ካብታ ማኪና በር ክትወፃ ክተመሊስካ ክትሪኣ ከለካስ ከመይ ኢልና ኢና ወፂና ኢካ ትብል። ስለዚ ኣዝዩ ከቢድ ሓደጋ እዩ ነሩ። ዕጅብ ዝጉዕዞ እዚ ብኸመይ ኢና ድሒልና እንድሕር ኢልና ግን እታ መቐነት ትበሃል ዘላ ኣብ ማኪና ትቕነታ ንሳያ ድሒናትና። ምክንያቱ ካብታ ዝነበርናዮ ቦታ ፈፂምና ክንለቀቕ ኣይከኣልና።
2: ንዓንዳ ከዕለካ ዚ ናይ እዚ ሕጂ 33 ሰብ ዝመትዎ ሽንድዋ መገዲ ኸረን ኣብቲ ቁልቁል ዘኒ እንዳ ማርያም ዳዕሪ ደነ ዝኸዳ ዝነበራ ዝርኢኸ 33 ስድራ ቤት ጠፋኣልፉ ብሓንሳ ካብ ወፃኢ ዝመፀሲ ምስአን ይኸይድ ነይሩ። ሕጂ ኣብታ ናይ ድሕሪት ዘላ ሰድያ እትውትውል ከለካ ኒማ እንሻላ ካንውሒላ ስታይ ትገብራ በዚ ሰብ ድበላ ኣብ ኣይ ነይሩ ኣብኣ ኮይኑ ሕጂ ተናንስቲ ስዕሰዓ ዕልል ይብላ ፀወታ ስለ ዝነበራ ሞባይል ዋላ መሳዕሊት ገለ ከምዚኣገሩ እንዳሰኣለ ኸይድ ነይሩ። ንአ ሕጂ እዛ ማንኪና ምስቱ ናይ ደንደስ ናይቲ ፅርግያ ምስተጋጨወት ምዘለለት ንሱ እንታ ገይሩ ነዛ ሰዲያ ቅድሙ ነበረት ከምዚኣገይሩ ሕጂዋ ተኽሳይ ከዓ ከማ ኢላ ትሰራሕ ኣላታ ትቐዳሕ ኣላታ እንታይ ሽሙ እታ ማንኪና ትጋላበጥ ኣላ እታ ሞባይል ከዓ ድያ ሞባይል ዋላ ካልእ መሳዕሊ ነበረቶ ከዓ ትሰራሕ ኣላ። እዚ ሰብ እዚ ነዚኣ ክረቢ ኢሎም ዝሓዝኳ ኢልኳ እዛ ማንኪና ከይዳ ታሕቲ ቁላዕ ፋሃሪማ መሊሻ ጥንቅላዕ ሸው ኢላ ምስ ዓለበት ተጋላቢጥና ከምዚ ኢልና ምስኣ ጥፋ ኢል ንገለ ነዘንዕደዋይ ሰደድ ክወን ነዛ ሰድያ ኣብ መጨረሻ ካልኣይ ክስተያ ምስ ወደቐት እታ ማንኪና ጠጠው ኢላ ነቲ ሰብ ኣራጊፋ ትኽሉ እዩ ኣነ ህይወት ዘለና ሓደ ሰብ ጥራይ ተረኺበ ዝብል ሰብ ነይሩ። ርአየ ሕጂ ኖን ሲት በልቲ ሒዙ ኢዱ ሒዙ ኸማን ዝደሓነሉ ግዜ ኣሎ ዋላ ናይቲ ኣቶ ውስተትርኢ እዚ ኩሉ ሰባት ጥፊያ ተንሰድያ ዋላ ሓንቲ ይኮናን ነይረን ኮፍ ኢለን

0: መቐነት ወንበር ወይ ድማ መቐነት ድሕነት ኣብ ተሽከርከርቲ ዝግጠም ካብቶም ዝዓበዩ ናይ ድሕነት ሜላታት እዩ። ኣብቲ ፈለማ ምፍራይ ተሽከርከርቲ ዝዓበየሉ ዝነበረ ግዜ ብሰንኪ ሓደጋታት ብዙሕ ህይወት ክሓልፍ ይረአ ነበረ። ክንዲዝኾነ ተመራምርቲ ድሕነት ህይወት ኣብ ምውሓስ ይሕግዝ እዩ ዝበልዎ ምርምራት ከካይዱ ጀመሩ። ኣብዚ መስርሕ ናይ ዝመፅናዕትታት እዚ ሓደጋታት ኣብ ዘጋጥመለን ተሽከርከርቲ ሓደ ፍሉይ ነገር ትዕዝብቲ ተወስደ። ኣብ እዋን ሓደጋ ኣብ ልዕሊ ተሽከርካሪት ከቢድ ዕንወት ወሪዱ ከብቅዕ፣ ወንበር ናይተን መካይን ግና ብዙሕ ሓደጋ ከምዘይወርዶ ተዓዘቡ። ስለዚ ተሳፈርቲ ኣብ እዋን ሓደጋ ምዝ ወንበር ወይ ድማ ሰዲለ እንተደኣ ለጊቦም ዝሓሸ ናይ ድሕነት መንገዲ ከም ዘሎ በረሃሎም። ከም ውፅኢቱ ድማ ኣብ 1970 ኣውስትራላውያን ተመራምርቲ መቐነት ኣወናብር ክዕጥቑን ኣብቲ ሃገር ከም ሕጊ ግድነታዊ ምዕጣቕ መቐነት ክሰርሕሉን ጀመሩ። ብቕጽበት ከኣ ናብ ካልኦት ሃገራት እናተኣታተወን እናማዕበለን ክመጽእ ክኢሉ። ኣብ ሃገርና እውን እንተኾነ ኣገዳስነት መቐነት ብምርዳእ መንግስቲ ኤርትራ ዝኣክል መፅናዕትታት ብምግባር ኣብ 2007 ኣብ ኣዋጅ ትራፊክ ጸርግያ ቁፅሪ 154 እዝባር 2006 ግድነታዊ ምዝውታር መቐነት ድሕነት ኣብ ሕጋጋት ስፊሩ። መቐነት ድሕነት ኣብዚ ኣብ ዓለም ሓደጋታት ትራፊክ እናበኣሰ ዝመጸሉ ዘሎ ግዜ ካብ እዋን ናብ እዋን ብዙሕ መምሕያሻት እናተገብረሉ ዝቕጽ ዘሎ እዩ። ብጭቡጥ ድማ ንህይወት ተጋዳላይ ማርቆስ ስምባየን መሳርሕቱን ካልኦት ህዝብታትን ከም ቀንዲ ኣገባብ ድሕነት ኮይኑ ንረኽቦም።
1: መቐነት ድሕነት ብዙሕ ኣገዳስነት ኣለ። ሓደ ካብቲ ኣገዳስነትናቱ ተሳፈርቲ ርእሶም ይኹን ካልእ ኣካላቶም ምስቴርሶ ዳሽቦርድ ናይ ቅድሚት ብናሃርኣየ ላቃዕ እዩ። ምክንያቱ ሓንቲ በቲ ሓደጋ ምስጓነፈ እንድሕርዳ ሲት በልት ኣለዎ ኮይኑ ኣካላቱ ንቅድሚት ኣይከይድኒ ዝኾነ ይኹን ሓደጋ ኦም ምኳን ኮ ይክእል ሕጂ እዛ ንሪኣ ዘለና ሰበይቲ መቐነት ድሕነት ስለዘይ ዓጠቐት ሓደጋ ምስ ኣጓነፈ ነብሳ ዝቅድሚት ነፊሩ ወፅኡ ከቢድ ጉድኣት ወሊድዋ ማለት እዩ። መቐነት ድሕነት ነይርዋ ተትኸውን ግን ከምዚ ክጓንፋ ይበሃል። ናብ ነዚያ ሕጂ እዚኣ ንሪኣ ዘለና መቐነት ድሕነት ስለ ዘለዋ ሓደጋ ምስ ኣጓነፈ ድሒና ማለት እዩ። ካልኣይናቱ ተሳፈርቲ ሙሉእ ኣካላቶም ካብ ማኪና ነፊሮም ደገ ይወፅና። ምክንያቱ ሓደጋ ክኳል ኮሉ ስለትጋላበጥ ካብ ማኪና ውን ስለትውንጫ እጂ እንታይ ድኸ እቲ ኣካላት ናቶም ካብቲ ካብ እታ ማኪና ወፅኡ ንደገ ወፅ እጂ እታ ማኪና ድያ ክንጭፍልቆም ካብ ማኪና ድመፅ ክስታር ገብሮም እ ማኪና ድያ ትጋላቤታ ንዓሳቶም ክስታር ገብሮም እንድሕርዳ መቐነት ማኪና ኣለካ መቐነት ድሕነት ኣለካ ነብስኻ ካብታ ማኪና ክወፅእ ኣይክእልን እዩ። ጅናብነት እዚ ናይ ዓባይ ማኪና መርሕ ማኪና መቐነት ድሕነት ኣይነበሩ ሓደጋ ምስ ጓነፈሉ ካበይ ወፅኡ ካብታ ማኪና ነፊሩ ወፅኡ ወዲቑሎ ማለት እዩ። እዚኣ ሕጂ ንሪኣ ዘለና እውን ተመሳሳሊ እቶም ኣብኣ ዝነበሩ መቐነት ድሕነት ስለዘይነበሩ ካብታ ማኪና ነፊሮም ወፅኦም ካልእ ጉዳ ስታ። ስለዚ መቐነት ድሕነት ካብቲያ ማኪና እዚ ሓደጋ ነፊርካ ከምዘይትወፅእ ዝሕግዝ ፍቱን መሳርሒ እዩ። እቲ ካልእ ጥቕሚ ናይ መቐነት ድሕነት መኪና ኣብ ትጋላበጠሉ ግዜ ካብ ተዓዲ ኣካል ዘለካኸፍ መበሊ ሙሉእ ኣካላትካ ኣይወፅን እዩ ወይ ድማ ፍፁም ኣይንቀሳቀስን። ካልእ ብኣጠቃላሊ መቐነት ድሕነት ካብ ሞትን ከቢድ መቕሰርትን ከድሕን ዝኽእል ፍቱም መሳርሒ እዩ።
2: ቅድሚ መንኪና ሞተራ ተስኡ ምውጋዝ ኸመን ንዓይ ከኣጠቕ ዘለኹ እዩ ዝብልታይ ኣብታ መንኪና እቱ ምስ በለ ነታ ሴት ፈልጥ ብግቡእ ከኣጥቃ ኣለዎ ንሳ ምስኣጠቐሀ ሞቶሬተስ ሓደጋ ሃንደበት እዩ ዕጠቑ ሓደጋ ክንገብር ኢና ኢልካ ኮን ካን ሓደጋ ትገብር ሓደጋ

0: መቐነት ዓዲእካ መኪና ኣብ ንቡር ምንቅስቓስ ኣብ እትህልወሉ እዋን ኣካላትካ ክንቀሳቐስ ይኽእል እዩ። እታ መኪና ሓደጋ ይኹን ሃንደበታዊ ጠጠው ምባል ምስ ዘጋጥማ ግና መቐነት ወጢሩ ብምሕቋፍ ንተሳፈርቲ ካብታ ወንበሮም ከምዘይለቁ ይገብሮም። እዚ ድማ መቐነት ሓደ ኢመርጀንሲ ሎኪን ሪኣክተር ዝበሃል መሳርሒ ስለ ዘለዎ እዩ። እዚ ሜላ እዚ እምበኣር ነቲ ኣብ ግዜ ዘይንቡር ምንቅስቓስ ወይ ሓደጋ ዘጋጥም ናዕታ ብምቁፅፃር ሂወት ሰብ ዘድሕን
1: ኣብ ናእሽቱ ማካይና ብዝተረኣየ ብዝተገብረ መፅናዕቲ 45 ካብ 100 ከምት ናይ ምድሓን ትኽእሉ ኣለዎ። 50 ካብ 100 ከ ካብ ማእከላይን ከቢድን መቕሰልቲ ናይ ምድሓን ክስተይ ኣለዎ። ኣብተን ማእከሎት ማካይን ከዓ ናይ ፅዕነት ማካይን 50 ካብ 100 ከምት ከድሕን ይኽእል። 65 ካብ 100 ካብ ማእከላይን ከቢድን መቕሰልትን ከድሕ ንክእል ብቻርት እንድሕርኢና ሕጂ እዚ እዚ 45 ካብ 100 ሲ እንድሕር ደኣ ከቢድ ሓደጋ ጓኒፉ እሞ መቐነት ድሕነት ዓጢቕካ ብጉቡእ ዓጢቕካ ተፀኒሕካ 45% ናይ መድሓን ትኽእሎ ኣለካ ማለት እዩ። ካብ መቕሰልቲ እውን 60% ኣዚአን ከዓ ተን ማእከሎት ናእሽቱ ማካይን ናይ ፅዕነት ትብለን እየን 65% ካብ ሞት ድሕን ካብኡ ንላዕሊ ከዓ ካብ መቕሰልቲ ትድሕን ማለት እዩ። ሕጂ እዚ ማዕርክ እንደይ ዝቐመኹ ምኳኑ ኣብቲ ክስታይ ብመፅናዕቲ ዝተረጋገፀ እዩ። ንኣብነት ኣብ ጃፓን ዝተካየደ መፅናዕቲ ንድሕር መፅና ካብ 1000 ተሳፈርቲ ሓደጋ ዘጓንፎም እቶም 933 ድሒኖም። ስለምንታይ መቐነት ስለ ዓጢቆም ዝነበሩ ብደረጃ ዓለም ሕጂ ተበፂሑ ዘሎ ዳታ ካብቲ ሓደጋታት ዘጓንፍ 31 ካብ 100 ብመቐነት ድሕነት ስለ ዝዓጠቑ ይድሕኑ ሕጂ ማዕርክ እንደይ ጠቃሚ ብጭቁጥ ብግብሪ ወላ ኣብ ሃገርና እውን ተመሳሳሊ ድሓር ክንመፅ ንኽእል ኢና እቲ ኣገዳስነቱን ጥቕሙን ዝመስል

0: ኣብ ልጓዓዘሉ ግዜ ኣካላትና ሓደ ውህድ ሓይሊ ይፈጥር። እዚ ሓይሊ እዚ ብመጠነ ዝምድና ማለት ሬሾ ናይ ክብደት ኣካላትናን መጠን ፍጥነት ናይታ ተሽከርካሪትን ዝውሰን ኮይኑ ብዝተዓጣፀፈ ይባዛሕ። ሓንቲ መኪና ኣብ ምንቅስቓስን ከላ ብቕድሚት ምስ ትጋጨው ጠጠው ንኽትብል 0.05 ወይ ድማ 0.2 ካልኢት ጥራይ ይወስጠላ። ኣብዚ ሓፂር ህሞት እዚ ድማ ክንቆፃፀሮ ዘይንኽእል ብርቱዕ ድፊኢት ይፍጠር። እዚ ማለት መልሰ ተግባር ናይቲ ድፊኢት ካብቲ ንቡር ሚዛን ናይቲ ሰብ ብ6 ወይ ድማ 7 ዕፅፊ ዘየደ ይኸውን። እዚ ሓይሊ እዙ ድማ ኣብ ግዜ ሓደጋ ነተሳፈርቲ ብብርቱዕ ሓይሊ ምስ ስቴርሶ፣ ዳሽቦርድ፣ ቬትሮን ካልእን ክላግዑን ሙሉእ ኣካላቶም ካብ መኪና ወፂኡ ንኽድርበን ዝገብር።
1: ሕጂ መቐነት ድሕነት ኣብዛ ስክሪን ንሪኣ ከም ዘለና መቐነት ድሕነት መዓል ክንደይ ረብሓሎ ንምርዳእ ኢሎም እዛ ስእሊ ደምፅዋሕ ሕጂ እንታይ ኣሱ ብምንታይ እዮም ዘዛምድዎ ኣብ ሓደ 40 ሜትሮ ብራኸ ዘለዎ ደርቢ ካብኡ ማኪና ንድሕር ደኣ ወዲቓ ካብ ጓንፋ ዝኽእል ምጉዳእቲ ከቢድ እዩ። ብኡ መጠን እውን እንድሕር ደኣ ልዕሊ 100 ኪሎ ሜትር ኣብ ሰዓት ትንህር ኣላ ኮይና ከዓ ልክዕ ከም 40 ሜትሮ ብራኸ ዘለዎ ዝወደቐ ከምኡ ዓይነት ከዓ ሓደጋ ጓንፋ ማለት እዩ። ካልእ መቐነት ወንበር መቐነት ድሕነት ምዝውታል ቁመና ኣካላትካ ኣብ ፅቡቅ ደረጃ እዩ ዘለዎ። ምክንያቱ ፅቡቅ እንድሕር ተዓጢቕካ ሞት ጓዓዝ ኣለካ ኣውቲስታ ክን ተሳፋሪ እቲ ቁመና ናቱ ኣብቲ ኣካላዊ ክስታይ ዝሓሸ ደረጃ ክኸይድ ክእል እዩ። ምክንያቱ ፍሬኖ ክሕዝ ድዩ ክዝውር ድዩ ከብል ድዩ ነቲ ነብሲ እውን ክስታያት ገብሮ ይሕግዞ እዩ። ካልእ እውን ድሕር መፂና ድኻም የቃልል እዩ። መፅናዕቲ ከምዝተረጋገፀ ብጃፓን ሴት ቤልት እንድሕር ተዓጢቅካ ትኸይድ ኣለካ ኮንካ እቲ ናይ ምስትንፋስን ትርግታ ዝበልናካ ልክዕ ከም ኖርማል ብኣጋር ትንቀሳቀስ ዘሎ ኣጋር ትንቀሳቀስ ከለካ ሕጂ ኖርማል ስለትኸይድ እቲ ትርግታ ዝበልናትካ ኹን እቲ ናይ ምስትንፋስ ናትካ ስርዓተ ምስትንፋስ ኖርማል እዩ። እንድሕር ድኣ ከዓ መቐነት ማኪና ብግቡእ መራሕ ማኪና ኹን ተሳፋራይ እንድሕር ድኣ ዓጢቕሞ ከዓ እቲ ስርዓተ ምስትንፋስ ናት እውን ትርግታ ኣለብዎም ናትምን እንታይ ዝኸውን ኖርማል እዩ ልክዕ ከምዝበኣጋር ትንቀሳቀስ ዘለካ። ስለዚ ድኻም በዚ መሰረት

ነዊሕ እንድሕር ከይድካ ነፍሲ ወከፍ እንተትፍትና እዚኣ ፅቡቅ እዩ ዋላ ባሰብ ከይድ ዋላ ገለ ከይድ እቲ ከምዚ ጉምባው ዶ ገለዶ ገሎ ስለሱ ድዕክበልካ እቲ ድኻም እውን የቃልል እዩ ማለት እዩ። ካልእ እቲ ምዕጣቅ ናቕፋ የቁጥብ ዝበልናዮ ወፃኢታት እዩ። ንኣብነት ሓደጋ ምስ ዘጓንፍ እሞ ንሰንኪ መቐነ ድሕነተይ ምዕጣቅ እቲ ሰብ ጉድኣት ምስ ዝወርዶ እቲ ሰብ ከዓ ኣላይ ስድራ እንተኮይኑ መንእሰይ እንተኮይኑ ሞተሞይቱ ማዕር ክንደይ ጉድኣት ኣብታ ፋሚሊ ክዝበፅሕ ውዲ እዩ። እሱ ጥራይ ዘይኮነ ብሰንኪ መቐነት ድሕነት ዘይምዕጣቅ ሓደጋ ኣጓኒፉ ኣብ ሆስፒታል ምስ ከደቡ ዳርጋ ካብ መፅናዕቲ ዝተረጋገፅ 50 ካብ 100 ወፃኢታት ይዛይድ እጂ ነቲ ሃገራዊ ወፃኢታት ብሕክምና ዝከይዱ እውን ይዛይዶ ማለት እዩ። ካልእ ንቆልዑ ኣርኣያ ምኳን እጂ እንታይ እዮም ድብሉ እቶም ናይ ዝኽኢላታት ኣብቲ ንቆልዑ እንድሕር ድኣ ዘይተዓጠቕ ኮንካስ ነቶም ቆልዑ ናይ ጥፍኣት መልእኽቲ ኢካ ትሕልፈሎም ዘለካ ብመፅናዕቲ ከም ትረጋገፀ ከማ ወለዶም እንድሕር ዘይዓጥቁ ኮይኖም 70 ከ ሚእቲ ናይቶም ቆልዑ ኣይዓጥቁን እዮም። ስለዚ ቆልዑ ንከዓጥቁ እስኻ ኣርኣያ ኮንካ ክትዓጥቅ ክትክእል ኣለካ።

0: ንህፃናት ይኹን ቆልዑት ዘገልግል ፍሉይ ምቕነት ኣሎ። ኣብ ዝኾነ ጉዕዞ ድማ ተቐኒቶም ክጓዓዝ ይግባእ። እንተኾነ ግና ብዙሕ ግዜ ዓበይቲ ምቕነት ገይሮም ክጓዓዙ ከለዉ ነቶም ቆልዑ ግና ሓቒፎሞም ክጓዓዙ ንርኢ። እዚ ድማ ኣብ ግዜ ሓደጋ ነቶም ህፃናት ዝያዳ ግዳይ ንክኾኑ ዘቃልዕ። ኣብ ህፃናትን ቆልዑን ናይ 20 ወይ 30 ኪሎ ሜትር ኣብ ሰዓት መጠን ፍጥነት እውን ከቢድ ሓደጋ ከስዕበሎም ስለ ዝኽእል ክንጥንቀቐሎም ይግባእ። ብዘይካዚ ቆልዑት ብቕድሚት ተሓቒፎም ክኸዱ ልምተር እዩ። እዚ ግና ብፍላይ ኣብ ኣየርባግ ዘለዎን መካይን ኣብ ግዜ ሓደጋ ምፍንጃር ናይቲ ኣየርባግ ጥራይ ክሳብ ናይ ሞት ሳዕቤን ከስዕበሎም ይኽእል እዩ።
1: እንድሕር ዳኣ ብጉቡእ ዘይሓቲካ እሞ ሓደጋ ጓኒፍካ ናይ ብሓቂ ጉድኣት ውን ኣሎ። ብጉቡእ ዘይምዕታ ሳዕቤን ናቱ ኣብ ግዜ ሓደጋ ክስራሕ። ስለዚ ብጉቡእ ክዕጠቕ ከም ዘሎ እዚ ኣብ ግምት ክነእትዎ ኣለና። እንታይ ክግበር ዘሎ ሓደ ትመፀግዖ ምንበር ብጉቡእ ምቕናዕ ኣብ ማእከል ኮፍ ምባል ክቐናዕ ኣለዎ። ናልባሽ ክስታት ክብሮ ቀኒዕካ ብጉቡእ ክስታት ክገብር ኣለካ። ካልኣይ ካብ ሕቕፎ መፂ በዚ ኣብ ጎደና ክዓርፍ ክኽእል ኣሎ። መብዛሕትኡ ሰባብ እንታይ መስለካ ኣብ መዓንጡኡ ገብሮ ሕጂ መዓንጡ ኣብ መዓንትካ እንድሕር ጌይርካዮ ሓደጋ ተጓኒፉ እቲ ቁልፊ ናብ ውሽጢ ከብድኻውን ይኸቢድ ትኽእሉ እንድሕር ኣብ ዝጎሎካ ዝጎሎ ሓቲእካያ ግን ክሳኹ ሕጂ እንታይ ክትግበር ኣለካ ሓደ እንድሕሪ ከምዚልካ ክትቀናዕ ኣለካ። ካልኣይ ኣብ ጎሎካ ክኸውን ኣሎ ኣብዚ ጎሎካ ክኾኑ ካልእ ብክሳት ብምናት ክሓልፍ የብሉ። መብዛሕትኡ ሰብ ሕጂ ገለገለ እንድሕር ኢኻ ነታን ተራፊክ ክሳኽ ይገብሩ ከምዚ ኢሎም ሒዞም ትኽእሉ ኣሎ። እዚ ከዓ ጉቡእ ኣይኮነ ከድሕነካ ይክእል። ስለዚ ብክሳት ይኹን ብምናት ክሓልፍ የብሉ።
2: ጥንስቲ እውን ክትህሊ ትኽእል እያ ክተሰአ እንድሕር እቲ መቐነት ኣብዚ መፅኻ እንድሕር ዓጢቕካ ኣብዝኸብድኻ እንድሕር ኮይኑ ስጋዕ ክንደይ ትሪሩ ይሕዘካ ምስ ተኸስታይ ክሃሲዕካ ይኽእል ሕጂ ኣኮምዚ ዋላታ ጥንስቲ እውን እንተኾነት ክጎድኣ ይኽእልን እዩ። ምክንያቱ ትኸብዳ ጋና ላዕሊ ኣሎ ኣብ ክልቲኡ ጎላ ትዕጥቅ ኣሎ። እዚ በዚ ዝመፀ እውን ካብ ኣጠቃ ይክእልኒ ሓቑፉ ሕዝዎ ስለ ዘሎ ካብ ሃስያ ስለዘይኽእል ዋላ ንጥንስቱ እውን ጉድኣት ከምፃእ ይኽእልኒ ማለት እዩ።

ፖሊስ ትራፊክ ንምንቅስቓሳት ተሽከርከርትን ብተሽከርከርቲ ዝግበር ጥሕሰታትን ዝቆፃፀር ኣካል እዩ። ናይ መቐነ ጥሕሰት ድማ ሓደ ካብቶም ብብዝሒ ዝረኣዩ ጥሕሰታት ምዃኖም እዮም ዝሕብሩ። ኣብዝ ሓለፈ 5 ዓመት ስታስቲካዊ ጸብጻብ ናይ ሃገርና ምስ ንዕዘብ ንኣብነት ኣብ 2017 8804 ጥሕሰታት ኣብ 2018 9594 ጥሕሰታት ኣብ 2019 7838 ጥሕሰታት ኣብ 2020 3043 ጥሕሰታት ኣብ 2021 ድማ 4314 ጥሕሰታት መቐነት ድሕነት ተመዝጊቡ ምስ ናይ ዝሓለፈ 9 ዓመት

0: ገናዚብካ ምስ እትሪኦ እውን ኣብ ዓመት ብገምጋም 7320 ጥሕሰታት መቐነት ድሕነት ይረኣዩ። እዚ ድማ ሕብረተሰብና ዝያዳ ንቕሓትን ኣፍልጦን ከም ዘድልዮ ዘጉልሕ ኣብነት እዩ።
1: መቐነት ንዘይገበሩ ሰባት ኩሉ ተቆፃፀረ ኣካል ዝበሃል ኣብ ፅርግያ ዝወፅእ ክቋፀር ይኽእል እዩ። ኣባና ዘሎ ሕማቅ ግን እንታይ መስለካ? ንትራፊክ ትምልከት እንድሕር ኮይና ማንኪና ትራፊክ ጥራይ ዓይነ ሓላፍነት ንዎ እምበር ፖሊስ ይምልከቶ እዞም ናይ ሙኒሽቤዮ እዞም ተቆፃፀርቲ ኣካላት ኣለዉ ዋላ ህዝቢ እውን ዝኾነ ሰብ ክቆፃፀር ይኽእል እዩ። እቲ ቀንዲ ዝምልከቶ ግን ትራፊክ ምክንያቱ ኩሉ ሻዕ ድሕነት ስለ ዝኾነ በታ ጎኒ ክኸዶ ከለዉ ፊስካላት ተጭጭ ኣብለ ጠጠው ብሎ እንታይ ደኣ ሲት ኣይገበርካ መቐነት ከይገበርካ ትመራሕ ኣለኻ እቲ መቐነት ኮነ ዓኻ እዩ ንድሕነትካ እዩ እምበር ንፖሊስ ኣይምልከት ዋላ ንካልእ ሰባት እውን ኣይምልከትን እዩ። ንርእስኻ ድሕንካ ግን ነቶም ምሳኻ ዝሳፈሩ ሰባት እውን ድሕነት ስለ ዝኾንካ ትዕጣቅ ክወሮ ይብሎ ንካልኣይ ግዜኡ ሳልሳይ ግዜ ተረኪቦካ ብግቡእ ሕዩ ኣብ ሕጊ ኣቅሪቦ ከም ዝቕፃዕ ይገብር ማለት እዩ።

0: ኮይኑ ግና መቐነት ድሕነት ካብ ዘጋጥሙና ዝኽእሉ ጉድኣት ክከላኸለልና እንተኮይኑ ብግቡእ ዝተዓጥቀን ብቐጻሊ ምዝዝውተርን ጥራይ እዩ። ጥቕምታቱ ንድሕነት መራሕትን ተሳፍርቲ ተሽከርከርትን ምዃኑ ብዝግባእ ክርዳኣና የድሊ። ብዙሓት ሰባት ኣብ ግዜ ሓደጋ ንኸጋጥሞም ዝኽእል ክሳራ ንምድሓን ካብ ዝዓጥቅዎም ትራፊክ ከይቀጽዖም ዝዓጥቅዎ ይበዝሑ። እዚ ድማ ዝያዳ ምግንዛብን ንቕሓትን ዝሓትት ነገር እዩ።
1: ካልኣይ ነቲ ካልእ ሕብረተሰብ ክብሎ ዝደሊ እንተደ ኮይኑ ብዝተኸኣለ መጠን እዚ ናይ ድሕነት ንብሎ ዘለና መቐነት ድሕነት ክንጥቀመሉ ክንክእል ኣለና። ንትራፊክ ካብ ትራፊክ ከይንቕፃዕ ምርታን ካልእ ስጉምቲ ከይወሰደልና ዘይኮነስ ንዓና ንህወትና ከትሕነና ክንኽእል ኣብ ግምት ብምእታው ክንጥቀመሉ ክንክእል ኣለና ብንቕሓት። እቲ መራሒ ማኪና ግን ምስ ህይወት ናይታ ማኪና ስለ ዘሎ እሱ ነቶም ተገልገልቲ ክጠቁዩሉ ከገድዶም ክኽእል ኣለ። ካልኣይ ብምግዳድ ዘይኮነ ዋላ ተሳፈርቱ ንርእሶም ህይወት ተድሕን ምኳና ተረዲኦም ሓደጋውን ወዝቢ መፅእ ስለ ትኽእል ኣብ ግምት ብምእታው ንሳቶም ንርእሶም እዚኣ ንቕሓት እዚኣ ክትልዎም ኣላ። ስለዚ ኣሚንካሉ ክትግብሮን ስለ ንስሙላ ሂልካ ክትገብሮን ግን ፍልል ያለ። ስለዚ ሰብ ሂወት ተድሕን ምኳና ሓደጋ ከዓ ቅድሚ ሕጂ ጭቡእ ተመክሮ ናይ ዓለምን ናይ ኤርትራን ኣለና። ነዚ ከይጥገም እዚ ብንቕሓት ክንጥቀመሉ ክክእል ኣለና።
2: ስለምንታይ ትራፊክ ትራፊክ ዳኣ እሞ ንዓኻ ድሕነት ክብል ኮይ ፀሓይ ዝፅሎ ዘሎ ኮፍ ኢሉ ምሉ መዓልቲ ዝፅሎ ዘሎ ንዓኻ ድሕነት ከይትጋገንስኻ ዝተጋገኻዮ ክምላኣልካ እሞ ብድሕነት ብሰላም ገዛኻ ክትኣቱ እዩ እቲ ትራፊክ እምበር ንስታይ ኣይኮነ እቲ ትራፊክ ስታይ ዝገብሮ ዘሎ። ሕጂ እዚ ናይ መቐነት ቁልፊ ዝበሃል ዘሎ ክንጥቀመሉ ግዴታ እዩ። ካብ መን እዩ ዝብገስ? ካብቶም ኣውቲስቲ ካልእ ኩሉ ተጠቃሚ ብምሉእ ዝኾነ ሰብ እታ ወዲ ስቅያት እኮ እዩ ሓደጋ ናይ ባሓቂ እኮ እዩ ስቅያት ዋላ ብታ ማንኪናኻ ዘይፀንሕ ትኽቡር ሬሳኻ ወደ ብኩሉ ካብ ፊኒስትራ እዳተወረወርካ እታ ማንኪና መለሻ ኣጣሕናካ ሕጂ እቲ ህዝቢ እውን ኣኮምዚ ኣተባበና ኣባተ ክስታይ ክነዓጥቀሉ እንታይ ዳ ዕጠቕ ዘይትብለና ገለ መለታት ኢሉውነት ውትሽታ ከዘክሮን ፀቕጦ ክገብረሉን ክኽእል ኣለዎ።
3: ኣነ ኣጋጣሚ ንዓዲ ጥልያን ብስራሕ ትምህርቲ ከይደ ነይረ ብዛዕባ መቐነት ምሂሮም ናብቲ ጥልያን ሕጂ እንታይ ገብሩ ሓንቲ ማኪና ምስ ሰርሕዋ ሓዳሽ ማኪና ምስ ሰርሕዋ ብግብሪ ክርእዋ ክብሉ ኣብ ሓደ ከቢድ ነገር ኣብኡ እዮም ዘጓነፅዋ። ምስተጓነፀ እቲ ኣውቲስታ ባምቡላ እዩ ምስተጓነፀ እታ መቐነት ስጋዕ ክንደይ ተራሂባቶ ኣብ ምንታይ ከም ተሃርመ ናይታ መቐነት ተራ ርኦም ሸዑኡ ናታ ክስታይ እብልዋ ድሕነት ናታ ይገልፁ ማለት እዩ። ድሕነት ናታ ኣዝዩ ሰብ ክፈልጣን ክርዳእን ክኽእል ኣለዎ። ምክንያቱ ሰብ ኢላ ይኮነትን ተሰሪሓ ንመርኣይ ንመጋየፂ ኣብዚኢትካ ጌርካ ትገብሮ ጉዳይ ኣይኮነትን ተሰሪሓ ንድሕነት ናይ ሰብ ተባሂላ ስለ ዝተሰርሐት መንግስቲ ውን ነዚ ድሕነት ትራፊክ ኣዝዩ ተጠቒሙላ እዩ ኩሉ ሰብ ውን ገብራ ነይሩ። ሕጂ ዚ ግዜ እዚ ክትሪኦ ከለካ እንዳሕር ሪኢካ ዝኾነ ሰብ ብሸለልትነት ክከይ ትሪኦ ኣለካ። ስለምንታይ ኣ ከምኣ ኮይና ስለምንታይ ተፈጢራ ስለምንታይ ሕጂ ሸለል ትበሃላላ እንደ ምናልባሽ ዝምልከቶ ኣካል ከማልኣ ክደልቅ

0: ትኽእል ኣለዋ ኣነ ግን እንታይ እያ ዝብል መቐነስ ዝበሃል ክተርፍ የብሉ።
1: መቐነት ድሕነት ውሓስናዩ ኣብ ርእሰቲ ኣብ ግዜ ሓደጋ ዘለዎ ጥቕሚ ኣብ ቀጻሊ ምንቅስቓሳት ውን ብዙሕ ጥቕሚ ካብሃለዎ ብቐጻሊ ነዘውትሮም። መቐነት ዘይምጥቃም ማለት ብህይወትካ ምጽዋት ማለት እዩ እሞ ንጠንቀቕ። ብሰንኪ መቐነት ዘይምግባርና ንኽስሮ ዘለና ህይወት ሰብ ከተሓሳስበና ኣለዎም። ስለዚ ኣብ ጥቕምታት መቐነት ድሕነት ንዘሎ ንቕሓትና ከብምባል ተጠቀምቲ ንኹን።

ናይ ኩልያተ ድሩሶም መዳሊት ሰኒ ጀላ ብግሊደው ድሪስ ወድረሶት ለከስስ በራምጅ ጎማ ቶምክር እግልትና ዘምግሎም ክምሰልቱ ማፍሃማ ሙዲር ምድርየት ባርንቶ ሰይድ ተስፋ አለም ባህታ እታ ሓለፈያ ልእከት ገበይ ምህሮ ረያም ወሰብር ወመሰባ ላጠልብ ክምሰልታ እንዳሓበረ ደረሰራ ኣክባማ ልሕለው ፍገሪት እንዳሓፍዘው ዲበት ወቀለት ደረጃ ተገልብ ጽሖ እግልት ጀህዶ ኣትፋቀዳ ስክርቴር ጀበሽ ሻዕብያ ትግል ዲሞክራጥያት ወዓዳለት ሰፊር ማሐሙድ ዓሊ ጃብራ ወመስኡል ፈርዕ ተዕሊም እስታዝ ያሲን መሐመድ ብጀህቶም ኣትናያት ደረሰ ፈዳብያ

ለፈስረ ወስሰ በዓመተ 176 ደረሳሃ ከም ሰላትና የተት ወሳይ ቃል ሓብር ምን ተለፍዚዮን ኤርትርያ ኣኽባር ካርጅ ሓቆሎም ዓደይት ኣቐብለኩም ቦ ድግማን ኣርሕብኩም ኣክባር ካርጅ ኣሜሪካዊ ኢራን ኣሜሪካዊ ኢራን ላዋድያሁ ኣትባዳል ዘበት ሊሊትማ ከም ሰላት ተላላይሆ ሸርሓ እብኣሳስሊ ቅያደት ምግባይት ኣሜሪካ ዲብ ዝያድ ሓምስ መርከብ ፕትሮል ኢራን ህጁም ክምሰል ወደየ ተሓብር ዲብ ህሌት ዓቅቢት ሰውረት ኢራን ህየ ዲብ ክለ መርከብ ሓርብዋ ሰማን ናይ ፕትሮል መራክብ ኣሜሪካ ናይ በሊስ ህጁም ክምሰል ወደየት ሸርሐት እምበል ሊማ ኢራን ዲብ እርዱን ዲብ ባሓላ ማዓስከር ኣሜሪካ ረጅም ሰዋሪ ክምሰል ወደየት ትምህርት ህሌት ቅወት ጀው እርዱን ምንላት ላከፋ 20 ሚሳይላት ኢራን ለ18 ዲብ ሃደፉ እንደይባፅሕ ክምሰል ኣፍሸለቱ ተሓብር ዲብ ህሌት ኢራን እብጃህተ ለላትሓዘ ኣህዳፍ ዲቡ ክምሰል ዘብጠተፍም እሊ ሽቡህ እንዳ ዓላ ልተላለለሓላ መትባዳል ዘበጥ ኣምን ማንጠቀት ምግባይ ምፍጋር ፀሓይ ብዓመተ ወኣምን ከሊጅ ሆርሙዝ ህየ እፍንቲት ዝያድ ለከየልሞ ክምሰልቱ መለት ሸራሕ እብሰበቡ ህየ ዓውል ፕትሮል ዓለም እግል በርሚል ሓደ $100 ባፅሕ ክምሰልሃላ ሕየማታት ኣኽባር ወድሃለያ ኣሜሪካ ወኮሎምብያ ዓቦት እቅትሳድ ወኣምን እተብ እቱ ብዙሕ መጃላት ሕበር እግል ልሽቃያ ላላተቅድረን እትፋቅያት ዲቡ ክምሰል ፈረመያት ኣመራ ለእትፋቅያት ካትብ ሕስር ካርጀት ኣሜሪካ ማርኮ ሩብዮ ዲብዮም ሰማን ሰብተምበር ምስል ውቁላም ሰብ ሰልጠት ኮሎምብያ ዲባ ወዳያ ህዱክትላት ባፅሓ እሊ ዲብ ኮሎምብያ ላትፈረማ እትፋቅያት ክልለጅሀት ጠወሮት ብዙሕ ሊል እትረከብ መዓድን ወብንየት ዲብ ኣቅራት ሰላም ላለውዕል ማእሰሳት ነወዊ ሕር ትጃረት ወመራቀበት ዓደዮት ሓሺሽ ክምሰል ሸምል ልትሸራሕ ለእትፋቅያት ለትጃረት ቅያስ ጀማሪ ክብዝያ 8 ምታይት ለናነቀስ ሰበቱ ዲብ ጠወሮት ኣላቀት ትጃረት ክልላ ደውለት ዶር ሰኒ ክምሰል ለሃለ ግሉመ ልትሓበር ሃላ እልክነ ዲብ እንቱ ኣሜሪካ እግል ኮሎምብያ ዲብ መጃላት ኣምን ላትውዕል ናይ ኦሮት ቢልዮን ዶላር ሰዳይት ከምሰል ትወደ እግላ ኣተመረት ናይ ደንጎ በከበር ጀርመን ጀርመን እግል ዩክሬን ፓትሪዮት ላለት ባህል ንዛም ሕገ ሚሳይላት እብሻፍገት እግል ትንዳእ ድያ ከምሰልቱ ኣተመረት እሊ ድቁሪ ምን መክዘን ኣስላሓታ ላትነድኡ ዘበናይ ሕገ ሚሳይላት ሩስያ ዲብ ዩክሬን ትወድዩ ላሕሌት ሕጁማት እግል ትክራዕ እቡል ኣላተቅድራ ክምሰልቱ ማለት ሸራሕ ንሕገ ሚሳይላት ዲባ ሓጭረ ወክድ ዲብ ዩክሬን እግል ልብፃሕ ክምሰልቱ ላሸርሐ ወዚር ፒስትሪዮስ ዓዱ ድሮናት ወሙፈጀራት ክምሰልት ነድእ ዲባ ማውድሐላ ጀርመን እግል ዩክሬን ትወድያ ላሕሌት ሰዳይት ኣስከርት እበ ቅያሰ መንገቦ ወጅንሳ እግል ተዓብየ ክምሰልቱ ማትሸርሕ ሓቆላ ዲብ ሰነት ክለልፍ ወስራዊ ክልአ ሓደ 58 ቢልዮን ዶላር ላትጥቀየም ሰዳይት ኣስከርየት እግል ዩክሬን ለወደየት ጀርመን እበ ወደየቱ እግላ ቅያስ ሰዳይት ደርብ ኣሜሪካ ካልአይት ደረጃ ርትብት ህሌት ኣሜሪካ ዲብ ቀበት 40 ሰነት እግል ዩክሬን ሓደ 75 ቢልዮን ዶላር ሰዳይት ኣምን ኣስከርየት ክምሰል ነደእትታማ ተቃሪር ላፍም ሓይሳም ወሓይሳት ኣኽባር እግለትምም ገለ ፅበጥ ምነርእሱ ግልት ገምግልኩም ባንከ ተረትርያ ቀዋኒን ሓረከተ ዕምለት ናቕፈለ ከስስ ቃኑናይ እዕላን ዕልብ 134 ፋስል ክለል ፈስረ ወስሳፍ ገረተ ፈደሬሽን ብድረ እንሳፍ ኣሃም መራቀበት ሒለት ለልሃይብ ኣድውየት ርያደት እግል ልዕብ ማሕበር ጎማት ነዘማ ዲባ ፋዕበት ወድዋረ ጌማ በራምጅ ዓማር እንደገብኣ ኣተላላዩ እግል ልተኣከድ ላ ኣማማሽ ትምዓር ገቢ ምን ኣኽባር ካርጅ ኣሜሪካ ወኢራን ላዋድያሁ ኣትባዳል ዘበት ሊሊት መክምሰል ኣተላለያሁ ሸርሐያ ኮሎምብያ ወኣሜሪካ ዓቦት እቅትሳድ ወኣምን እተብእቱ ብዙሕ መጃላት ሕበር እግልሽ ቀያላላተቅድር እትፋቃት ዝፈረመያ
ጀርመን እግል ዩክሬን ፓትሪዮት ላልትበሃል ንዛም ሕገ ሚሳይላት ከምዝ

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደብ መልሲ ኣብ መስመር ብቁፅሪ ቴሌፎን 12244 ከምን 12244 እትሳተፍሉ ወትሩ ቀዳም ቀትሪ ድሕር ዜና ዓረብ ብቐጥታ ተፈኒዩ ረቡዕ ምሸት ድሕር ዜና ትግረ ዝድገም መደብና ንፍልም ኣለና። ክትድውሉልና ክንፅበይና ኣብ መስመር ሰብ ኣለና መስለኒ። ሄሎ
1: ሄሎ፣
0: ረዓባ መን ትብል?
1: ኣሮን ይበሃል።
0: ኣሮን ኣሮን መን?
1: ኣሮን ኣሚነ።
0: ካበይ ኻ ኣሮን?
1: ካበይ ዕዲ።
0: ዕዲ ኣራይ፣ ፅቡቅ። ከመይ ኣሎ ስራሕ?
1: ኣምላኽ መስገን ሰላም
0: ዓንዲ
1: ኣምላኽ
0: መስገን። ኣራይ፣ ኣብ ቀዳማይ ደዋሊኻ ኣብ ቀዳማይ ደረጃ ካብ ሓደ ስጋብ 10 ደውል ምራፅ ቁፅሪ ማለት እ
1: ቁፅሪ ሸዋተ
0: ኣራይ እዚኣ ሓንቲ ዕድል እያ ዘላ ትካ ምርጫ ስለ ዝኾነት ናብታሕቶን ከይዲ ኢና። ምርጫ እንድያ ናብታሕቶን ከይዲ ኢና። ኣብ ብሄረ ትግርኛ ብስፈ ዝተሰርሐ መኽደን ፃሕሊ እንታይ ይበሃል? ሀ ቅርጫት፣ ለ መኾምብያ፣ ሀ ሰተታ፣ መ ጊባቦ። ሓንቲ ዕድል እያ ተጠንቂካ መልሲ። መኾምብያ። ቆኑዕ መልሲ። ያብያ ነይራ እዚኣ ኣነ ዓቀ እሞ ናብ ካልኣይ ደረጃ ንኽድ
1: ንኽድ።
0: ኣራይ ኣብ ካልኣይ ደረጃ ቁፅሪ ምረፅ።
1: ቁፅሪ ሸውዓተ ትኽድ።
0: ቁፅሪ ሸውዓተ ኣብ ቋንቋ ትግርኛ ደሓኒ ኢኻ ትመስል።
1: መጠኑ
0: መጠኑ እንታይ ኻ ትሰራሕዎ ኣብ ዕዲ?
1: ኣባል ድራብሊኮ መስመር ምዘርጋሕማ
0: ማይ ትዝርግሑ ኣለኹም?

0: ከመይ መሎ ስራሕ?
1: ምላ መስገን ዳሓኒ
0: ከመይ ዓዲ ቅርብ ካብ ዓሰብ ክንደይ ኪሎ ሜትር ሪሒቃ ኣላ?
1: 180 170
0: ቦታ እዩ። ስለዚ ኣብታ ከተማ ዲኹም ማይ ትዕድሉ ኣለኹም?
1: 32 ኪሎ ሜትር ካብኡ ወፂእ ካንዲ ነይሩ። ሕጂ ግን እቲና ኣለና ታዓደስ በፂሐ ሎ
0: ማይ ክረኽቡ እዮም ማለት
1: እዩ።
0: ፅቡቅ ስራሕ የሳልጦ።
1: ኣሜን ኣሜን።
0: ኣረይ ኣሮን በልዚኣ ምስላ እንድያ ክትምልሳ ተስፋ ገብር ከም ብበልካ እየ ምስላ መልእ ሓምለ ናብ ሓምሊ ነሓሰ ብኩሕሊ መስከረም
1: እስከድገመለይ
0: ሓምለ ናብ ሓምሊ ነሓሰ ብኩሕሊ መስከረም
1: ሓሰብ
0: ኣለዉ ድኦም ኣብ ጠቃ ሰባት
1: ኣብ ዙርኤ ኣለዉ ኣብ ዙርኤ ሰብ ኣሎ
0: ኣሎ ኣራይ ፅቡቅ ታሓትቱ ክእል እዮም ኣፍቀዲ
1: ራይ ምስላ ዝኽእል መን ኣለኩም ኣታ ጀማ ምስላ እስከ ድገመለይ ሰምዖ ካሎ
0: ሓምለ ናብ ሓምሊ
1: ሓምለ ናብ ሓምሊ
0: ነሓሰ ብኩሕሊ
1: ነሓሰ ብኩሕሊ
0: መስከረም
1: መስከረም
0: መልያ ሳያት መላዓጂ
1: ናሓሰ ናብ ኩሕሊ ኢልዋ መስከረም ምርጫ እስከ ግበረለይ ሽ ሓግዘኒ
0: እዋይ ምርጫ ዳ ምርጫ ክገብረልካ ክሸግረኒ እዩ። ግን እንታይ እዩ ብሓፈሻዊ ዘራርባስ ኣብ መስከረም ምስዝግበር ንጥፈታት ይደኸይድ ኣብ መስከረም ምስዝግበር ንጥፈታት ይደኸይድ
1: ናብኣብ መስከረም ዝግበር
0: ወ ሓምለ ናብ ሓምሊ ኢሉ ካ ንሓሰ ብኩሕሊ ኢሉ
1: ንሓሰ ብኩሕሊ
0: መስከረም
1: መስከረም መስከረም ዝግበር ንጥፈታት ናብ እኽሊ
0: ናብ እኽሊ ቆናይ መልሲ ስግር ናብ እኽሊ እያ ትብል መን ይመሊስዋ
1: ኣብዚ ጀማዓ
0: ክንደይ ኣለኹም?
1: ንዓይና ውሕዳት ኢና ተሓጊዝካ ሓደ ኣርባዕተ ገለ ንኹ
0: ኣርባዕተ ብዙሓት ኢኹም ካብ ኣርባዕተ ንላዕልላ
1: ካላ መናሰየ ስለ ዝኾና ስገለ ክወ ዘለና ክእል ገብቲ ባህሊ ገለ
0: መሊስኩማ ግን ፅቡቅ ናብ እኽሊ ንጥፈታት ኣብ መስከረም ዝካየድ ንጥፈታት ማለት እዩ። ሓራይ እሞ ናብ ሳልሳይ ደረጃ ንኸይድ ወይ ሳኣክለና
1: ንኸይድ ደሓን ወን ይፈርሕ
0: ፅቡቅ እሞ ብሳልሳይ ደረጃ እንተ ተዓዊትካ ሕጂ 880 ካርድ ክኾነልካ እዩ። እንተ ዘይተዓወትካ ግን እዛ 220 ናይ ክትህሉን እያ 110 ክትዕወት ኢኻ ማለት እዩ። ስለዚ ብሳልሳይ ደረጃ ቁፅር ምረፅ።
1: ሸዋተ ትኸድ ንሰው
0: ኣራይ ከም ብበልካ ይበል እዚኣ
1: ከዓ
0: ዓለማዊ መዓልቲ ቲቪ መዓስ ትዝከር?
1: ዓለማዊ መዓልቲ ቲቪ
0: መዓስ ትዝከር?
1: ዓለማዊ መዓልቲ ቲቪ ክትርአ ኣብ ኪዩክ
0: ሓንቲ ደቂቃ ኣላትካ ክልተፊልካ መልስ። ሓራይት እታ ግዜኻ ግን ተጠቐመላ ቅልጥፍ ክትብላ ኣለካ ማለት
1: እዩ። ዓለማዊ መዓልቲ ቲቪ ዓለማዊ መዓልቲ ቲቪ ንኸልቀኒ ዋይ ዋሕዲ እንዲ ዘለና ኮይኑ ወዲ ኣብቲ ሙያ ዝነጥፍካ ብዙሕ ዘይብልና ኮይኑ
0: ገሊ ነገራት ግዲ ናይ ኮነ ናብቲ ሙያ ትህሉ ፈትንበል ግዜ ትኸይድ ኣላ
1: ገምጋም ስ ቁርብከ
0: ሓራይታይ ክብለካ መስለካ ዕለት እንዲኻ ትነግረኒ ዝግባእ እጂ እንተ እታ ወርሒ ነጊርካኒ ካብዘን 12 ኣዋርሒ እታ ወርሒ እንተ ነጊርካኒ ከም ዝመለስካ ይ ሓስባይ ነታ ዓዲ ማይ ተእትውላ ዘለኹም ከም ህያብ ስለዚ ክልተ ዕድል ክህበካ ካብ ዘነበ ወርሓት ክልተ ምረፅ ዕድልካ ዕዳር ኣይኮነትን ሓንተ ሪፋ ጀዋ
1: ኣራይ ስከብል
0: ኣይኮነትን የቕሬታ ኣሮን መጋቢት እያ ታ መልሲ ስለዚ 110 ተዓዊትካ ኣለኻ ኣብ ስራሕኩም ኣሳልጦ ንምንኤልካ ይቕኒልና ኣሮን ካብ ዕዲ ናብ ካልኣይ ደዋለ ክንሰግር ኢና ሎ መርሓባ መን ክብል ግርምግርም መን ክብል ኤደን
2: ኤደን ገብርምከ
0: ኤደን ካበይ ኸ
2: ካብ ደቂ ሸሓይ
0: ደቂ ሸሓይ ክራማት ከመይ ኣሎ
2: ክራማት ዘላ ፅቡቅ ኣሎ
0: ፅቡቅ ኣሎ ዶ ይሃርም ኣሎ ማይ
2: ይሃርም ኣሎ በዚሕና ኣ
0: በዚሕ ኣ ፅቡቅ ክውሕድ ከሎ ይሕማቕ ሓራይ ኤደን ቁፅሪ ምረፂ ኣብ ቀዳማይ ደረጃ
2: ቁፅሪ ሓሙሽተ
0: ፅቡቅ ዕድል ምነኤልኪ ስፖርት ከመይ ኸ
2: ስፖርት
0: ኢኸ ፅቡቅ በለ ከም ብበልኪ እዚኣ ኣብ ቡንደስሊጋ ናይ ጀርመን ክንደይ ክለባት ኣለዋ ዋ ደቂ ኣንስትዮ ይግደሳኒ ናብ ስፖርት ናይ ዋልድ ኣይኮነትን ዛሕቶ ዝያዳ ደቂ ተባዕትዮ ዶ ይግደሱ ኣብ ስፖርት ምናልባት
2: ፍትን ዳሞ
0: ፈትን እወ
2: 22
0: ኣይኮናን ክልተ ዕድል ክበክ ጆይ 18 ቆኑዕ መልሲ ፅቡቅ ኤደን 18 ጋንታታት እየን ዘለዋ ናብ ካልኣይ ደረጃ ንኽድ ራይ ቁፅሪ ምረፂ
2: ቁፅሪ ሓሙሽተ
0: ንኸዳ ራይ ከም ብበልክ የበል እዚኣ እንተዳ ዘይተረዳእትክ ግን ከብርሃል ክንፍትን
2: እየ
0: ከነንብባ ኣብ ዲጂታዊ መሳርሒታት ሓበሬታ ወይ ዳታ ንምዕቃብ እንጥቀመሉ ባርኮድ ወይ ኪዩኣር ኮድ ተባሂሉ ይፅዋዕ ኪዩኣር ንምንታይ ይውክል ወይ ኣሕፅሮተ ቃል እንዲ ኪዩኣር እንታይ እዩ ክዝርዘር እንከሎ ተረድያት ኤደን
2: ተረድያትለናእጅተን ፊደላት ኪዩኣርስ ኪዩ እንታያ ኣር እንታይ ማለት
0: እዩ ለ ዋ
2: ኩክ ሪስፖንስ ኮድ
0: ቆኑዕ መልሲ ኤደን ኣይተቃልክን ካብ ደቂ ሻዓይ እዚ ክራማት ተቐይሙ
2: ክራማት ቤላ
0: ሞራል ገለ ህበካ እዩ ክራማት ፅቡቅ ኤደን ተስፋ ገብር ኣብ ሳልሳይ ደረጃ ኩለን ክትምልስ እየን 88 ክትዕወቲ ንስገር ዶ ቁፅሪ ምረፅ በሊ
2: ሓሙሽተይ
0: ፅቡቅ እዚኣ ታሪክ ኣፍሪቃ ቆርብ ተንብብ እንተ ኮንኪ ክትምልስ እያ እዚኣ ተስፋ ገብር ተዕወቲ ከም ብበልክ እየ ናይ መጀመርታ ቀዳማይ ሚኒስትር ዲሞክራሲያዊት ሪፐብሊክ ኮንጎ ዝነበረን ኣብ 1961 ብሸርሒ ምዕራባውያን ሃገራት ዝተቐትለን መን ይበሃል?
2: ናይ ኮንጎ ቀዳማይ ዝነበረ ማለት
0: ናይ መጀመርታ ቀዳማይ ሚኒስትር ዝነበረ ወ
2: ሓራይ
0: ሓንቲ ደቂ ኣላትኪ ካብ ንጅምርያ ከማ ትግባእ ግን ብዓ ናይ እዛ ክራማት
2: ጁዲት ሚትዋ ገል ኣይኮነ ጁዲት ገ
0: ጁዲስ
2: ገለ እወታት ምቀትሎ ይቆርፍ
0: ጁዲስ ኣይኮነትን
2: ሓንሳ
0: ተቀይዳ ኣላታ ግዜ
2: ሓንሳ
0: ጆሴፍ ካቤላ 61 የድብለክ ዘለኹ ኮ በዓል ካቢላ ዳ መዓስቲ እዮም ነይሮም
2: ሓዊሶምናሓዊሶምና ሓዊሶምና
0: ኣብታ መጀመርታ ገለ ጥቕስ ኣቢልክ ነርክ ስምነታ ናይ መጀመርታ ተመዓራሪኽ እያ
2: ጁዲት ገለ ዝበልኳ
0: ገለ ልጊብ ክላ ነርክ መስለኒ ተደይ ተጋጊ ሞታ ግዜ ከይዳ ኣላ ኤደን
2: ሳሚንዋ ጁዲት
0: ሳሚንዋ ኢለ ነራ ሳሚንዋ ዲክልክ ኣይ ኮነትን ሞ ኤደን እንታይ ግዜ ኣኺላ
2: ሓንቲ ዕድል ሞዘይ ትበና
0: ዳ ኣራይ ቀልጥፍ በል ኣብ 10 ካሊት እቲ ታሪክ ቁርብ ፈሊጥ ከ ትኾነ ዶ
2: እሳ ነራ ታፀገም ዳ
0: ታ ፀገብ ሞየደን እንታይ ግዜ ኣኺላ ኣላ ስናይ ይቕሬቱ 110 ከነስግረልኪና
2: ክትግረልና ሞ
0: ሕጂ ኣኺላ እታ ግዜ ምስናይ ይቕሬቱ ማራ ግዜ ወሲድና ክነግረኪ ግን ኣፍልጦኹ ክነግረኪ ኤደን
2: ብምርጫ ክገረልና
0: ተመሊሳ ያ ፓትሪስ ልሙምባ
2: ኣብ ሓንቲ ምርጫ ሓዘና
0: ፓትሪስ ልሙምባ እዩ ድበሃል ታመልሲ ክነግረኪ ንካሊእ ግዜ ፍልጠት ትኾነኪ 110 ተዓዊት ክለኸ ኤደን ይቐኒልና ኣራይ ነመስግነኪ ናብ ካልእ ደዋሉ ክንሰግር ኢና ሎ መርሓባ መልሳ መስመር መን ክብል
3: ኣሎ ከመይ ኢሎም ናኦም በል
0: ናኦም መን
3: ናኦም ዘርኡ
0: ከበይኻ ናኦም
3: ከባዳ
0: ባዳ ኣራይ ናኦም ንኻውን ፅቡቅ ዕድል ምነኤልካ ኣብ ቀዳማይ ደረጃ ቁፅር ምረፅ
3: ቁፅሪ 4
0: ሓራይ እዚኣ ምስ ስፖርት ምትእሳር ኣለዋ ከም ብበልካየ ክልተ ዕድል ኣለዋ ሃ ሓራይ ዙር ፈረንሳ ብቐፃሊ ዝካየደሉ ወርሒ መዓስ እዩ
3: ዙር ፈረንሳ
0: ቱር ዴ ፍራንስ ማለት እዩ
3: ቱር ዴ ፍራንስ
0: ኣበይ ናይ ወርሒ ዝካየድ
3: ወርሒ 6
0: ሰነ ማለት እዩ ኣይኮነን ሓንቲ ዕድል ኣላትካ መሊስካለ እየ መለስ እንታይ ማለት እዩ ሓምለ
3: ሸዋ
0: ወርሒ እንታይ እዩ ወርሒ ሸዋተ
3: ወርሒ ሸዋተ
0: ሓምለ ሓምለ ቁኑዕ መልሲ ናዎም ሓምለ እዩ ዝካየድ ኩሉ ግዜ ኣራይ 110 ዓዊትካ ኣለካ ናዎም ናብ ካልኣይ ደረጃ ንኽድ
3: ንኽድ ንቐፅል
0: ቁፅሪ ምረፅ
3: ቁፅሪ 2
0: ጥራልተ ኣባዳታይ ሓሰርሕ

0: ቤቢ ሻርክ ዳንስ፣
1: ቤቢ ሻርክ ዳንስ፣
0: ኩዊት ገርል ዳንስ፣ ቦይስ ኤንድ ገርልስ ዳንስ።
1: ቤቢ ሻርክ።
0: ቤቢ ሻርክ ቆኑዕ መልሲ። ኣብ ሓንጎልካ ፀኒሓ ክኸውን እያ እታ ደርፊ።
1: ወዛ ናይ ቆልዑት መፃወቲት ገለ
0: ደካ ወለካ ፈሊጥካ ኣለዋ ኣብ ሓንጎልካ ስለ ፀናት ኢኻ መሊስካ እሞ 880 ተዓዊትካ ኣለኻ ኖም ተሳትፎኻ ይፈለየና። ኣብ ስራሕካ ከዓ ዓወት ንምነየልኩም ይቀኒየልና ምስ ብፆትካ ኣረይ ናብ ካል ደዋሎ ክንሰግር ኢና። ሎ መርሓ መልሳ መስመር መን ክብል?
2: ዮሳን ይበሃል።
0: ዮሳን ዮሳን መን?
2: ዮሳን ሃካፍ።
0: ዮሳን ካበይ ኺ?
2: ካብ ዓዲሰግዶ።
0: ዓዲሰግዶ ኣራይ ፅቡቅ ዕድል ምነየልከ ዮሳን። ቁፅሪ ምረፅ ቀዳማይ ደረጃ
2: ቁፅሪ ሰለስተ ትህሉ ዶ
0: ኣላ ኣራይ ምርጫ እንድያ እዚኣ ሓንቲ ዕድላ ዘላት ክባለቲ ጠንቀቂል ኢል ክመልሲ ከንብበልከ ከም ኣልባሳት፣ ታሪካዊ ፍፃሜታት፣ ክብርታት፣ ኣፋውያታታት፣ ልምድታት፣ ስነ ምግባር ዝኣመሰለ ባእታታት ባህሊ ኣብ ምንታይ ይሕቆፍ? ሀ ታሪክ፣ ለ ባህላዊ ውርሻ፣ ሐ እምነት፣ መ ስነ ጥበብ።
2: ባህላዊ ውርሻ
0: ቆኑዕ መልሲ። ኣራይ ዮሳን 110 ተዓዊት ክለኺ ናብ ካልኣይ ደረጃ ንኺድ። ቁፅሪ 3 ኣላወ ኣብ ሳልሳይ ደረጃ ቁፅሪ 3 ስፖርት ከመይ ኸ?
2: ዋይ ስፖርት ራ ሕማቅ
0: ዋ ሞዚያ ክልተ ዕድል ክህበክ እየ ንክትምልስ እያ ከም ብበልክ እየ ጠንቀቂልክ ስሚዕታ ሕቶ ብዝዓተረቶም ብዝሒ ዋናጩ ኤፍኤ ካፕ ኣብ ቀዳማይ ተርታ እትስራዕ ክለብ መን እያ?
2: ኤፍኤ ካፕ ዝወሰደት ዝበዝሓ ማለት ድዩ?
0: ያወ
2: ኣብ ፕሪምየር ሊግ ዶ ትኸውን?
0: ኤፍኤ ካፕ ይለክኮ።
2: ኤፍኤ ካፕ ኣብ ቀዳማይ ተርታ ትስራዕ ማንቸስተር ሲቲ ዶ ትኸውን?
0: ኣይኮነትን ሓንቲ ዕድል ተሪፋ ተጠንቀቂ።
2: ሓሳብ ዝዓተረቶ ወንጭ ፈዳንታ ኣበይ ናይ ሊግ ትርከብ ሂን ትፍለንቲ ፈልዶ
0: ዋ ከተንጨዕያ እንደ ክተ ይበክና ዓራ የ ኣብ ፕሪምየር ሊግ እያ ትርከብ።
2: ኣርሰናል
0: እያ ትኮን ቆኑዕ መልሲ።
2: ኣርሰናል
0: እያ ዓራይ
2: ንኽዶ
0: ዓራይ ስትሬት 3 ሕጂ ተ ተዓዊትክ 880 ክኾነልኪ ከም ብበልክ ታሕቶ
2: ሓራይ
0: እዚኣ ከዓ ክልተ ዕድል ክህበክ እየ መፅሓፍ ተንብብል ኢኸ
2: ወድሓኒ ከመይ ዓይነት መፅሓፍቲ እያ ምስምንታይ ዓይነት መፅሓፍቲ እያ ትተኣሳሰር
0: ምስ ናይ ግጥሚ?
2: ዋይ ግጥሚ ሓራ ይበልሓ ንፍትን
0: ኣራይ ከም ብበልክ
2: እሺ።
0: መፅሓፍ ሕሩይ ቅንየት ፀሊም በረድ ኣብ 215 ዝደረሰ መን እዩ?
2: እንታይ ትብል ኢልካ እያ ታርእስቲ?
0: ሕሩይ ቅንየት ፀሊም በረድ።
2: ሕሩይ ቅንየት ፀሊም በረድ ሰሚያ ዘይተድጥካ ኣርእስታውና
0: ግጥሚ ብዙሕ ኣይኮንኩን ማለት
2: ግጥሚ ብዙሕ ኣይኮንኩን ንሽተይ ሂን ክትበል ትኽእል ዶ?
0: ከመይ ማን ገብር ዓይነት ዓይነት እየን
2: ዋሱ መንስተይ ድዩ ሬንጅ ናይ ዕድሚ እዩ ዋላ ኣትሊስት
0: እምባ ክንድብለሉ እዚኣ ስዕድሚ ሳ ይፈለጥና እየን
2: ኣትፈልጦ ዶ ዋይ ወድ ሓንቲ እየ ክብላ ዘይክእል ከዓ ንዚኣ ሲ
0: እታ መፅሓፍ ናሕር ደየን በብክያ ክትፈልጥያ ሸጋሪት ሓቂ ዘረባ
2: ዋይ ግጥሚ ኣ ሞ ክንሓቲ ትኽእል ድዩ
0: ቀልጥፊ 30 ሰካሊት ክህበክ እየ ልካ
2: 30
0: እዋ ግዜ በሊዕና ኣለና እታ ግዜ ተኸይዳ ኣላ ቀልጥፊ
2: ቹስ ከኒ ዋላ ኣትሊስት
0: የብላን ምርጫ እዚኣ
2: ንሓቂ
0: ዋ
2: ዋይ ኣለበሉ

0: ሞይንሳን እታ ግዜ ኣኺላ ኣላ
1: ወይ እዚ ንሽሙ ዶኸውን እዚ ናይ ትራዲሽናል ዝገብር ምኑ ንሽሙ ግጥሚ ዝ ዝገብር ናይ ወይኖ ገለ ደስደፊ ናይ ኤርትራ እንዲ
0: ዮሳን
1: ፍልጠይካልክን
0: ታ 220 የላን ማለት ምስና ይቕረት እዩ ጋዜጠኛ እንደራስን ተስፋ ኣለም ገብረ ስላሴ ጫረ እዩ ሓራ ዮሳን ቆርባ ገለ መፅሓፍቲ ንቢብ ክነርክ ተትኾነ ናይ ግጥሚ ሰንጥቐ ዝተተብልየን ገለ ምርጫ ጌርና ዕድል ማሃብ ናክ ግን ካብታ ግጥሚ ውፅእ ኢልክ ስለ ዘለኽስ 110 ናኣኽለኪ ሓራ ዮሳን ይቀኒልና ምስ መደብ መልሲ ኣምስ መሪኹም ዘለኹም ዝኸበርኩም ተኸታተልቲ ድሕር ዛ ሓፃር መሰጋገሪት ክንምለስ ኢና ቁፅር ቴሌፎንና 122454 ከምን 122474 እዩ እዚ መደብ እዚ ወትሩ ቀዳም ቀትሪ ድሕሪ ዜና ዓረብ ብቐጥታ ተፈኒዩ ረቡዕ ምሸት ድሕሪ ዜና ትግረ ዝድገሚ ክንምለስ ኢና

0: ምስ መደብ መልሲ ኣብ መስመር ኣለኹም? ኣብ መስመር ሰብ ኣለና። ሄሎ ሄሎ ሄሎ ሄሎ ሄሎ
1: ሄሎ
0: መርሓባ። መልሲ ኣብ መስመር መን ክብል?
1: ሶልያና ይበሃል።
0: ሶልያና? ሶልያና መን?
1: ሶልያና ገብረ መስቀል።
0: ካበይ ኸ ሶልያና?
1: ካብ ዓዳይ።
0: ዓዳይ ኣራይ ሶልያና፣ ፅቡቅ ዕድል ምነየልኪ። ኣብ ቀዳማይ ደረጃ ቁፅሪ ምረፂ 12567819 ኣለዋ። እዚኣ ሓንቲ ዕድል እያ ዘላትኪ፣ ጥንቀቂ ኢልክ መልሲ። ካም ብበልኪ ብመንግስቲ ኤርትራ ዝሕተማ ዘለዋ ጋዜጣታት ጠቐሲ እየን።
1: መንግስቲ ኤርትራ ዝሕተማ ዘለዋ ጋዜጣታት
0: ጠቐሲ እየን።
1: ሓዳስ ኤርትራ
0: ሓደ፣
1: ኤርትራ ኣልሓዲሳ
0: ክልተ፣
1: ኤርትራ ተሓዳስ፣ ኤርትራ ፕሮፋይል።
0: ኤርትራ ፕሮፋይል ኣራይ።
1: እታ ራብዒቲ ከዓ ብትግረ ኤርትራ
0: ኣብዚያ ልካ
1: ኣይመፀትን
0: ኣላታ ትግረ ተንካሎ ፅባ ኣለ
1: እታ ትግረ ዋይ ኤርትራ ተሓዳስ
0: ኣይኮነትን
1: ኣይኮነትን እስከ ሓንሳብ ካሓትቶ
0: ኣራይ ዒስራ ካሊት
1: ሓዲሳ ምንታይ ኮነኩም

0: ታ ግዜ ትኸይዳ ኣላ?
1: ብትግረለ ናይ ቋንቋ ይኮ ክሳይ ኮይኑ በር ቀሪባ ኸ ከምፃ ርዶ
0: ቀሪባ ወዝበዝሐ ክፋላ ስለ ዝመለስኪ ሓቂ ዘረባ ኮ ከም ዝመለስኪ ክንሓስባ ንዲና ግን ኣፍልጦ ኺ ኤርትርያ ሓዳስ እያ ትብል
1: ኤርትያ ሓዳስ
0: እያ ሃራይ ናብ ካልይ ደረጃ ንኺድ
1: ቁፅ
0: ንምረፂ
1: ቁፅሪ ክና ኣለዋ ሞ
0: ኣብ ካልይ ደረጃ ቁፅሪ ሓደ ኣላ
1: ሓደ
0: ኣርባዕተ ላ ሽዱሽተ ላ ሸሞንተ ትሸዓተ ዓሰርተ ክራማት ከሚ ኣለዉ ዓዳቅ እየ
1: ክራማት የለን
0: ሎም ዓመት ኣብ ዝሓለፈ ሰሙን እውን ከምኡ ኢልና ነይሩ ካብ ዓዳቅ እየ ቅድሚ ክልተ ሰሙን ዝሒላ ያደላ በለ
1: ዝሕል እዩ ዘሎ ክራማት ሎሚ
0: በዛ ዓዲ ደቂ ሻሓይ ከዓ መሊ ኢሎ ኢሎሞ
1: ሰማዕፀኒሕናዓቀሲ
0: ኢሉ መፅኸውን ሓራይ ከም ብበልኪ እዚኣ ምርጫ እንድያ ሓንቲ ዕድል እያ ዘላትኪ
1: ሓራይ
0: ዝነውሐ ኣዋርሒ ዝወሰደ ወራር ስርዓት ደርግ ኣየና እዩ ሀ ሓምሻይ ወራር ለ ሻድሻይ ወራር ሐ ሻብዓይ ወራር
1: ዝነውሐ
0: ግዜ ዝወሰደ ንነዊሕ ዋን ዝተካየደ ማለት እዩ
1: ንነዊሕ ግዜ ዝተካየደ
0: ሓምሻይ ሻድሻይ ሻብዓይ ኣንታይ ዕድል እያ
1: ኣሰበል ክሓስብ ክሓተላ

0: ሞታ ግዜ ትኸይዳላ ሰልያና
1: ቃሪባ
0: እንታይ ትገብሪ ኣለኹ? ንመፅሓፍቲ
1: መፅሓፍ ዝብል ዘለኹ
0: መፅሓፍቲ ግንፅል ኣለኸ? እንታይ ዝብል መፅሓፍ?
1: መፅሓፍ ሃይላይ ዘላ ከለ ግንባር ናፋት እዩ።
0: ጌርከ ኣይፈለጥና እያ ዘለና እዛ መፅሓፍ በብግዜ ነቲ
1: ኣለዋ ሻድሻይ ወራር
0: ሻድሻይ ወራር ኮነትን ሸባዓይ ወራር እያ ሓሙሽተ ዋርሒ ዝኸውን እዩ ተካይዱ ካብ መጋቢት 26 ጋብ ክፍላ ናሓሰ 983 ራይ ንኣፍልጦ ተኾነ ክሰልያና ይቀኒልና ራይ ናብ ካልእ ደዋለ ክንሰግር ኢና። ሄሎ መንሳ መስመር መን ክብል መን ኣሚር ሓርይ ኣሚር ኣሚር መን
2: ኣሚር መሓመድ
0: ካበይ ካ ኣሚር
2: ኣኽርያ
0: ሓርይ ኣሚር ፅቡቅ ዕድል ምና የልካ ኣብ ቁፅሪ 1 2 6 8 10 ኣሎ
2: ዓሰርተ
0: ግበረ እዚኣ ምርጫ እንድያ ስታሪክ ምትእሳር ኣለዋ ወዲ ክንደይ ዓመት እያ ኣሚር?
2: ወዲ
0: 23 ኣብ ታሪክ ትግደስ ዲኻ ክትግደስ ተዳ ኮንካ ትምልሳ ኢኻ ክንብበልካ እየ
2: ድሓን ፍትና
0: ፅቡቅ ኣብ ህዝባዊ ግንባር ሕጊ መርዓ ዝፀደቐሉ ጉባኤ ሀ ቀዳማይ ውድባዊ ጉባኤ ለ ካልኣይ ውድባዊ ጉባኤ ሐ ሳልሳይ ውድባዊ ጉባኤ ተዳዲ ተረዳትካ ታሕቶ ካብርሃልካ ክእል
2: ኣብ
0: ህዝባዊ ግንባር ሕጊ መርዓ ዝተኣወጀሉ ክምርዓዉ ተጋደልቲ ንክምርዓዉ ክዛመዱ ዝተኣወጀሉ ማለት ምስ ካልእ ምስ ተኣሳሰረ ሕግታት ረድያትካ እንጂ ፍቆድ ዝኾነ ኣሎ ማለት እዩ ሀ ኣብ ቀዳማይ ውድባዊ ጉባኤ ለ ካልኣይ ውድባዊ ጉባኤ ሐ

ሳልሳይ ውድባዊ ጉባኤ ማዓሲ ፀዲቁ እቲ ሕጊ እያ ታሕቶ እጀዋ ካብታ ግዜ ኸ ሓንቲ ደቂቃ ይረላትካ ሳልሳይ ኣይኮነትን ኣሚር ምስናይ ቅሬቱ ኣብ ቀዳማይ ውድባዊ ጉባኤ ናይ 1977 ንኣፍልጦ ተኾነካ ንኻሊእ ግዜ ኣራ ይቀኒልና ነመስግነካ እሞ ብኣሚር መደብና ክንዛዝም ኢና ዝኸበርኩም ተኸታተልቲ ኩልኹም ዝደወልኩም ደዊ ኢልኩም መስመር ክትኣቱ ዘይከኣልኩም ነቲ መደብ እውን ዝተኸታተልኩም ሞ ንኩላትኩም ነመስግን ዝመፅእ ሰሙን ኢና ክንራኸብ ንሓቀኒ እዩ

0: ሰላም ከመይ ኣምሲኹም ፈነዋይ ሬቲቭ ትከታተሉ ዘለኹም ዝኽበርኩም ተዓዘብትና ሰዓት 9 ኣኺሉን ሎሚ ረቡዕ 9 መስከረም ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ፊልሞን ዞም እየ ንምክታልኩም ብኽብሪ ንዓደምኩ ብቕንዲ ርእስተ ዜና ፍለን ባንኪ ኤርትራ ሎሚ 9 መስከረም ንምንቅስቓስ ባጢራ ናቕፋ ዝምልከት ሕጋዊ ምልክት ኣውፅ እዩ ዝኽሪ መበል 65 ዓመት ምጅማር ብረታዊ ቓልሲ ኣብ ዝተፈላለየ ሃገራት ተጸንቢሉ ሃማመተ ዞባ ደቡብ ኣብ ሃገራዊ ምርመራ ብሉፅ ነጥብን ዘምፅኡ ተምሃሮ ሽልማት ደንደን ዓዲሉ ኣሜሪካን ኢራንን ዘካይድኦም ምልውዋጥ መጥቃዕትታት ሎሚ 9 መስከረም ቀጺለንኦ ኣሜሪካን ኮሎምብያን ኣብ ሓያሉ ጽላታት ብሓባር ክሰርሓ ዝኽእለን ስምምዕ ተፈራሪመን ጀርመን ንዩክሬን ፓትሪዮት ዝተሰሚየ ስርዓተ ጸረ ሚሳይል ከም እትልእኸላ ኣፍሊጣ ዝርዝር ዜና ባንኪ ኤርትራ ንሕጋጋት ምንቅስቓስ ባጢራ ናቕፋ ዝምልከት ሕጋዊ ምልክታ ቁፅሪ 134 ዝባር 226 ኣውፅ እዩ እዚ ሎሚ 9 መስከረም ኣብ ጋዜጣ ኣዋጃት ኤርትራ ተሓቲሙ ዝወፀ ሕጋዊ ምልክታ 4 ዓንቀጻት ዝሓዘ ኮይኑ ምንቅስቓስ ባጢራ ናቕፋ ብባንክታትን ፊናንሳዊ ትካላትን ክካየድ ስለ ዝግባእ ብውልቀ ሰብን ብሕታዊ ትካላትን ንዝተወሰነ ግዜ ክተሓዝ ንዝኽእል መጠን ጥረ ገንዘብ ዘነፅር እዩ በዚ መሰረት ዝኾነ ውልቀ ሰብ ልዕሊ 25,000 ናቕፋ ኣብ ደረጃ ሐ ዝተመደበ ብሕታዊ ትካል ልዕሊ 50,000 ናቕፋ ኣብ ደረጃ ለ ዝተመደበ ብሕታዊ ትካል ልዕሊ 100,000 ናቕፋ ኣብ ደረጃ ህ ዝተመደበ ብሕታዊ ትካል ድማ ልዕሊ 150,000 ናቕፋ ጥረ ገንዘብ ካብ 15 መዓልትታት ንላዕሊ ኣብ ኢድ ክሕዝ ከም ዘይፍቀድ ተደንጊግሎ ቅቡል ብዘይኮነ ምኽንያት ልዕሊ ዝተጠቕሰ ፍቑድ መጠን ጥረ ገንዘብ ካብ 15 መዓልትታት ንላዕሊ ዝሓዘ ውልቀ ሰብ ይኹን ብሕታዊ ትካል ሕጋዊ ስጉምቲ ከም ዝውሰዶ እቲ ሕጋዊ ምልክታ ኣነፂሩ ኣሎ ዝኽሪ መበል 65 ዓመት ምጅማር ብረታዊ ቓልሲ ህዝቢ ኤርትራ ኣብ ዓባይ ብሪጣንያ ሽወደን ፈረንሳን ኦስትሪያን ብድምቀት ተጸንቢሉ ከካቦትኡ ዝበጽሐና ሓበሬታ ርሴ ማስመሮም ብመልክዕ ጸብጻባዊ ዋሃይዳቶላ ሚካኤል ሓድጎ ክቕርቦ እዩ
1: ኤርትራውያን ነበርቲ ከተማታት ለንደንን ማንቸስተርን ብ6 መስከረም ኣብ ዘካይድዎ ጽምብል ኣብ ወንበር ህግደፍ ለንደንን ከባቢያን ኣቶ ሓድጉ ዕቑባ ልደት ንታሪኻዊ ድሕረ ባይታ ባሕቲ መስከረም ኣመልኪቱ መግለጺ ድሕሪ ምቕራብ ብክቡር ዋጋ ዝተረጋገጸት ናጽነትን ዝተዋሕሰ ልውላውነትን ብስኒትን ሓድነትን ምዕቃቡ ሓላፍነት ወለዶታት ከም ዝኾነ ገሊጾም ፍጻሚ ጉዳያት ኤምባሲ ኤርትራ ብዓባይ ብሪጣንያን ኣየርላንድን ኣቶ ሳልሕ ዓብደላ ብግድዩ ኣብ ባሕቲ መስከረም ዝተባርዐት ንጣር ቆልዒ ነቲ ንመሰሉ ንሓርነቱን ብሰላማዊ ፖለቲካዊ ቃልሲ ዝቃለ ዝነበረ ህዝቢ ኤርትራ ብስራት ምንባራ ብኡ መሰረት ድማ መንእስያት ናብ ሰውራዊ ሒዞም መሪርን ሓያልን ብረታዊ ተጋድሎ ብምክያድ ናጽነት ከም ዘረጋገጹ ብምጥቃስ ኣብ ታሪክ ኤርትራ ድሙቕ ኣሰር ዘለዎ ዕለት ከም ዝኾነት ኣነጺሮም ሓድነትና ምስጢር ዓወትና እዩ ዝበለ

0: ሓላፊ ቆንስላዊ ጉዳያት ኣቶ ስሌማን ሓሰን ድማ ሕጂ እውን ከም ዜጋታት ኣብ ትሕቲ ሓንቲ ሰንደቕ ተጠሚርና ንዝገጥመና ኩሉ ተጻቦታት ብንቕሓት ክንምክት መድረኽ ዘሰክመና ሓላፍነት ከም ዝኾነ ሓቢሩ። ብተመሳሳሊ ብ5 መስከረም ኣብ ስቶክሆልም ኣብ ዝተኻይደ ጽምብላ ቦምበር ህግደፍ ኣብታ ከተማ ኣቶ ዞርኦም ኪዳነ ባሕቲ መስከረም ዕለተ ብስራት ንታሪኻዊ ሕርያን ምስስጋር ናብ ዕጥቃዊ ተጋድሎም በቲ ሓደ ምስር ርእሰ ውሳነ ህዝቢ ኤርትራ ብጎበጣ ተረጊጹ ክጭፍለቕ ከምዘይከኣል ድማ በቲ ካልእ ዘመስከረት ዕዝዝቲ ዕለት ምዃና ገሊጾ። ሓላፊ ቆንስላዊ ጉዳያት ኣቶ የማነ ገብረ ኪዳን ብወገኑ ብተጻቦታት ዝተኸልፈ ዕድላ ንምሓስ ምሉእ ዓቕምና ኣብ ልምዓትን ህንፀትን ሃገር ብምውፋር ሕድሪ ዝቕበልን ታሪክ ዝሰርሕን ወለዶ ኣብ ምምልማል ብሓላፍነት ምውሳእ ከም ዘድሊ ኣገንዚቦም። ኤርትራውያን ነበርቲ ከተማታት ዩቱበሪ ኡፕሳላ፣ ያቭለን፣ ቬስትሮስ፣ ቦርሌኝ፣ ኡስትርሽንድ፣ ኡሩብሩን ካልኦትን ድማ ተመሳሳሊ ፅምብላት ከም ዘካየዱ እቲ ዝበፅሓና ሓበሬታ ኣፍሊጦም። እዚ ከምዚ ኢሉ እንከሎ ኤርትራውያን ነበርቲ ፓሪስን ከባቢያን ፈረንሳ ብምኽንያት ዝኽሪ መበል 65 ዓመት ምጅማር ብረታዊ ቃልስን መበል 50 ዓመት መምስራት ቤት ትምህርቲ ሰውራን ኣብ ዝወደቦ ድርብ ፅምብል ፈፃሚ ጉዳያት ኤምባሲ ኤርትራ ኣቶ በረኸት ጳውሎስ ህዝቢ ኤርትራ ናፅነቱን ክብሩን ንምጉንፃፍ ብሓደ መስከረም ዝጀመሮ ዕጥቃዊ ቃልሲ ድሕሪ ናይ 30 ዓመታት መሪርን ፅንኩርን ጉዕዞ ገሊ ንገዛእቲ ስርዓታት ኢትዮጵያን ዘረያቶምን ስዒሩ ናፅነቱ ከም ዝረጋገፀ ኣረድዮም። ኣብቲ ኣጋጣሚ ኣብ ቤት ትምህርቲ ሰውራ ዝተምሃረ መንእሰይ ብስእልታት ዝተሰነየ መግለፂ ኣቕሪቦ። ብዜካዚ ኤርትራውያን ነበርቲ ኦስትርያ ኣብ ዘካየዶ ፅምብል ኣብ ቦምበር ማሕበረ ኮማ ኣቶ ዕቕባይ ኣባዲ እቲ ፅምብል ኪኖ ዝኽሪ ሓድነትናን ጥምረትናን ኣትሪርና ንዝያዳ ዕቤትን ብልፅግናን ሃገርና ክንሰርሕ መብፅዓና እንሐድሰሉ ከም ዝኾነ ኣረጋጊጾ።
1: ጨንፈር ሃማመተ ዞባ ደቡብ ኣብ ሃገራዊ ምርመራ 12 ክፍለ ዓመተ ትምህርቲ 225 226 3 ልዕሊኡ ነጥቢ ንዘምፅኡ ተምሃሮ ብ8 መስከረም ኣብ ደቀ መሓረ ሽልማት ደንደን ዓዲሉ። ኣብዚ ንሓምሻይ ግዜ ዝተኻየደ ስነ ስርዓት ምዕዳል ሽልማት ደንደን 34 ደቂ ኣንስትዮ ዝርከብኦም 77 ተምሃሮ ተሸሊሞም። ብደረጃ ዞባ ቤት ትምህርቲ ካልኣይ ደረጃ ድባርዋ 45 ተምሃሮ ብምሕላፍ ጎብለል ክትከውን ከላ ደረጃ ቤት ትምህርቲ ባና ሓርነት ብ44 ካልኣይ ቤት ትምህርቲ ካልኣይ ደረጃ ደቀ ምሓረ ድማ ብ33 ተምሃሮ ሳልሳይ ደረጃ ከምዝሓዛ ፀብጻብ ጨንፈር ትምህርቲ የነፅር። ብደረጃ ንኡስ ዞባ ድማ ንኡስ ዞባ ደቀ ምሓረ ቀዳመይቲ ብምዃን ናይ ፍሉጦም ወረቐት ምስክር ተዋሂብዋ። ካብዞም ሎም ዓመት ልዕሊ 3 ነጥቢ ብምምፃእ ንሽልማት ዝበቕዑ ተምሃሮ ቶማስታት 84 ሚእታዊት ኣብ ሻምናይ ክፍሊ ዝዕደል ሽልማት ዒንደማሶ ተዓዊቶም ዝነበሩ ምዃኖም ሓላፋ ማመት ኣብ ንኡስ ዞባ ደቀ ምሓረ ኣቶ ፊልሞን መስፍን ገሊጹ። ኣማሕዳር ንኡስ ዞባ ደቀ ምሓረ ኣቶ የማነ ኣበራ ብወገኑ ተምሃሮ ረኺቦሞ ዘለዉ ሽልማት ዝያዳ ሓላፍነት ከም ዘሰኩሞም ተገንዚቦም ኣብ ዝመፅእ ናይ ኮሌጅ ትምህርቶም ዓፀፋ ክፅዕሩ ዘኻኺሮም። ካብ ኣብያተ ትምህርቲ ንኡስ ዞባ ደቀ ምሓረ ዝኾኑ ኣባላት መበል 38 ዙርያ ሃገራዊ ኣገልግሎት 154 ናይ ዲግሪ 94 ድማ ናይ ዲፕሎማ ውፅኢት ከም ዘምፅኡ ዝፍለጥ እዩ። ኣብ ኣፍዓበትን ከባቢኣን ገምጋም ትግባር መደባት ልምዓት ብምክያድ ቀጻልነቱ ንምርጋፅ ዝዓለም ኣኼባታት ተቓኒዑ። እቲ ብኣማሕደረ ንኡስ ዞባ ኣፍዓበት ኣቶ ኣሕመድ መሓመድ ኑር ረጀብን ብሓላፊ ኣገልግሎት ትምህርቲ ኣቶ ሙሳ ኣድምን ካብ 4-6 መስከረም ዝተመርሐ ኣኼባታት ብቐንዱ ኣብ መደባት ምዕቃብ ማይን ሓመድን ቀረብ ኤሌክትሪሲቲ ማሕበራዊ ኣገልግሎታት ከምኡውን ኩነታት ክራማትን ሕርሻን ዘተኮረ እዩ ነይሩ። ኣዋሃዲ መደብ ንኡስ ርቡሕ ቃፅዖ ሕርሻ ኣብቲ ንኡስ ዞባ ክኢላ ልምዓት በቕሊ ኣቶ ዓብዱራሕማን ያቆብ ኣብ ዝሃቦ መግለፂ ካብ 224 ጀመረ ትግባረ መደብ ንኡስ ርቡሕ ቃፅዖ ሕርሻ ካብ ንእሽቶ ቃፅዖ ብርኩት ምህርቲ ንምርካብ ዝዓለመ ሜላ ከም ዝኾነን ኣተባብዓ ኮይኑ ከም ተረኽበን ብምጥቃስ ኣብ ረብሓታቱ ዘተኮረ መግለፂ ሂቡ። ኣብ ንኡስ ዞባ ጊንዳ እትርከብ መደበር ፈልሲ ማያድ ከሞም ሎም ዓመት ዝሰላሰል መደባት ምግራብ ንምዕዋት እኹል ፈልስታት ኣዳልያ ምህላዋ ወኪል በዓል ስልጣን ኣግራብን እንስሳ ዘገዳምን ኣቶ ኣማኒኤል ኪዳን ሓቢሩ። እቲ ፈልስታት ኣብቲ ዝድለ ደረጃ ንክበፅሕ ከከም ዓይነቱ ካብ ወርሒ ክሳብ 4 ወርሒ ከም ዝወስድ ብምግላፅ ምንቁልቋል ትሕዝቶ ትሕተ ባይታዊ ማይ ግን ነቲ ናይ ምድላዊ ፈልስታት ዓቕሚ ከም ዝደረቶ ረዲኡ። ዝበዝሕ ዝዳሎ ፈልስታት ምስቲ ከባቢ ዝሰማማዕ መበቆላዊ ከም ዝኾነ ብምጥቃስ ድማ እዚ ብቐንዱ ነቲ ሓደጋ ምፅናት ዘንፀላለዉ ዓይነታት ኣግራብ ንምትካእ ዓብ ዝተዋፅኦ ከም ዘለዎ ዛጊት ኣብ ኣብያተ ትምህርቲ ኣብያተ እምነት ትካላት መንግስትን ጎደናታትን ዝተተኽለ ከዓ ኣብ ፅቡቅ ደረጃ ከም ዝርከብ ገሊፁ። ኣካየድ ስራሕ ናይታ መደበር ፈልሲ መንእሰይ ዮናስ ግርማይ ብወገኑ ተራ ናይታ መደበር ኣብ ንጥፈታት ምግራብ ዓብ ከም ዝኾነ ብምሕባር ዜጋታት ንዝተኸልዎ ፈልስታት ግቡእ ምክትታልን ክንክንን ክገብርሉ ተላብዮም።

ዝስዕብ ዜናታት ሃገራት ወፃኢ ኩራት ዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም። ዜና ወፃኢ። ኣሜሪካን ኢራንን ዘካይድኦም ምልውዋጥ መጥቃዕትታት ናብ ሎሚ 9 መስከረም ኣብ ዘውግሒ ለይቲ ተቐፂለንኦ። በዚ መሰረት ማእከላይ እዚ ኣሜሪካ ብልዕሊ 5 ናይ ነዳዲ መራኽቢ ኢራን መጥቃዕቲ ከም ዘካየደ ክሕብር ከሎ፣ ሓለዋ ሰውራ ኢራን ድማ ብልዕሊ 2 መራኽቢ ኩናትን 8 ናይ ነዳዲ መራኽብን ኣሜሪካ ናይ መልሰ ግብሪ መጥቃዕቲ ከም ዝፈፀመ ገሊፁ።

ላት ኢራን ነቲ 18 ዕላምኡ ከይወቕዓ ከሎ ከምዘምኮኖ ክሕብር ከሎ ኢራን ግን ነቲ ዝድሊ ዕላማ ከምዝሃረመ ረዲኣ እዚ ብከፊል ዓሪፉ ድሕሪ ምፅናሕ ዝቕፅል ዘሎ ምልውዋጥ መጥቃዕትታት ንፀጥታ ዞባ ማእከላይ ምብራቕ ብሓፈሻ ንፀጥታ መፃቦ ሆርሙዝ ድማ ብፍላይ መሊሱ ክሪርዎ ኣሎ ከም ሳዕቤኑ ዋጋ ነዳዲ ብደረጃ ዓለም ንበርሚል ኣስታት 100 ዶላር ከም ዝበፅሐ ማዕከናት ዜና ኣቃሊሐ ኣሜሪካን ኮሎምብያን ምምዕባል ቁጠባን ፀጥታ ናብ ዝርከቦም ሓያሎ ፅላታት ብሓባር ክሰርሓ ዝኽእለን ስምምዕ ከም ተፈራረመ ሓቢረን እቲ ስምምዕ ፀሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ትማ 8 መስከረም ስላዕለ ወሰብ መዚ ኮሎምብያ ብዘካየዶ ርክብ ተበፂሑ እዩ እዚ ኣብ ኮሎምብያ ዝተኸተመ ክልተ ውዕል ንምምዕባል ብርቂ ማዕድናት ህንፀት ንሰላማዊ መዓላ ዘገልግል ኒኩሎሳዊ ትካላት ናፃ ንግድን ምቁፃር ዘይሕጋዊም ስጋር ዕፀፋርስን ዘጠቓልል ምዃኑ እውን ተገሊጹ ኣሎ እቲ ነፃ ንግዳዊ ውዕል ንመጠን ቀረፅ ብልዕሊ 80 ዘጉድል ብምዃኑ ኣብ ምምዕባል ንግዳዊ ዝምድና ክልቲአን ሃገራት እወታዊ ተራኸም ዝህልዎ ይእመት እዛ ንዚ ኢሉ እንከሎ ኣሜሪካ ንኮሎምብያ ኣብ ፀጥታዊ መዳይ ዝውዕል 1 ቢልዮን ዶላር ደግፍ ክትገብረላ ምዃና ኣፍሊጣ ኣላ ጀርመን ንዩክሬን ፓትሪዮት ዝተሰሚየ ስርዓተ ፀረ ሚሳይል ብህፁፅ ከም ትልእኸላ ኣፍሊጣ እዚ ብቐጥታ ካብ መኽዘና ፅዋራ ዝለኣኽ ዘመናዊ ፀረ ሚሳይል ነቲ ሩስያ ኣብ ልዕሊ ዩክሬን ተካይዶ ዘላ መጥቃዕትታት ንምግታእ ሓጋዝ ምዃኑ ሚኒስተር ምክልኻል ጀርመን ቦሪስ ፒስተርዮስ ገሊጹ እቲ ፀረ ሚሳይል ኣብ ዝሓፀረ እዋን ናብ ዩክሬን ክበፅሕ ምዃኑ ዝገለፀ ሚኒስተር ፒስተርዮስ ሃገሩ ተወሰኽቲ ድሮናትን ተተኮስትን ከም ትልእኸላውና ነፂሩ ኣሎ ጀርመን ንዩክሬን ትገብሮ ፅንሐት ወታደራዊ ደገፍ ብዓይነትን መጠንን ክብከተብሎ ምዃን እያ ትገልጽ ድሕሪ 222 ኣስታት 58 ቢልዮን ዶላር ዝግመት ወታደራዊ ደገፍ ንዩክሬን ዝለኣኸት ጀርመን በቲ መጠን ድሕሪ ኣሜሪካ ካልአይቲ ተሰሪዓ ኣላ ኣሜሪካ ኣብ ውሽጢ እዚ 4 ዓመታት ንዩክሬን ኣስታት 75 ቢልዮን ዶላር ወታደራውን ፀጥታውን ሓገዝ ከም ዝለኣኸትላዮም ፀብጻባት ዝጠቕሱ 6 ሃገራት ኤውሮጳ ማለት ሽወደን ፊንላንድ ኖርዌይ ዴንማርክ ፈረንሳን ኢጣልያን ከካይድኦ ፀንሓ ብኤሌክትሮኒካዊ መሳርሒታት ዝተደገፈ መስርሕ ምምሃርን ምስትምሃርን ናብ ወረቐት ንምምላሱ ይስርሓ ከም ዘለዋ ገሊፀን እተን ሃገራት ንስጉምቲ ዝወስዳ ዘለዋ ብደገፍ ኤሌክትሮኒካዊ መሳርሒታት ክካየድ ፀንሐ መስርሕ ምምሃር ንብቕዓት ተምሃሮ ከም ዝነከዮ ድሕሪ ምግምጋም እየን ብተንቀሳቀስቲ ቴሌፎናት ታብለታትን ካልእ ኤሌክትሮኒካዊ መሳርሒታትን ዝሰላሰል መስርሕ ትምህርቲ ብፍላይ ንናይ ምፅሓፍ ምንባብ ምዝካርን ምስተውዓልን ዓቕሚ ተምሃሮ ዘዳኽም ኮይኑ ከም ዝረኸቡ እየን ገሊፀን ዘለዋ ተምሃሮ ብመገዲ ኤሌክትሮኒካዊ መሳርሒታት ምስ ማሕበራዊ መራኸቢታት ብቐረባ ክረኸቡ ስለ ዝኽእሉ ካብ ስሩዕ ትምህርቶም ክጥምዘዙ ዝለዕለ ተኽእሎ ከም ዘለዉ ዝጥቀስ ነቲ መደብ ንምትግባር ባጀት ሰሊዐን ተበጊሰን ምህላውን ዝፍለጥ ኮይኑ ኖርዌይ ብዝወሰደቶ ስጉምቲ ዛጊት 96 ናይቲ መባእታ ደረጃ ዝካየድ መስርሕ ትምህርቲ ብወረቐት ቀይራትላ ብኤሌክትሮኒካዊ መሳርሒታት ዝካየድ መስርሕ ትምህርቲ ግቡእ ምክትታልን ምመያን ምስ ዘይግበረሉ ካብ ጥቕሙ ጉድኣቱ ከም ዝዓብዮም ክኢላታት ዝጠቕሱ ብሪጣንያ ነቲ እስራኤል ኣብ ምዕራባዊ ገማግም ትኽተሎ ዘላ ዘይሕጋዊ ፖሊሲታት ብምቅዋም ኣብ ልዕሊ ኣገዳ ከም ዝወሰነት ሓቢራ እቲ እገዳ ካብቲ እስራኤል ብዘይሕጋዊ መገዲ ዜጋታት ኣስፊራትሉ ዘላ ምዕራባዊ ገማግም ናብ ሃገሩ ዝኣቱ ፍርያት ዝኽልክል ምዃኑ ሚኒስተር ጉዳያት ወፃኢ ብሪጣንያ ኤድ ሚሊባንድ ገሊጹ እቲ ስጉምቲ እስራኤል ኣብ ምዕራባዊ ገማግም ኣባይቲ ክትሃንፅ ዝኽእላ ገንዘባዊ ንዋታውን ክኢላውን ደገፍ ንዝገበሩ ውድባት ትካላትን ውልቀ ሰባትን ከም ዘጠቓልል ተሓቢሩ ብዘይካዚ ሃገሩ ንእስራኤል ትገብሮ ፀንሐት መሸጣ ፅዋር ከም ትድርቶ ሚኒስተር ሚሊባንድ ኣጠንቂቑ እስራኤል ኣብ ምዕራባዊ ገማግም ተሃንፆ ዘላ ዘይሕጋዊ ሰፈራታት ንኣህጉራዊ ሕጊ ዝጥሕስ ንፍታሕ ክልተ ሃገራትን ህላወ ፍልስጤማውያንን ኣብ ሓደጋ ዘእቱን ምዃንያ ብሪጣንያ ትወቀስ እስራኤል ከም መልሰ ግብሪ ናይቲ ብልዕሊያ ዝተወሰነ እገዳ ኣብ ከተማ ኢየሩሳሌም ንዝርከብ ቆንስል ብሪጣንያ ክትዓፅዎ ምዃና ሓቢር ኣላ ብሪጣንያ ኣብ ዝሓለፈ ዓመት ንርእሰ ምምሕዳር ፍልስጤም ከም ሃገር ኣፍልጦ ዝህብ ውሳኔ ከም ዝሕለፈት ዝዝከር እዩ እዚ ከምዚ ኢሉ እንከሎ ፈረንሳ ካናዳ ስጳኛን ፖላንድን ዝርከበን 11 ሃገራት ነቲ እስራኤል ኣብ ምዕራባዊ ገማግም ትኽተሎ ዘላ ፖሊሲ ብምቅዋም ኣብ ልዕሊ ኣገዳ ክፅደቓ ከም ዝኽእል ኣሚተን ቀንዲ መሻርክቲ እስራኤል ዝኾነት ኣሜሪካ ነዚ ብሪጣንያ ዝወሰደቶ ስጉምቲ ተቃዊማቶላ እስራኤል ኣብ 1967 ብውግእ ኣብ ዝሓዘቶ ምዕራባዊ ገማግም ልዕሊ 700,000 ዜጋታት ኣስፊራ ምህላዋ እዩ ዝግለጽ ኣሜሪካ ካብ ካናዳ ከተእትዎ ፀንሐት ኣልኮላዊ መስተ ንዝርከቡ ሓያሎ ፍርያት ከም ተቋርጾ ፕረዚደንት ዶናልድ ትራምፕ ሓቢሮም

እዚ ንእታው ሞተር ብሽክለታታትን ፍርያት ጸባን ስጋን ዘጠቓለለ ስጉምቲ ካብ መወዳእታ ናይ ዝወርሒ ዝብ ግብሪ ከም ዝውዕል ዝገለጸ ፕረዚደንት ትራምፕ ዘቤታዊ ፍርያት ሃገሩ ንምዕባይ ከም ዝሕግዝ ኣረዲዩ ኣሎ። ይኹን እምበር እዚ ሓድሽ ውሳኔ ነቲ ኣብ መንጎ ኣሜሪካን ካናዳን ዝጸንሐ ንግዳዊ ዘይምቅዳው መሊሶ ከም ዘኽርሮ ብኣጉኡ ይእመት ኣሎ። ኣሜሪካ ኣገዳሲ ምስ ዝኸውን ኣብ ልዕሊ እታዊ ፍርያት ካናዳ ተወሳኺ ናይ እገዳ ስጉምቲ ክትወስድ ከም ትኽእል እውን ኣሚት ኣላ። ኣሜሪካ ኣብ ዝሓለፈ ወርሒ ንሓሰ ብልዕሊ ዝተወሰነ ፍርያት ካናዳ ናይ 500ዊት ወሰኽ ቀረፂ ድሕሪ ምግባራ ካናዳ እውን ተመጣጣኒ ዝበለቶ ምላሽ ከም ዝሃበትሉ ዝከር እዩ። ነቲ ዘይምቅዳው ብዘተን ምዕራፍ ክካየድ ፀንሐ ዝርርብ ዛጊት እወታዊ ውፅኢት ክርከቦ ከም ዘይከኣለ እዩ ዝሕበር። እዚ ተኸሲቱ ዘሎ ንግዳዊ ዘይምቅዳው ንቁጠባ ክልቲአን ሃገራት ባሉታ ክፀልዎ ከም ዝኽእል እዮም ክኢላታት ዝእምቱ። ኣሜሪካን ካናዳን ኣብ ዝሓለፈ ዓመት ልዕሊ 720 ቢልዮን ዶላር ዝግመት ንግዳዊ ምልውዋጥ ከም ዝገበራ ፀብፃባት የረድው። መንግስቲ ሃንጋሪ 10 ዲፕሎማሰኛታት ሩስያ ካብ ሃገሩ ክወፁ ትማሊ 8 መስከረም ኣዚዙ። እቶም ዲፕሎማሰኛታት ኣብ ዘይቅቡል ንጥፈታት ከም ተዋፈሩ ብምውቃስ እዩ መንግስቲ ሃንጋሪ ነቲ ስጉምቲ ከም ዝወሰደ ሓቢሩ ዘሎ። ነቲ ስጉምቲ ዝኾነነ መንግስቲ ሩስያ ተሪር መልሰ ግብሪ ከም ዝህበሉ ጠንቂቕሎ። እዚ ሓድሽ ምዕባለታት ንኩሉ መዳያዊ ዝምድና ክልቲአን ሃገራት ባዕሉታ ክፀልዎ ከም ዝኽእል ሓያሎ ወገናት ይእምቱ። ዛዕበየ ናይ ጋዝ ጠለባታ ካብ ሩስያ ትሽምቶ ሃንጋሪ ዝወሰደቶ ስጉምቲ ንዲፕሎማስያውን ቁጠባውን ዝምድና ክልቲአን ካሃስዮ እዩ ዝብል እምነት ከም ዘይብላ ሓቢራላ። ዜናታት ምዝዛም ኣርእስተ ዜና ክድግመልኩም። ባንኪ ኤርትራ ሎሚ 9 መስከረም ንምንቅስቓስ ባጢራ ናቕፋ ዝምልከት ሕጋዊ ምልክት ኣውፅኡ እዩ። ዝኽሪ መበል 65 ዓመት ምጅማር ብረታዊ ቃልሲ ኣብ ዝተፈላለየ ሃገራት ተፀንቢሉ። ሕማመተ ዞባ ደቡብ ኣብ ሃገራዊ ምርመራ ብሉፅ ነጥብን ዘምፅኡ ተምሃሮ ሽልማት ደንደን ዓዲሉ። ኣሜሪካን ኢራንን ዘካይድኦም ምልውዋጥ መጥቃዕትታት ሎሚ 9 መስከረም ቀፂለንኦ። ኣሜሪካን ኮሎምቢያን ኣብ ሓያሎ ፅላታት ብሓባር ክሰርሓ ዝኽእለን ስምምዕ ተፈራሪመን። ጀርመን ንዩክሬን ፓትሪዮት ዝተሰሜየ ስርዓተ ፀረ ሚሳይል ከምቲ ልእኸላ ኣፍሊጣ። ሓፈሻዊ ዜናታት ተዛዚምሎም ዝተረፉ መደባትና ንሓድገኩም ወገነይ ስናይ ምሽ

0: ኣብ ዝሓለፈ መደብ ጭራ ጥዕና ንኩነታት ኣገልግሎት ጥዕና ሆስፒታል ሓሊበት ዝምልከት ቀዳማይ ክፋል ኣቕሪብና ነርና። ኣብቲ ኣጋጣሚ ንሓፈሻዊ ንጥፈታት ክፍልታት ቀዳማይ ረድኤትን ፊዚዮትራፕን ዳሲስና ነርና። ንሎሚ ድማ ንንጥፈታት ክፍሊ መጥባሕቲ ዓፅምን ምዕባለታት ኣሃዱራጅን ሰኒድና ኣለና። ሰናይ ምክትታል። ክፍሊ መጥባሕቲ ዓፅሚ ሓደ ካብቶም ሆስፒታል ሓሊበት እትምገሰሎም ኣህዱታት እዩ። ሓፈሻዊ ኩነታትን ምዕባለታትን ናይ ዝኣህዱ ድማ ከምዚ ሞያውያን ዝገልፅዎ ይመስል።
1: ካብና ፅነት ስጋ ሕጂ ኣብ እንዳ ዓፅሚ ስለ ዝስራሕ ዋኣነ እንዳ ዓፅሚ እንዳርጋ ወይ ዓብየሉ ማለት እዩ። እዚ ገዛ እዚ ካብቲ መጀመርታ ኣውቃወምኡ እንዳ ዓፅሚ ተባሂሉ ብሙሉእ እትስራሕ ናይ እንዳ ዓፅሚ ናይ ሃገር ሙሉእ ኣብዚኣ እትስራሕ ኣብ ካልእ ሆስፒታላት የለን። ኣሰራርሓና ብጣዕሚ እዩ ፅፉፍ። መዓልታዊ ሰለስተ ገዛ ንሰርሕ ፃዕቂ ስራሕ ኣለና። እዚቲ ናይ መጥባሕቲ ጥራሕ ማለት እዩ ተኻልእ ማለት ገዲፍካ ናይ መጥባሕቲ ጥራሕ ፃዕቂ ስራሕ ብጣዕሚ እዩ ዘለና። ነዚ ከዓ በዲህና ንሰርሖ ኣለና። እሱ ጥራሕ ዘይኮነ ደይ ጥራሕ ዘይኮንካ ትሰርሖ መዓልቲ ጥራሕ ዘይኮንካ ትሰርሖስ ናይ ምሸት ኣለውና ናይ ለይቲ ኣለውና ቀዳሚ ሰንበትካ ኣለና። እዚ ሕጂ ብሽፍትኻ ትሰርሖ
2: to establish a unit or residency here it needs at least 6 specialist consultant to be in the unit
3: for different ከምዚ ዓይነት ኣሃዱ ከተቐውም ነዝተፈላለዩ ዲፓርትመንታት ዘገልግሉ ብውሕዱ 6 በዝሞያ ፍሉይ ክእለትን ትምህርትን ዘለዎም ሓካይ መድልኻ። ስለዝኾነ ነዚ ንምግባር ምስ ኣብ ሚኒስትሪ ጥዕናን ዩኒቨርሲቲን ዝርከቡ ዝምልከቶም ኣካላት ንዘራረበሉ ኣለና። እዚ ንገብረሉ ዘለና ምክንያት ድማ ኣቕሚ ኣባላት ንምጉልባት እዮም። ክሳብ ሕጂ ዝበዝሕ መጥባሕቲ ክገብሩ በቂዖም ኣለዎም። ኮይኑ ግን ኣቕሞምን ሞያዊ ብቕዓቶምን ምእንቲ ክብርኽ ተወሳኺ ትምህርትን ተመክሮን ከድልዮም
2: እዮም። So we are trying, we have for example one of the two doctors Dr. Yoel and Dr. Yosef in the unit.
0: ነዚ ኩሉ ፀገማት መስበርትን መንቃዕትን እተነፅር ካልእ ኣገዳሲት ኣህዱ ከኣላ ክፍሊ ራጂ ድማ ትበሃል። ኣብዛ ኣህዱ እዚኣ እንታይ ከም ዝግበር ምፍላጥ

0: ሓጋዝ እዩ።
1: ክፍሊ ራጂ ሆስፒታል ሓሊበት 4 ናይ ክፍሊ መርመራታት ናይ ኤክስሬይስ ኣለዎ። እሱ ከዓ ዲጂታላዊ ማሽን ዝዓጠቐ ኮይኑ ከምነንሕዚ ዘይባላለፅ ዓበይቲ ሲመንስ ማሽናት ኣለውና። እቲ ንገብሮ ስራሓት ከዓ ካብ እግሪ ካብቲ ለወር ኤክስትሪሚቲ ካብ ታሕተዋይ ክፋል ናይ እግሪ ጀሚርና ክሳብ ላዕለዋይ ናይ ርእስን ናይ ክሳድን መርመራ ንገብር ማለት እዩ። ካብኡ ላዕሊ ከዓ ናይ ኮምፒውተር ወይ ከዓ ናይ ኣልትራሳውንድ መርመራታት ኣለውና። 3 ክፍልታት ማለት ዲያግኖስቲክ ዝበልና ናይ 3 ክፍልታት መርመራ ንገብረሉ ናይ ኣልትራሳውንድ ሩምስ ኣለውና። እዚ ሆስፒታልና ብደረጃ ኦርቶፔዲክ ወይ ብደረጃ እንዳ ዓፅሚ እንዲና ንሪኦ ካብቲ ፍልይ ዘብሎ ነገራት ከዓ እዚ ማለት እዩ። እቲ ኦርቶፔዲክ ሰንተር ወይ ከዓ እቲ እንዳ ዓፅሚ ማእከል ንብሎ ሆስፒታል ሓሊበት እዩ ማለት እዩ። ሆስፒታል ሓሊበት ከዓ ቀንዲ ዕጥቁ ከዓ ምንታይ ክኾን ዘሎ ኣብ ደረጃ ኤክስሬይ ማለት እዩ። ስለምንታይ ኦርቶፔዲክ ሰንተር ወይ ከዓ እንዳ ዓፅሚ ሰንተር ስለ ንብሎ ዘለና ብዘይ ኤክስሬይ ዝስራሕ ነገራት የለን። ሶ ሓደ ሕሙም ኣብነት ብደረጃ ሓደ ሕሙም ብኢመርጀንሲ ይምፃና ሞ ንበል እዚ ሕሙም እዚ ኤክስሬይ ከይገበርና ንእንዳ ዓፅሚ ወይ ከዓ ንፊዚዮቴራፒ ወይ ከዓ ጆሶ ንክገብር ናብ ካል ዲፓርትመንት ኣይንሰደና ብኢመርጀንሲ ወረቕ ተፃሒፎ መፅእ ናብ እንዳ ኤክስሬይ ካብ እንዳ ኤክስሬይ ከዓ መስበርቲ ወይ ከዓ ዝኾነ ትሮማ ምዝህልዎ ከዓ ንሕና ኤክስሬይ ጌርና ኢመርጀንሲ ትመልሶ ኢመርጀንሲ ከዓ ፎሎ ኣብ ተገይሩ ብዶካትር ናብ ኦርቶፔዲክ መስበርቲ ዘለዎ ከዓ ናብ እንዳ ካስት ይቕፅል ማለት እዩ።
0: ኣብዚ ክፍሊ ዝግልግሉ ዓማዊል ኣዝዩ ከቢድ ማሴይቲ ዘጋጥሞም ጥራይ ምዃኖም እዩ ዝግለጽ። ስለዚ እቶም ኣብዛ ኣሃዱ ዝግበሩ ዓይነት መጥባሕትታት ምፍላጦም ኣገዳሲ እዩ።
2: ስለምንታይ ኣገዳሲ ይኸውን? መጀመርታ እዚ ናይ ትሮማ እንድዩ መጀመርታ ናይ ትሮማ እዩ። ተሰይሩ መፅካ እግሪ ጠልጠል እዳለት ክትከይድ ኣይትኽእልን እያ። ኩሉ ግዜ እግሪ ተሰራ እንተመፅያትካ ውን ኢድ ተሰራ እተመፅያትካ ዝኾነ ኣካል ናይ ሰውነትና ንድሕ ተሰይሩ መፅኡ ክትዕርዮ ክትክእል ኣለካ። እተዳእዚ ዝዕሪኻያ ሓደ ብመድመይቲ ክመሃደካ ክእል እዩ። ካልኣይ ስንክልና ክመፅ ክእል እዩ። እቲ ስንክልና እተመፅኡ ከዓ ብዓብኡ ንዕኡ ካብ ስራሕ ክግለል እዩ። ካልኣይ ከዓ ንደቁ ከዓ ክሳራ እዩ ማለት እዩ። ነቲ ሕብረተሰብ ከዓ ክሳራ እዩ። እዚ እንዳ ዓፅሚ ብጣዕሚ ኣገዳስነት ዘለዎ ናይ ሓደጋ ጥራሕ ይኮነና ብዘ ትስራሕ ናይ ብብዙሕ ነገራት እዩ ትስራሕ እጂ ኣገዳስነቱ ዓብዩ እዩ።
3: Yeah, the unit of orthopedics is doing well with the minimum support they have. They are doing the maximum with what they have.
4: ኣሃዱ ሕክምና ዓፅሚ ክሳብ ሕጂ ሓያሎ ዕውታት ስራሓት ኣሰላሲላ ኣላ። ኣብዚ እዋን ድማ ኣብቶም ብተዛማዲ ከቢድ ማሃሰይቲ ዘጋጠሞም ግዳያት እያ ኣተኪራ እትሰርሕ ዘላ። ገለገለ ካብ ዓቕምና ወፃኢ ዝኾኑ ተተካኢ ሰብ ሰርሖ ኣካል ዝሓትት ረቂቕ መጥባሕቲ ዘድልዮም ግዳያት ድማ ንደገ ተላኢኾም ሕክምና ከም ዝረኽቡ ንገብር ኢና። ኣብዚ ክሳብ መጥባሕቲ ዓንዲ ሕቆ ኢና ንገብር። ነዚ ዝሕግዙና ቻይናውያን ክኢላታት እውን ኣለዎም። ካልእ ንደገ ንሰዶም መጥባሕቲ ዓንዲ ሕቆ ዝሓቱ ግዳያት ድማ ኣለዎም። እዚኦም ተተካኢ ክፍሊ ኣካል ዓንዲ ሕቆ ዝሓቱ ቁስልታት እዮም። ኣብዚ ዘይግበረሉ ምክንያት ድማ ከም ቲታንዮም ዝበሃሉ ክቡራት ጥረ ነገራት ዝሓቱ ኣገባባት ሕክምና ስለ ዝኾኑ እዮም።
3: But not the trauma cases, because the trauma cases we need implants. Any operation regarding the spine not needing implant we are doing it here. But when we need the implant, you know, of course, because the implants are made of titanium and very expensive, so this is why sometimes we send for the cases.
0: ተርእዮ መንከስቲ ገመል እውን ካልእ ተወሳኺ ጠንቂ ናይዞም ኣብዚ ኣሃዱ ዝግበሩ መጥባሕቲ እዮም። ብዛዕባ እዚ ኸ እንታይ ርእቶ እዩ ዘለዎም ሓካይም
3: ከምኡ ዘርሶ But the problem is that we are suffering from this condition because it affects the dominant hands usually. You see, the right hand. This is one.
4: ብመንከስቲ ገመል ዝወረድ ሓደጋ ከቢድ ዝገብሮ ብቐንዱ እቲ ሓደጋ ኣብቲ ኣገዳሲት መሓውር ማለት የማነይቲ ኢድ ስለ ዘጋጥም እዮም። እዚ ምስ ዘጋጥም ክብደት ናይቲ ቁስሊ ኣዝዩ ኣዕናዊ እዮም። ዝበዝሕ እዋን ከምዚ ዓይነት ሓደጋ ካብ ወርሒ መስከረም ክሳብ ታሕሳስ እዩ ዘጋጥም። በዚ ኣጋጣሚ እዚ ጉዳይ ዕቱብነት መፅናዕቲ ምዃኑ ከዘኻኽር ፈቱ። ኣነ ብወገነይ ከምዚ ዓይነት ሓደጋታት ንምንካይ ኣብ ከረኒ ዝርከብ ሱዳናዊ ሓኪም እንስሳ ከይተረፈ ተወቂሶ እዩ እየ። ኣብዚ ጉዳይ መራኸቢ ብዙሃን ኤርትራ እውን ብዓብኡ ክሰርሓሉን ክጉስጉሳሉን ከድሊ እዩ። እቲ ዝዓበየ ጸገም ከምዚ

0: እዮም ዝኣመሰሉ ሓደጋታት ኣብቶም ኣፍሬይቲ ዝበሃሉ መንእስያት ዜጋታት ዘጋጥም ብምዃኑ እዮም። ስለዚ መራኸቢ ብዙሃን ከምዚ ኣነ ዝጠቐስክዎ ሱዳናዊ ፕሮፌሰር ዝኣመሰሉ ሓካይም እንስሳት ተወኪሰን ህዝቢ ወቕታዊ ባህርያትን ጠበያትን ገመል ብፍላይ ኣብተን ዝተጠቕሰ ኣዋርሕ እንታይ ምዃኑ ከም ዝፈልጥ ምግባር ኣገዳሲ እዮም። እዚ ሓደጋታት እዚ ዝበዝሕ ኣብ መታሕትን ቆላታትን ኤርትራ እዩ ዝርአ። በዚ ኣጋጣሚ ኣብ ዓመት ክሳብ 17 ዝኾኑ ሰባት ግዳያት ናይ ከምዚ ዓይነት ሓደጋ ከም እንርኢ ክሕብር ይፈቶም። 50 ሚታዊት ካብኦም ድማ እቲ ዝቆሰል መሓውር ካብ ስራሕ ወፃኢ ከም ዝኸውን ምፍላጥ የድሊ።
1: So this is really, you have touched a very big issue that we encountered here in our hospital. Every year about 17 patients, they are victims of the camel bite, and usually in the lowland area. So when it happened, it's really a disaster, because 50 of the patients may lose their function of the hand that is affected. And the others will be managed, you see. That is the big issue, yes.
2: ብዘይካእዚ ካልእ ፍኹስ ዝበለ ሓደጋታት ዝሕከምሉ ኣህዱ ድማ ኣሎ። ካብ ዓቕሚ ናይ ዝኣህዱ ወፃኢ ምስ ዝኸውን ጥራይካ እዩ ናብ ኣህዱ መጥባሕቲ ዓፅሚ ዝለኣኹ።
3: እታ መስበርቲ ከምዚ ማለሲ ክምክም ኢላ ዝተሰብረቲ ኮይና ኣብኡ እዩ ዝግበረሉ። ኣብታ ራጅ መጀመርታ ምስ መፁ ራጅ ይገብሩ። ኣብ ራጅ ሽዑ እታ መስበርቲ ዓይነት ትርያ። ሕጂ ክምክም ኢላ እንድሕር ተሴራ ኣብኡ እዩ ዝግበረሉ። እንድሕር እቲ መስበርቲ ክመፀልካ ዘይክእል ኮይኑ ግን ኣብዚ ክትገብረሉ ከለካ ሕጂ ፍሎሮስኮፕ ዝበሃል ኣሎ። ንዓኣ ኤክስሬ ኣብ ውሽጥና ኣሎ፣ ኣብ ገዛና ኣሎ። ኣብ ውሽጢ ስለ ዘሎ በታ ኤክስሬ እንዳግበርህልካ ስጋዕ ትመፀልካ ንዓኣ ምስ መፅሃልካ ሽዑ ጀሶ ትገብሮ ኣንድርኣንስት ድያካ ትገብሮ ዘወሲዶም ንገብሮ ምክንያቱ ንክሳሓሕቦ ኣፀጋሚ ስለ ዝኾነ እቲ ዝኾነ ነገር እውን ከምዚ ልውይ ዝበለ እውን ከዓኒ ማዕር ተሰብረቲ ኮይኑ ከዓ እንዳጀሶ ገብሮ ሕጂ ንዓና ደብዝሓልና ስራሕ እውን ተወሳኺ እሱ እዩ።
2: ኣባላት ዝኽፍሊ እንትርፎ ውሑዳት ምኩራት ዓበይቲ ዝበዝሑ መንእስያት እዮም። እዚ ድማ ሓደ ካብቶም ዓበይቲ ጸጋታት ናይዛ ሆስፒታል እዩ። ብቕዓትን ፀዓርን ናይቶም ሞያውያን መንእስያት ድማ ብከምዚ ዝስዕብ ይግለጽ።
3: እቶም ኣብዚ ዘለዎ መናእሰይ ኣነ ብጣዕሚ እየ ዘድንቆም። መጀመርታ ቅድም ከድንቆም ኣለኒ ብጣዕሚ እዮም ንፍቓት። ኩሉ ዓቕሞምን ጉልበቶምን ግዜኦምን ወፊዮም እዮም ዝኸዱ። ተፈዲስና ሰዓትና ኣኺል ኢሎም ከንገዝኦም ኣይኮድን እዮም ከይወዳእና ይንኸይድና ሕጂ ዝያዳ ግን ነዚ ኻ ከዕብይዎ ከዓ ፅቡቅ እዩ። ነዚ ከዕብይዎ ኣነ ብዝያዳ የብሎም ማለት ንሕና ሕጂ ሰዓቢና ኢና ከነረክብ ዝግባአልና ስለ ዝኾነ እሳቶም ከዓ ካባና ብዙሕ ነገራት ተማሂሮም እቲ ዘይፈለጥዎ ካባና እውን ኣለው። እሳቶም ንዶ ኢሎም ሸለል ከይብልዎ ምእንትን ካሓልፉና ክኽእሉ ኣለ ዋና ንሕና ዝግበሩ ተደበልና ዮም ካሓልፉና ክኽእሉ ኣሎ። ምክንያቱ ፅባሕ ናብኦም እዮም ንሕና የለና ሓደሓደ ግዜ ሸለል ብሎ እዮም ዒራ ኣለኽ ዶ ዒራ ኣለኻ ዶ ገለ ይብሉ እዮም። እዚኣ ግን ኣይትኸውን ሓሊፎምና ክኸዱ ኣለኹ።
2: እዞም ሞያውያን መንእስያት ኣብ ስርሖም ኣዝዮም ንጡፋትን ጉዱሳትን ምዃኖም እዩ ዝእመነሎም። ከምኡ ክኾኑ ዝገብሮም ምክንያት እንተሎ ድማ
3: ንሕና ከምታ ንሕና ሃገር ደምፃናየ ሳቶም ከዓ ነቲ ሃገር ከዓኒ ነቲ ሃገር ከዓ ክሰርሑላ ክኽእሉ ኣለዎም። መንግስቲ ምሂርዎም እዩ ብነፃ ምሂርዎም ክሰርሑሉ ኣለዎም። ሰርሑሉ ከዓ ሞር ትምህርቲ ከዓ የድልዮም።
2: ፀዕራማት ሞያውያን መንእስያት ከም ዘለው ተገሊጹ ኣሎ። ዓቕሞምን ብቕዓቶምን ብዝያዳ ንምሕያል ዝግበር ፀዓርን ተበግሶታትን ድማ ኣሎ።
1: Yeah, it is I'm hoping that with the help of the Minister of Health and with the help of the Minister of Higher Education that in the coming future we will have a good number of consultant and we have good orthopedic reconstructive center for to facilitate the whole country about that. And we are also trying to push the and talk to the head and the Minister of Health and Education that also in the periphery they have we must have also small orthopedic procedures to be done there so that to decrease our number in Halibut Hospital because sometimes we have the patient lying on the floor.
0: ብምትሕብባር ሚኒስትሪ ጥዕናን ቦርድ ላዕለዎት ትካላት ትምህርትን ኣብ ሓፂር መጻኢ በዚ ሞያ ዝሰልጠኑ ብዙሓት ሰብ ሞያ ክህልውና ምዃኖም ልዑል ተስፋ ኣሎኒ። ፀዓቂ ፀቕጥን ድኻምን ሃልክን ምእንቲ ኸነወግድ ድማ ሕጂ እውን ብምትሕ

0: ብባርእዘን ዝተጠቕሳ ትካላት ኣብ ዞባታት ቀለልቲ ጸገማት ሕክምና ዓጽሚ ክካየደለን ዝኽእላ ኣህዶታት ሕክምና ዓጽሚ ክህልዋ ክንጽዕር ኢና። ድሮ መንግስቲ ኣብ ሕክምና መወልዳንን ህፃናትን ኣመዝጊብዎ ዘሎ ዓወት ክምጎስ ዘለዎ እዩ። ሕክምና ዓጽሚ እውን ብሓቂ ክዛረብ ኣዝዩ ኣገዳሲ ኣካድዩ ነዚ ሃገር። ስለዚ ዝያዳ ኣቓልቦ ክግበረሉ ይግባእ። እዚ ክኾነሉ ዝግባእ ምኽንያት ድማ ተሽከርከርትን ምንቅስቓስ ሰባትን ኩሉ ግዜ እንዳወስኸ ስለ ዝኸይድ ዘሎ እዩ። ዘሕዝን ኣጋጣሚ ኮይኑ ኣብዚ ምሳና ክሰርሕ ዝጸንሐ ብሉፅን ውፍይን ሓኪም ኣብ ስራሕ እንከሎ እውን ስኢልኩምዎ ኣለኹም ብሓደጋ ትራፊክ ተጎዲእና እዩ። በዚ ኣጋጣሚ መሳርሕትናን ብጻይናን ዝኾነ ብልቢ እንፈትዎን እነፍቅሮን ነርስ ኢሳያስ ሃይለ ብሓደጋ መኪና ተፈሊና ኣሎም። በዚ ኣጋጣሚ ንስድራ ቤቱን መሳርሕቱን ጽንዓት ይሃቦም። ነፍሱ ድማ ፈጣሪ ይባርካን ይቀበላን እብል ብስም ኩሎም መሳርሕተይ
1: ያ ሂ ፋስ ቢኮዝ ኦፍ ዘ ትራፊክ ሶ ፍሮም ዲስ ሂር ኣይ ዊል ያ ሌት ጎድ ፕሬስ ሂዝ ላይፍ ኣንድ ሌት ሂዝ ሶል ቢ ኢን ሬስት ሶ ዲስ ኢዝ ሪሊ ኢት ኒድስ ፒፕል ቱ ስታንድ ኢን ኦፍ ኢት ያ to think of it properly that we can help if they can bring us nurses from the periphery for at least 3 weeks here we train them about how to handle orthopedic procedure and then we let our doctors to go also to the periphery and we need young doctors also to come here to our unit really we need at least 10-7 doctors we need in the unit and then the other thing also to enlighten the people about we have good number of nurses in orthopedics but most of them are female we need male by the way also because orthopedics is a tough job you know
2: kifli hikmna azmi hospital halibet ze salaslom sirahat lul tinqaqan mitizqafin ze hatiyom ab ahad matbahat azmi zmatsu kha bifillay kabid mesbertin sinklinan ze gatumum sabatiyom tahti adme qul'utin taqadadimti bishkletan dima እቶም ቀንዲ ዓማዊል ናይዚ ኣሃዱ ምዃኖሚ ዝፍለጥ
3: እዚ ኢመርጀንሲ እንድሕሪኦ ክመኾንኩም ደገ ስጋዕ ዝወፅ እዩ ኣብ መሬት ስጋዕ ድቁስ እዮም እዚ ካብ ሓደጋ እዩ ቀደም ናይ ኩናት ነይሩ ሕጂ ኩናት የድማ ኩሉ ሓደጋ እዩ ሓደጋ እዚኣ ከዓ ብብሽክለታት መፅያ እሱ ጥራሕ ዘይኮነ ብሽክለታ ጥራሕ ዘይኮነ ሰብ ክርድኦ ክኽእል ዘለዎ ተሴሮም ሽዑሽዑ እንተምሃሮ ብፍላይ ክረምትን እዚ ናይ ጥሪ ዕረፍትን ብጣዕሚ እዮም ስበሩ ተሴሮም ኣክንቲ ናባና ቐልጢፎም ዶምፅም ናብ ናብ ካልእ ሰቶ ሕጂ ንድሕር ናብ ካልእ ሰሊ ደሞ መሊስካ ሴርካ ካትዕርዮም ኣብዚ ባህላዊ ሕክምና ማለት እዩ ሴርካ ካትዕርዮ ሴርካ ክትዕሪ ዘሎ ግዜን ብሓዱሽ መፂካ ክትዕርዮንካ በበይኒ እቲ ግዜ እቲ መጠልካ መሳርሒታት እቲ መጠልካ ሕጂ ኣብ ከምዚታት ፀገም ኣሎ ካልእ ካልኣይ ሞያ ክሕዝ ኣለዎ ቆልዓ እዳተባሃለ ኣብ ካልእ ሞያ ብዚ ፈሊኛ መበሎ ዋላ ገለበሎ ዋዓት ቆልዑት እዮም ኢዶም ተቆሊፆም ትመፁ ብጣዕሚ እዮም ድማ ድሕዙንኻ ንኣሽቱ ደቂ 7 ደቂ 8 ዓመት ሞያ ካልኣይ ክሕዙ ክበሃል ክሎስ ዕድሚኦም ውንሲ ኣይፍቅደሎም ኣብ ከምዚ ለካ ሓደጋ ዘይትመፅእ ኣብዚኣ የለን ግን ሞር እቲ ምሽክለታ
2: ኣሃዱ መጥባሕቲ ዓፅሚ ሓያሎይ ክኢላታት ወፃእተኛታት ዘለዋ እያ እዞም ወፃእተኛታት ዘለዎም ፍሉይ ክእለትን ተመክሮን እንታይ ምዃኑ ድማ ተወኪስና ኣለና
3: እዚ ሞ ዓብይ ሓገዝ እዩ ገሊኦም ሕጂ እንድሕር ሪኢካ ይኹንካ እዚ መፂ ዘሎ ፃዕዳ ካብ 79 ኣብ ሜዳ መሳና ዝሰርሕ ንበር እዩ ካብ ሜዳ ኣብዚ ድሕርና ፅነት ከዓ ዝተፈላለዩ ሃገራት ናባና መፅኦም ክመፁ ከለዉ ፍልጠቶምን ንብረቶምን እዮም ረኪቦምና ንኽሉ ሓካይም መፁ ነርስስ መፁ ኣንስቶሎጂስ መፁ ገለ መፁ ነንነብሱ ነንናቱ ፊልድ ምሂሮምን እዮም ንኽሉ እዞም ሕጂ ንኣብነት ክመፁ ከለዉ ኣብ ሰሙን ናይ ምሸት ተርኪብና እንተዘይኮነ ከዓ ኣብ ሰሙን ክልተ ግዜ ምሂሮም ናኸዱ ብሓባር ነቶም ሓካይም ሙሉእ ሰርጀሪ እዮም ድምህሩ እቲ ዘይክእልዎ ክግበር ኣለዎ ዝበሃል ካብኦም ቀሲሞም እዮም ዝኸዱ ነቶም ነርስስ ከምኡ ምስኡ ተወሳኺ ብሙሉእ ንብረቶም ገዲፎም እናኸዱ ሕጂ ዓብ ሓገዝ እዩ ዘለና ንሕና ብፍላይ እንዳዓፅሚ ዓብ ሓገዝ እዩ ዘለና ምክንያቱ ንሓንቲ ስኩሩ ክትገዝእ ሲ 25 ዶላር እያ ዋጋ ንሶም ግን ሒዞምናሒዞምና ስለ ዝመፁ ከዓ ኣብዚኣ ሙሉእ ኣረኪቦም እናኸዱ ብፅሑፍ ንቕበሎም ብፅሑፍ ከዓ ፅሑፎም ከዓ ንህቦም ወረቐቶም ማለት እዩ
1: ፎርቹነትሊ ኢን ዲስ ካንትሪ ዊ ሃቭ ኣ ሬጉላር ቪዚት ኦፍ ፕሮፌሽናል

0: coming from Europe, specifically Italy and German, and the Swiss also, I think. And this history, I think, is long ago, even before I joined the unit and headed it. And they
1: ኣብዚ ሃገር ሓያሎ ሞያውያን በጻሕቲ ንኣብነት ካብ ኤውሮጳ ማለት ካብ ዓዲ ጥልያን ጀርመንን ስዊዝን ዝመፁ ኣለዎም ከምዚኦም ዝኣመሰሉ በጻሕቲ ኣነ ቅድሚ ኣብዚ መምፀይ እውን ነይሮም እዮም እዞም ሞያውያን እዚኣቶም ኣብ ህፁፅነት ዝሓቱን ዘይሓቱን ጉዳያት መጥባሕቲ ዓፅሚ ልዑል ኣበርክቶ ክገብሩ ጸኒሖምን ኣለውን ቀንዲ ብልጫ ናይዞም ወፃእተኛታት ሞያውያን ድማ ኣብቲ ሞያ ዓይነት ኣካላት ዘተኮረ ረቂቕ ትምህርትን ክእለትን ዘለዎም ስለ ዝኾኑ እዮም ኣብ መጥባሕቲ ዓንዲ ሕቆ ዝተሓጋገዙና ቻይናውያን ሓካይን እውን ኣለዎም ብዝኾነ ብዘይካቶም ከቢድ ወፃኣ ዝሓቱ ተተካኢ ኣካል ነፍሲ ዘድልዮም ዓይነት መጥባሕትታት ዝበዝሑ መጥባሕትታት ኣብዚ ክንገብሮም ክኢልና
0: ኣሎና They help in the spine surgery. They do all the operations regarding the disc and so on. They can do everything, but that is a hinder about them. In front of them is the implants. The implant, of course, you know, is very, very expensive of the spine surgery.
2: ሞያውያን ወፃእተኛታት ናብ ክእለታት ደቂ ሃገር ዘካፍልዎ ልዑል ተመክሮን ክእለትን ከም ዘሎ ርድ እዩ ንሶም ብወገኖም ኣብዚ መጺኦም ዝካፈልዎ ጸጋን ተመክሮን ክህሉ ድማ ግድን እዩ
0: ፍሮም ኣስ ዘይ ኦልሶ ዘይ ቢ ኢንካውንተርድ ዊዝ ኒው ኬስስ ዛት ማይት ኖት ቢ ጎድ ኢን ዘ ዩሮፕ ቢካዝ ሂር ዘይ ካን ኢንካውንተር ዲቨሎፕመንታል ሂፕ ዲስሎኬሽን ኢን ቺልድረን This is in Europe, in Italy, for example, or in Germany, or Switzerland, or most of the countries.
1: ንሶም ብወገኖም ኣብዚ ዓዲ መፂኦም ዝቐስምዎ ተመክሮ ኣለዎም ኣብ ዓዶም ዘይረኽብዎ ኣጋጣሚታትን ተመክሮን ኣሎም ንኣብነት ኣብ ኤውሮጳ ናይ ዕሸል ምሕኩልቲ ምምዝባላት ወይ ጸገማት ግና ኣብ ግዜ ወዲድዮም ተለልዮም ዝፍወሶም ኣብ ከም ኤርትራን ካልኦት ናይ ኣፍሪቃን ሃገራት ዝኣመሰላ ኣብ ምምዕባል ዝርከባ ሃገራት ግና እቲ ሽግር ኣቐዲሙ ስለ ዘይለለ እቲ ጸገም ድሮ ተሓላሊኹን ዓብዩን ይጸንሕ እዚ ምስ ኮነ ድማ እቲ ዝግበር መጥባሕቲ ክሳብ 4 ሰዓት ክወሰድ ይኽእል ስለዚ ነዚ ንምግባር ዝግበር ወጻኢታትን ድኻምን ንምንካይ ኣብዚ እዋን እዚ ምዕቡል ዝኾነ ሞያዊ ክእለት ኤርትራውያን ደኳትር ከም ዝመሃርዎምን ከም ዝሰርሕሉን ንገብር ኣለና እዚ ድማ ኣብ ምቁጣብ ብዙሕ ድኻምን ወፃኢታትን ገዚፍ ኣበርክቶ ክህልዎ እዩ
0: That is the issue here. And they did a screening program in Rota. We did last time a screening program and this year also we did a screening for the Eritrean doctors about how to screen the children when they born to know if they have problem in their hip or not. So when they are discovered earlier, so we avoid all this burden of money and burden of time and burden of exert from effort from the doctors and patients themselves. That is why.
3: ከባና ኣቐንዲ ዝመሃርዋት ፍቕርን ስኒት ናይዚ ይኣሃሉ ንሕና ሕጂ ኩሉ ግዜ ትዛረቡላ ኣብዚ ገዛና ስራሕ ብዙሕ ብዙሕ ብጣዕሚ እዩ ብዙሕ ካባ ሕማቅ ገፅ ኣይትርኢኒኻ ኣይትበኣስኒኻ ፍቕርን ስኒትን ኣለዎ ካባና ማሃሩ ኣካይዳና ህዝቢ ኤርትራ ብምልኡ ካብ ኤርትራ ብጣዕሚ እዮም ካብ ኤርትራ ክኸዱ ክማንሲ ኣይደልዩን እዮም ሓደሓደ ግዜ ምክንያቱ ህዝቢ ኤርትራ ሲ ብጣዕሚ ጥዑም እዩ ስርቂ የለ ምህራም የለ ከም ድሌትካ ለይቲ ትዘውር ገሊኦም ዝብሉካ ብዙሕም ዝመሃሩ ካባና
2: ዝኾነ ኮይኑ ሓደጋ መስበርትን ምጉዳእትን ኣካላት ኩሉ ግዜ ኣብ ዕለታዊ ንጥፈታት ደቂ ሰባት ዘጋጥም ክስተት እዩ ከምኡ ክንዲ ዝኾነ ድማ ሰብ ሞያ ዝሃቡን ኣለበዋ ምስማዕ ኣገዳሲ እዩ
0: Yeah, the most common surgery here we encounter in our unit is regarding the femur fracture, the hip fractures.
1: ዝበዝሑ ኣብዚ መጥባሕቲ ዝግበረሎም መንቃዕትን መስበርትን ምሕኩልቲ ዘጋጥሞም ግዳያት እዮም ንኣብነት ካብቶም ኣብ ህፁፅ ረድኤት ዝመፁ 30 ግዳያት እቶም 12 መንቃዕቲ ምሕኩልቲ ዘጋጥሞም ሰባት እዮም እዚ ተርእዮ ድማ ዝበዝሕ ኣብቶም ንምውዳቕ ዝያዳ ዝተቓልዑ ብዕድመ ዝደፍኡ ሰባት እዩ ዘጋጥም ከምኡ ክንዲ ዝኾነ መዓልታዊ ኣብዚ ኣሃዱና ሓደ ወይ ክልተ ሰባት መጥባሕቲ ምሕኩልቲ ይግበርሎም እዩ ስለዚ ነዚ ከምዚ ዓይነት ጸገማት ንምጉዳል ካብ 40 ንላዕሊ ዝዕድሚኦም ሰባት ዓጽሞም ንምድልዳል ብማዕድን ካልሽዮም ሃብታም ዝኾነ ጸባ ከዘውትሩ ይግባእ

0: ብተወሳኺ ሽማግለታት ኣዴታትን ኣቦታትን ኣብ መዓልታዊ ምንቅስቓሳቶም ዝግባእ ትምህርትን ኣፍልጦን ክህልዎም ሓጋዚ እዮም።
1: And so they strengthen their bonds. This could also help. And also we need education for the old people when they are moving around to have to take care about themselves and so on. Because we are burdened with the hip fractures. Every day we have one or two operation of hip fractures in the country.
2: ana qanti nadeetat yezbul adeetat sene musdeqom musdeqan wala dalwa mustasabru biqatsan abziya khamtsawom khilallo akind nda habsha foodu habsha khitka ta har misen kale minqisas abiyato khamz khoinato ilenna bana domtso mustaharom biqatsan nabana khamtsawom khilallo kala ay ni hawi ንሓሩ ይተሃርሙውን ተሰብሩ ክመፁና እዮም እዚኣ ከ ኩላ ነዴታት የመዕሎ ዝበሃል ቆልዑስ ክትጥንቀቀሎም ክትክእል ኣለካ ካብ ሓዊ ድዩ ካብ ሓደጋ ድዩ ካብ ገለ ክትጥንቀቀሎም ግን ውዕያ ስለ ዝኾኑ ከዓ እንተጋጢሙ ከዓ ትክልካ ቀልጢፍካ ከዓ ናብ ሕክምና ክተምፅእ ቀንዲ ነዴታት ይምዕት
3: ኣነ መልእኽቲ ዘመሓላልፎ መጀመርታ ንህዝቢ ሓደ ልምዳውያን ሕክምና ከይከዱ ፀቐይ ጠዛረበላ ኣለኹ ስለምንታይ ናይቶም ንሪኦም ዘለና ኣብ ስንክልና ኣትዮም ድመፁ ደለዉ ስለ ትጉሂ ብፍላይ ቆልዓ ውልድ ኢሉ ተሰይሩ ክመፅ ከሎስ ኣብ ልምዳዊ ከይዳ ከተሕኩሞ ከላስ ትቆልዓት ስክንደ ኢ ድፅበ ነይሩ ካብታደ የዕብያ ኣምሂራ የእኺላ ክንዲ ሰብ ክሰዶ ኣብቲ ሕብረተሰብ ክኸይድ እዚ ተጎሪሽዎ ሓደ ቆራፅ ኮይኑ ክመፅእ ሓደ ኢዱ ዘይተዓረበ ወይ እግሩ ዘይተዓረበ ኮይኑ ክመፅእ ሲ ኣብ ምንቲ ምንታይ ንምንታይ ንሕክምና ደይ ንመፅእ እብል ኣብ ደለዎ ሃገር ካብ ብሉእ ሃገር እዮም ድመፁ ስለዚ ንሕክምና ክመፁ ኣለዎ እዚኣ ክምዕደሊ ካልኣይቲ ነቲ ሕብረተሰብ ከዓ ንህፃውንቲ ሽግለታ እንዳሃብካ ንሓደጋ ምቅላዕ ባዕሉ ሎሚ ካልኣይ መዓልተይ ይዛረበላ ኣለኹ ዋላ ኣብዲ ሓለፈ ብጋዜጣውን ከም ኣይላኣነ ንሓደጋ ምቅላዕ ነቲ ህፃን ከዓ እቲ ዝኸፍአ ነቲ ማእኸላይ ዕድመ ደሎ ሰብ ምስ ጎበዘ ሽግለታ ይገዛእ እዩ ተማሂሩ ይእቶ ይውፃእ በየንኸይድ እንታይ ይገብር ኣቤሎሳይ ሓደጋታት በዚ ሒደሉ ኸማን ብሰንኪ ዘይምጥንቃቕን ንቆልዑት ሽግለታ ሂብካ ምፍናውን እዩ ካብዚ ንጠንቀቕ ሓደጋታት ከዓ በዝሐ ኣሎ ሕጂ ከዓ ካብቲ ሓደጋታት ከመይ ንጥንቀቕ ከዓ ኣስተውዒልና ክንከይድ ከም ደለና ብየን ኢና ንሓልፍታ ኢና ንገብር ክንጥንቀቕ ከም ደለና ኢለኣነ ክምዕድ ክእል ብዘለና ዓቕሚ እዚ ሕክምና ብዝደሎ ድማ ብዝተኻእሎ መጠን ነቲ ዝመፅእ መጉዳእቲ ከመይ ገይሩ ይብድሆ ከመይ ገይሩ ነቲ ህዝቢ ይሕግዞ ከዓ ኩሉ ሸዓብ ሓሰብ ኣሎ ዝያዳ ከዓ ክንበራበር ከዓ ይመክር ማለት እዩ
4: ኣነ ከላበዎ ዝደሊ ማለት ብሕብረተሰብ ብፍላይ ኣብ ሓደጋታት ዝተሓሓ ማለት እዩ ሓደጋታት ንምል እንዳ በዝሒ ዝመፅ ዘሎ ከም ዝበልናዮ ምስ ተፈጥሮዊ ዶ ምስ ገለ ብዙሕ ትንቲናዮ ትራፊካዊ ስለዚ እቲ ሓደጋታት ከነወግዶ ክንፅዕር ክንክል ኣለና ውሑዝ ዝኾነ መንገዲ ሽግለታታት ኣታላትካ ጥዕና ሽግለትካ ፎርቸላ ተሸርኒ ከምዚ ተሸር እናበልካ ማዓት እዮም ብዙሕ ስንክልና ዘምፅኦም ተቐዳደምቲ ንባዕሎም ብዙሕ መፅእ ዘለዎም ስለዝኾኑ ውሑ ዝኾነ መንገዲ ክጥቀሙ ኣለዎም ዝተደራሪብካ ምኻድ እዚ ኣብዚ ዝነኣትካ ኣድግ ንዓብነት ሕጂ ትማን ዘጋጠመና ኣድግኣትዮም ኣርባዕተ ወርሳ ተቐዳድሚ ሽግለታ መስበር ተጋጢሞም ኣሎ ኣድግኣትዮም እሞ ጥራይ ጎግል መካይን የ ነገር የ ዘጅ እንታይ እዩ እቲ ከባቢ ከ ዘይምቆፀፀባር ስለዝኾነ ውሑዝ ዝኾነ መንገዲ ምጥቃም ንኩላትና ፅቡቅ እዩ ዓበይቲ ድማ ልዕሊ ዕድመት ኮንካ ብሽክለታ ዘይምጥቃም ማለት ድሕዳ ሰውነትካ ብግቡእ ክትቋፃ ዘይትኽእል ኮንካ ንኣብነት ኣብ ዕድመ ዘሎ ኩሉ ግዜ ክሳዶም ክጥወይ ከለዉ ደንጌ መጥወይ ኣይርእዩን ዓይነ ብኩሉ ዛ ምስ ዕድመ ምስ ዕድጋም ማለት እዩ ስለዚ ኣብ ከምዚ ከዓ ዳሓና ኣሉ ክኢልካ ሽግለታ መስቃል ልዕሊ ዓቕማ ዝኾነ ነገር ኤክሰርሳይስ ምግባር ምንቅስቃሳት ምግባር ነቶም ናብ መስበርትን ገደን ስለዘቃል ብፍለይ ዓበይቲ ሓደረ ክብል ዘሊ ቤተክርስትያን ክክእሉ ከለኹም ተኽኢልኩም ደጋፊ ግበሩ ምሳኹም ሒዙኩም ከይ ዝኽእል ሰብቲ ዘይ ኮይና ግን ዝበዝሑ ቤተክርስትያናትና ኣብ ብርኽ ዝበሉ ቦታ ስለ ዝርከቡ ኣብ ኣስካላ ኣስካላ ምውዳእ ኣብ ገለ ምውዳእ ዚ ናይ መሕኩት መስበርቲ መብዛሕቶም ውሱ ዝተተሓሓዝ እቶም ንሕና እቶም ስድራና ብግቡእ ሽቓቕ እተኮይኑ ማይ ብግቡእ ፀፊፉ ሸተትሎም ክወድቁ ስለዝኽእሉ ቤተክርስትያን ተኮይኑ ብዓድና ሒዝዮም ክነብፅሖም ከም ዘለና ተተኻኢል ከዓ ብብርሃን ምስኮንካ ዝኽእሉ መንገዲ ተፈጠርና ዝሓሸ እዩ ምክንያቱ ኣብ ዓበይቲ ናይ መክልቲ መስፈርቲ ዘንዝውልካ ቀንዲ ጠንቂ ዝተፍዐ ነቲ ሕብረተሰብ ብዝተኻሊ መጠን ልባ ሓደ ረክብለሉ ማለት እዩ ከም ስድራና ንከናኸኖዎም

0: ብግቡእ እቲ ናይ ኮይወልቅ ማለት እዩ ወዲቁ ተሸሩ ጠርዮም ባላ ይኮነ ብተክርስትያን ዘርፍት በዕሉ እዩ ዝኸይድ ገለ ይኮነ ኩሉ ዞም ስዑድመ ዓይነ ኣቢ እግሪ ኣቢ ኢ ኣቢ ኩሉ እዩ ዝኣቢ ሽግለታ እንዳሃሉ ልዕሊ 8 ዕድመ ኮይኑ ወዲ 9 ዓመት ሽግለታ ገይሩ ዝንቀሳቀሳሉ ዝፈልጠሎ ሕጂ ወዲቁ ሰይሩ ሎ ምሳና ምዚ ኣዴታ ትኾንክ ቤተክርስትያን ክ ከለኸ ደጉፉና ኢልክ ደቅኻ ደቂ ደቅኻ ጌርካ መኻድ ሓይሽ
1: ኣብዚ እዋን እዚኣ ሕና መንእሰያት ኮለና ፅቡቅ ኢና ንሰርሕ ነርና ከምኡ ኣብዚ እዋን እዚ ግን ንሕና ዓብና ኢና ምስቲ ዕቤትናኸና ንመን ኢና ንህብ ዘለና ነቶም ናእሽቱ እቶም ናእሽቱ ከዓ ሶም ክዳይ ንሕና እኳ ብኣጋር ሓኪም ሓሊፍና ዓቕሚ ዘይነበረና ከማ ኣብ ከምዚ ደረጃ ደብፃሕናዮ እዚኣቶም ኣካዳሚካሊ ብስላት እዮም ተማሂሮሞ እዮም እቲ ስነ ፍልጠት ፅቡቅ ገይሮም ፈሊጦሞ እዮም ከምዚ ንሕና ዘሕልፍናዮ እውን ኣይኮነን ነዚ ፍልጠቶም ዝኸወፍዩ ከዓ ብጉሳት እዮም ንፉዓት እዮም ኩሉ እዚ ሕጂ ዝኦኣር ኦርቶፔዲክስ ዝብለካ ዘለኹ ክልተ ደቂ ኣንስትዮ ሓደ ከዓ ተባዕታይ ኢና ዓበይቲ ዘለና ብምሉኡ እሶም ንሰርሑ ዘሎ ዋላ ብቲ እንዳይ ኤመርጀንሲ በል ዋላ ብዚ ኦኣር በል ኩሉ ነገራት ባዕሎም ቴክኖሎጂ ብዚ ንጥቀመ ኣለና ብምሉእ እሶም ሒዞሞ ብጣዕሚ እዮም ከዓ ንፉዓት ዓቕሙ ኣለዎም ከምብብኦም ይሓትኦም ዳርጋ ንሕናስ ከምዚ ጋይድ ኢና ንገብሮም ዘለና እምበር ባዕሎም እዮም ሒዞም ኣለ።

እዛ ሰበይትስ ነዚ ጎልጎል ዝኸተልምዖ ሞት ሓይሽ ኣነ ዘደይ ዘየን ማዕኮስ ብጓል ዓራዶ ክለምዕ ድሓን ንስኺ ኣልምዒ ኣነ ከዓ ዝገብሮ ኣለኒ

0: ዋ ኣንታ ሓሰን እንታይ እየ ዝርኢ ዘለኹ? እዚ ግራትና መን ምሕዋሓድ ይርዎ?
1: ኣነ እውን ይገርመኒ እዩ ዘሎ። ትማልኮስኪስና ማያስቲና ከምዘይከደፍናስ ምንዳይ እዩ ከምዚ ገይርዎ? ሰብስስ ኣይኮነን።
0: ካብ ሰብ ሓሪፉ ድኣ መንከምንቅሶ ደቂ ዕድልትና
1: እሞ እንታይ ክንብል? ዋዕጋ ዳኣ ከይኮኑ
0: ክላል ክደፈና ዓሰር ዋዓግ ዳ ካብ ዓሰ ዓሰር ሰብ ኮይኑ ካብ ዋዓግ ዝገድሉ ሰባት ገይርና ኣለና የግዳ ሕጂ ሞ ንዓነ ናብ ስራሕና ሰብ ድ ዋዓግ ዝፅባሓ ንሪኦ
1: ሕራይ ንኽድ

ወይለይ ኣንታ እዚኦምስ ኣይፈቅዱን እዩ። ንስኽ እንትኸላ ኣነ ኸምዑ ክንራባረብ ኢና። ሰብኣይኪ ኣብዛ ዒላ እንተሞተስ ንበይኒ ክድ ልማዓት ተዋሂበኪ ግርም እባ ሓወልቲ ሰብኣይ እንዳበልካ ጓል ዓራዶ ዕጠቲ ሰበይቲ ኾንክስ መስኖም ኣይፈዳይ በይኒኺ ክትውንን እዮ። ፅንሒ ጀርዲን ክምሄ ዒላ ክደፊነ ንዓኽውን ክምንክለኪ ወይ ዝሓሳድ ኣነ ዘደይ ሰበይቲ ኮይነ ጓል ዓራዶ ከዓ ሰብኣይ ኮይና

0: ኣንታ ኣብ ትግራተይ ደኣ ናይ መን ጥሪት እየን ዝኣተዋ ዘለዋ ኣታ ወዲያ ክፍላይ ሃየተን ጥሪት ካልግሰን ዕለየ እንደ ዝብለካ ዘለኹ ኣቱም ቆልዑት ንዕነ ዩንዶ እንትኾንኩም ይኹም ናንሕትኩም ትጠቀመቱ ዘለኹም ኣቶም ንዓኹም እንዴ ሃይወዶ ስጉም ስጉም ኣብሉ
1: ኣትደ የሕመልትና ተማሂዩ ኢላና ተደፊነን ይፅንሕና
0: ጓል ዓራዶኸ መን ሚሕዎ መን ከደፊንዎ እንታይ ዝገሄር ፀላል ሰብ ይንታ
1: እንደዒ ሰብ ድዩ ዋዓግሲ ዋላ ይፈለጥናን
0: ሰብ ሓሳድ እምበር ዋዓግ ድኣ ካብ መዓሲ ሰብ ኮይኑ ዒላ ዝደፈነ ካብ መዓሲ ክጤል ኮይኑ ሳላጣዊ ቁስጣን ዝበልዐ
2: ኣዴ ከይረአኻስ ብጥርጣረ ዝረብኒ እዩ
0: ጓል ዓራዶኸ ክልተሽ ዓበልዕ እምበር ክልተሽ ኣይዛርምኒ ዝጠርጠርክዎ ሰብ ኣለኒ ሓሳድ ንኣመሉ ካብ እግሪ ተኽሉ ዝፈልጡ ኣሎ ፈርሱ መሰውፃኽዎ ሽዑኹም ትፈልጡ ወለድኹም እኮ ነዛ ዘለናዮ መሬት ንኸምፅኡ ኣብ ልዕሊ ኣራዊትን ተመንን ተነፂፎም እዮም ዝሓድሩ ነይሮም ዳሓንካ ተፋሊጥና ኣለና ናባይ ግደፍዎ ወልማጥን ቆልማጥን ዘይበት ኮሉ ዓዲ
1: ኣደ ፀላይና ክንፈልጥ ዘይትነግርና
2: ሓቂ እዩ በረከት ሓወይ ንገረኒና ኣባደ
0: ብጎረሩ ሒዘ ፈረቅ መሰበልክዎ ሽዑ እየ ዝነግረኩም ካብ ነኳል ዳስን ሰነፍ ንፋስ ነይድሕነና እዩ ዘብል በዓል ኣመል ኣመል ይገድፍኒ ሃየ ሕጂ ንዕነና ስራሕና እዞም ደቀ
1: ራይናነይ ኣደ

ወይለይ እዛ ሰበይቲ ትስካሕ ኣይኮነትን። ምርዳእ ካብ ኣበኺ ኣነ ዘደ ይገድል። ዘይሓልፈላ ጭሩስ መስከረም ተዓውል ከም ዝበሃል ርኢ ዝኸረም ክየን ዘርኢ ኣማየእትየ ጨው ከም ዝዘርእ ክገብረኒ ኣነ ዘደይ ጨና እኽሊ ዘይብለይሲ ጓል ዓራዶ ማንጉስን ዓፋፉንን ተነፂፋ ክትሓድር ኣቶም ሰብኣ ሰብኣይ ዘይብላ ሰበይትስ ልዕሊ ሰብኣይ ክትህብትም የደቅስ ድዩ? ዘደይሲ ሓንቲ ለይቲ እኳ ሰለማ የብልን። እዛ ኩላ ትገብር ዘላ እዚ ዓይኒ ማይ እዚኣ እያ። ነዚኣ እውን ኮንቁር ኣለኒ ሸዓታ ድቃሰይ ድቃሳ ትስኣን

0: ኣቦይ ተደይ ከመይ ይውዕልኩም?
1: ደሓን ደው ዒልኩም ዞም ደቀ ጀጋኑ ናበይ ዳኣልኩም?
2: ናብዚ ጀርዲን ማይ ፈዳ ኢና ኣቦይ ዘደይ።
1: ወይለ ወይለ ናብ ስራሕኩም ዲኹም? በሉ ጥዑም መዓልቲ በሮ።
0: ኣብየ ንኽለና ሕራይ ብሮኹ መዓልቲ
2: ሰናይ መዓልቲ ይቡ።
1: ኪዳ ጥራ ገጽ ሓምለሰኒ ክትመስላ ኢኻ። ክትበኽያ ዲኽን ክትስሕቃሲ ረማስተ መፅ ኣለኹ ኣነ ዘደይ ዋፅኻ ይመስለካ። ግራት ኣለኒ ኢላ ኣለኒ ውርሻ ዩ ከዓ ባህለለይ
0: እዋይ እዋይ እዋይ ኣታ ሓጂ ከዓ ተማሒ ፀኒሕና ኣንታ ታይ ኢና ንገብሮ።
2: ወላይ ኣዳ ሓቀ እያ። እዚ ሰብኣይ ከይኮነስ ኣይተርፎን እዩ።
0: ሓሰን ኣደይ ኮ ኣቦይ ዘደያ ይበለትና።
2: ኣቦይ ዚደ ኮ ቁኑዕ ድዩ ወይስ ግዳ ዛርበነ ደልያ?
0: እንድዕ ወደይ ኣቦይ ዘደይ ስማዓረ ክንዲ ዝኽጭክ ንይረ ይሓስን።
2: ድሓን ድሓን ቁኑዕ ድዩ ዘይቁኑዕ ንዑ ሕተቶ። ሕጂ ግን እዚ ኣሰር ናይ ሎምን ናይ ትማልን ተገጣጢሙ እዩ ዘሎ። ሬ ባ ሬ ንዝስ እናርኣኻ ዝትዛረብ
0: ዋ ዋ ኣታዊ ሓቂኸ እሞ ንኺድ ኖ ነደይ ንገረ
2: ንኺድ ንገራ

0: አንተ ዳዓበየ እንደዳ ርስዒ እዛ ሞተር ከየቃፀልኳ እዛ ሞተር እዚኣ ከየቃፀልኳ እዛ ሰበይቲ መልማዓ ይትገድፎን ኣበይ ኣሎሞ ትኽርቢት
1: ረኸብኩኻ ዘተኣካይ
2: እውይ እውይ እውይ
3: ግደፍዮ ኣዴ ግደፍዮ በዕለየ ኣለኽዎ ብትንገብሎ የ
4: ኣደይ እኳ ሓቀያ ነይራ
1: እዞም ደቀይ በዕለይ ኣለኽዎ እቲ ደም ኣባ ይብቅዕ ንስኻ ምዃንካሲ ኣይጠፍኣንን ነይሩ ንእከይ ኮነልካ ዲኻ ተሓንጊጥካዮ ውርሻ ናይ ኣቦታትካ ናይ ኣባሓጎታትካን እዩ ሓሳድ እንከሎስ ከመይ ቢልካ ፅሩ ማይክስንተንታ
2: ተጋጊ ተጋጊ የጓል ዓራዶ ጠስሚ ፈሲሱ ናይ ሕፈስ ሙት ፀዊዒኻ የምለስ ኮይኑኒ ይነገሩ
1: ምስ ዘለዉ ዲኻ ዋላ ምስ ዝመቱ ከምቲ ጀርጂነ ዝሓመልካዮ ካሓምለካ ኣይመፅ ሃየ ዞም ደቀይ
3: ሕለፍ ሕለፍ
1: ሕለፍ ሕለፍ

0: ሓደ ነገር ከይተጋድየ ቀፃል ዝፈልጦ ዝነበረ ህዝባዊ ግንባር ክልተ ገደስቲ ነገራት ኣለዋ። እታ ሓንቲ ታሪክ እያ፣ እታ ሓንቲ ከዓ ጂኦግራፊያ። ነዚ ክልተ ዝዘይፈልጥ ተኮይኑ ብዙሕ ክኸይድ ኣይክእል እዮ፣ ስጉም ኣይክእል እዩ።
1: ሕጂ ኣቲ ስርሒት እቲ ናይ ክልቲኡ ህዛብ ተመራኪስካ ምኻት ኣብቲ ተራ ህዝቢ ኣዝዩ ፅቡቅ ፅልዋ ዝነበሮ እዩ።
2: ብዝኾነ እቲ ሜካኒዝም ናይ ኣፅዋር መድፍዕ፣ ታንኪ፣ ረሻሽ መምሃራን ተመዲቦም ብስሩዕ ትምህርቲ ተጀሚሩ። ኣነ ከዓ እታ ናይ ካርታ መደብ ሒዘ ኣብ ኣበወረይ ማለት እዩ ኣብኡ ትምህርቲ ጀሚርና።
3: ወፍሪ ስግረደባዊ ስርሒታት ኣብ ኢትዮጵያ። ስርዓት ደርግ ኣብ ሽረ ኣኻኺብዎ ዝነበረ ገዚፍ ሓይሊ ህዝባዊ ወያነ ሓርነት ትግራይን ካብ ኤርትራ ዝተላኮ ሓደ ኣጋር ብርጌድ ምስ ተደረብቲ ኣጋር ከቢድ ብረት ሃንደሳን ስለያን ከምኡውን ታንክታትን መዳፍዓትን ዝዓጠቐ ሓደ መካናይዝድ ብርጌድን ብምውሃድ ኣብ ለካ 1989 ተደምሲሱ ከም ዝተበታተነ ርኢና። ብምኽንያት ድማ ስርዓት ኢትዮጵያ ብቐዳምነት ኣብ ኤርትራ ዝነበረ ወታደራዊ ዓቕሙ ኣድልዲሉ ጉዳይ ትግራይ ቀሲ ኢለ የርክበሉ ብዝብል ኣተሓሳስባ ካብ ኩሉ ከባቢታት ትግራይ እንተላይ ንመቐለ ገዲፉ ሓይልታቱ ኣብ ከባቢ ኣላማጣን ማይጨውን ከም ዝዓርዳ ገይሩ ነበረ። ህዝቢ ትግራይ በቲ ዓወታት ፍናኑ ክቢሉ ብብዙሕ መንእሰያት ንህዝባዊ ወያነ ሓርነት ትግራይ ኣደልዲልዎም። ወታደራዊ ዓቕሙ ወያነ ናብ ደረጃ ክፍሊ ሰራዊት ዓበየም። ሰራዊት ኢትዮጵያ ካብ መቐለ ምስሰሓበ ሰራዊት ወያነ እግሪ እግሩ ብምስዓብ ካብ መላእ ትግራይ ንምፅራይ ዝዓለመ ወፍሪ ሰላም ብቓልሲ ዝተፀውዐ ወፍሪ ኣካይዱ ዝባውንቲ ማይጨው ኣላማጣን ቆቦን ተቐጻጺሩ። ኣብ ወፍሪ ሰላም ብቓልሲ እቲ ድሕሪ ስርሒት ዱብቲ ምስ ወያነ ዝቐጸለ ኣህዱ ኮማንዶ ህዝባዊ ግንባር ጥራዩ ተሳቲፉ። ድሕሪ ወፍሪ ሰላም ብቓልሲ ህዝቢ ወያነ ሓርነት ትግራይ ጎላጉል ቆቦ ሰጊሩ ወልድያ ንምቁፃር ዝዓለመ ወፍሪ ፋና ይህ ወደግ ዝተሰሜ መጠነ ሰፊሕ መጥቃዕቲ ከካይድ መደበ። ወልድያ ንምሓዝ ዝተወጠነ ውግእ ብዘይደገፍ ድልዱል መካናይዝድ ሓይሊ ክትግበር ኣፀጋምን ከቢድ ክሳራ ከስዕብ ምዃኑን ስለ ዝተገምገመ እንደገና ካብ ህዝባዊ ግንባር ሓደ መካናይዝድ ብርጌድን ኮማንዶን ኣህዱታት ከም ዝሳተፉ ተገብረ።
4: ወያነ ኣብ ቆቦ ጎልጎል እዩ ቆቦ ልካ ከምዚ ናይ በዓል ናሮ ወላጉል ብደይ መካናይዝ ክትገብሩ ዘይትኽእል ቦታ እዩ። ንዕኦም ንምሕጋዝ ተሓሲቡ ነይሩ ኦሬዲ ግን ኣብኡ ተዓዊቶም እዮም። ኣብኡን ኮማንዶናትና ከም ዝሓገዝዎም ካብ ኣላማጣ ካብ ትሻ ግልምታት እንዳተኩስ ከም ዝሓገዘዎም ኢና ንፈልጥ። ኣብ ቆቦ ኣቧሬ ዝበሃል ኣግራብ ዘለዎ ቦታ ኢና ንኣቱ። ኣብኡ ምሳእተና ኣይፀንሑን ነፈርቲ መፅአን ደርቤ ካልኣይ ግዜ ክደግሞ ከለዋ ግን ሓንቲ ሚግ 23 በዓል ወደብራ ወዲቆማ
2: ነፈርቲ መፅአን። ኣብ ናይ ነፈርቲ እውን ድሮ ተዳሊና ሓፂቕና ስለ ዝነበርና ብፅረ ነፈርቲ ኣነባሪት ተሃሪማ በዚ ናይ በዓል ወልድያ ክንክዳሕር ክንግዝግዝ ከልና በዚ ናይ በዓል ወልድያ ኩሉ ስብርባራ ኣካላት ኣገለዎ ፀኒሕና ከይተበገስና እቲ ጉቡእ መጥቃዕቲ ከይጀመርና ማለት እዩ።
5: ክልተ ቀሎ ምስ መሃልና ኣሎም ኖ መጥቃዕቲ ክንጅመር ኢና ብሎና ታንክታት ናቶንም ኣዳሉ ኢሎምና ኣዳሊና ታንክታት ተዳሊና
4: ኣብኡ ምን ፀናሓና ኣብ ሻድሻይ ወራር ምሳና ኣብ ታንክኛ ዝነበረ ጁፒተር ዝበሃል ተገዳለይና።

0: ፀኒሑ ንሱን ከምቶም ተራ ተማሃሮ ኣብኡ ፀኒሑ ምሂርናዮም ማለት እዩ ተዘድሊ ናይ ታንክ ትምህርቲ ሂብናዮም ማክ ከዓ ኣውቲስታ ምህሮም ነይሩ ሕጂ ድሕሪ ትምህርቲ ምውዳእና ኣብቲ ዕለት ናይ ወርሒ 10 ምስ ድሮ ምስክርም ወዲና ኣብ ዕለት 18 ካብ ፀጋማይ ዚ ናይ በዓል ጨርጨረሀይ ዝበሃል ስጋዕ ወልድያ መጥቃዕቲ ነይሩ ኣብኡ ሕጂ ተንታንክታትናትና ብሓንቲ ገለርኻ ወልድያ ተኣትዋ ከምዚ ቡንተ ብኣጌርካ ካታኣት መዳፍዕና ግን ፅቡቅዊ ስለ ዝሰርሐ ፀላእኻ እትኡ ዝነበረካ መድፍዕ ኣይፈልጥ ገለ ይፈልጥ ስለ ዝነበረ ምስ ታንክ ምእታዋውኡን ካብ ጎቦታት ወሪዱ ህድማ ገይሩ ንውጫለ ይዓሪዱ ንባዕሉ ሕጂ ውኡ ኣብ ውቃዊ እዚ 14 ታንኪና ማሪክና ነርና እቲ ሓደ ወዲ ዓድዋ እዩ ትመራሓይሉ ሞታ ለቃ ማለት እዩ 5 ታንኪ ድ 8 ታንኪ ኣጥፊእኻ ተባሂሉ ብዚ ተኣሲሩ እዩ ነይሩ ማርያም ግንቢ ባሕርያ ምሊኦም ኣውፅ ሞ ምስ ወያን ተሰሊፉ ፀኒሕና ኣስማዕ እስክኢል እዚ ትምህሮም ዘለኹም ናይ ታንኪ ፍልጠት ኣነ ንባዕለይ ራሻ እየ ተማሂረ ከምዚ ዓይነት ፍልጠት የብለየን ኢ ራሻ ከድና ኩሉ ትምህርትና ወፅድና እዚ ትምህሮም ዘለካስኻ ግን ብከምኡስ ኣይንምህሮም ኢና ነርና ኣብዚ ግን ዝተረቃቀ መን እዩ ዝምህረኩም ኣናና ዋላ ሓንቲ ዋላ ቶም ሱዳናውን ከምኡ ኢለዮም ካታሎግ ተርጊምና ዳ እምበሪ ኢራቅ ተማሂርና ሶማልያ ተማሂርና ክትብላይ ትኽእልና ካብቲ ግዜ ግን ካብ ራሻ ዝመፁ ምሁራት ኤርትራውያን ስለ ዘለዉ እዚኦም ትርጉምዎን እቲ ካታሎግ ናይ ራሻ ብኡካ ኢና ንመሃር ገለ ንብሎም
1: ኣብ ቆቦ ዝኣተናሉ ብዙሕ ክሳ እዩ ዝረአየካ ኩናት ብርቶዕ ከም ዝነበረ ኣቲ ኣሰር ናይቲ ኩናት ኣብቲ ባይታ ክፀናሓካ ከሎ እንታይ ዓይነት ክሳራ ከም ዝወረደ ኣብቲ ባይታ እውን ብዙሕ ሳይ ኣርኪ ረኺብና ማለት እዩ ብዝኾነ ድሕሪ ቅሩብ መዓልትታት ምስቲ ኣፅዋር ብምልላይ እቲ ክንገብሮ ዝግበኣና ዕጥቂ ብምድላው ኣብ ጎብየ ዝተባሃለት ቦታ ኣብኡ ተዳልዩ ካብኡ እቲ ኩናት ተጀሚሩ ሕጂ እቲ ኩናት እቲ ከቢድበት ተራ ነይርዎ ምክንያቱ ከምቲ ዝበልኮ ብኣጋርካ ሰራዊት ዝውዳእ ጉዳይ ኣይኮነን ግድን ብዳብዳብ ከቢድበት ራይካ ክትሓልፎ ዘለካ እምበር ጨካዩ ኣግራቢዩ ኩሉ ሩባን ሩባን ማይዩ ኣሸጋሪ ቦታ እዩ እዚ ብምዃኑ እቲ ናትና ዓበይ ተራ ነይርዎ መዳፍዕ ዝድብድቦ መዳፍዕ ታንከኛ ዝድብድቦ ታንከኛ ራሽያ ክሽድብድቦ እውን ልክዕ ብከምኡ መስመር ኣባላት ወያኖ እውን ብኣጋጣሚ እቲ ምስርሕ ገልፅዎ ነይሮም ድሕሪ እቲ ኩነታት ክሳብ ሃይቅ በፂሕና ማለት እዩ
2: ኣብቲ ዝተኸደ ሓበራዊ መጥቃዕቲ ወልድያን ከባቢኡን ተታሕዘም ሰራዊት ይወደግ ካብ ወልድያ ሓሊፉ ክሳብ ውጫለ ብምድፋእ ናብ ደስየን ኮምበልቻን ኣብ ዘማዕዱ ከባቢታት መከላኸሊ መስረተ ኣብዚ መጥቃዕቲ ተራህዱታት ህዝባዊ ግንባር ኣዝዩ ወሳኒ ነበረ
3: ሕጂ ኩሉ እቲ ትምህርቲ ናብ ምቕራቡ ስለ ዝኾነ ወፍሪ ናይ መጥቃዕቲ ክንጅምር ኢና ኣብሉ እታ ቀዳመይቲ ወፍሪ ዝነበረት ናይ ሃይቅ ኣለውሃ ምላሽ ኣብቲ ናይ ኣለውሃ ምላሽ መጀመርታ ሕጂ እታ ኣኼባ ዝገበርና ኣሉ ሞ ኣለውሃ ምላሽ ከነጥቆ ሓሲብና ኣለና ሞ ንስኻትኩም ዝመዳፍዕ 85 ዘንታንክታት ዝረሻሽ ከዓ ትሕዙ ኢኹም ሉና ሓራይ ንብሎም ሓራ ገበያ ወደ ኣበባ ተበገስ ንብሎ ብዝኾነ ኩናት ይገጥም ከይድ ከሎ ከዓ ነቲ ፀላእ እንዳገለሀ እዩ ከይዱ ኣብታ ቦታ ምስ በፅሐ መዓት ታንክታት ዝፀንሖ
4: ውግእ ተጀሚሩ ብወልድያ ይኹን በዚ ናይ ዝምሮ ዘለና ሓራ ገበያ ንውሽጢ ክነኣቱ ምስ ጀመርና ፀላእ ግን ነዚ ናይ ብድሕሪት ተጠው እዩ እዚ ሓራ ገበያ ዝበሃል ብበዓል ዓፋር ዝመፅእ ማለት እዩ ብኡ ተጠው እንደገና መጥቃዕቲ ክገብር እዩ ተባሂሉ እቲ ክንገብሮ ዝግበኣና ምድለዋት ጌርና ኣብኡ ከቢድ ውግእ በዓል ወደ ብርሃ ዝነበርዎ ከቢድ ውግእ ተኻይዱ ሽዑ ናብኡ በዓል ወዲ ኣበባ ጋራሽ ታንክ እውን ነይሮምና ንመጀመርያ ግዜ ሽዑኡ እዘን ቲ62 ዝበሃላ ታንክታት ሽዑ እየን ተታሒዘናኦ
5: ማለሲ ንወልድያ ንምጥቃዕ ኣብ ከባቢ ጎብየ ሮቢት ዝበሃል ሮቢት ጎብየ ዝበሃል ንወልድያ ኣብ በሪኽ ቦታ ከሎ ንሕና ኣብቲ ሮቢት ጎብየ ንዓሪድና መዳፍዕ ቦትኦም ሒዞም ታንክታትና ኣዳሊና መጥቃዕቲ ናብቲ ወር 11 መጥቃዕቲ ክግበር ተዳሊና ኩሉ ኣኼባታትና ወዲእና ከለና መይደይ ክፍለ ሰራዊት ናይ ወያኔ ድሕሪ መስመር ስለ ዝነበረት ብድሕሪ ወልድያ ሸነክ ደቡባዊ ምብራቅ ማለት እዩ ናይ ወሎ ሃንደበት ካብ ድፋዓትና ወሪድና ሽዑ ሕጂ እቲ መጥቃዕቲ ይፅናሕ ተባሂሉ ወጋሕታ 96 7

0: ሓሙሽተ ይተሓሲቡ ነይሩ ካልእ ምቀራ ስለተፈጥረ ንምድሓን ክፍተ ታንክን ክፍተ ረሻሽና ነቲ ፀጋማይ ወገን ስለዝነበርኩ ጣልውሃ ኣብቲ ናይ ሮቢት ጎብየ ድፍዓት ማለት እዩ ካል ኣማራፂ የለን ውረድ ኢሎምኒ ወዲ ሕፈሮም ነሩ ቲ ናይ ብርጌድ ሰመር ሕፈሮም
1: ሕጂ ቶም ዝበዝሓ ታንክታት ተሓይልናተ ሕጂ ብጎላጎል ናይ ኣለውሃ እያ ነራ ምክንያቱ ብጎኒ ታንክታት ክመፅእ ክእላ እየን ዝብል ጥርጠራ ስለዝነበረ ብኡ ነረ እንተን ጎላጎል እዩ ገለ ውሕድ ዝበላ ታንክታት ከዓ ብፅርግያ ነረናና ክልተ ኣንጎሎ ክሩባታት እዩ ኣልሓንቲ ንታንክታት ብሽዕ ኣይኮነን ዋላ ፀላእ እውን ብኡ ከጥቃዓካ ይክእልኒ ብታንክታት ምክንያቱ ክሩባታት እዩ ተንዝበዝሓ ታንክታትና ሕጂ ብጎላጎል ናይ ኣለውሃ እዩ ሕጂ ምሳና ሓደ ሜይደይ ዝበሃል ክፍለ ሰራዊት ተመዲቡ ሜይደይ ምሳና ተመዲቡ ሕጂ ናይ ሜይደይ ተልእኮ ሓደ ምስሰን ታንክታትና ኮይኑ ንቅድሚት ክደፍእ ኣለውሃ ተቋፂርና ደረግብር ወልድያ ከምኡ ኢልካ ስጋብ ከባቢ ደስ እየ ምግስጋስ እቲ ዕላማ ገለ ክፋሉ ከዓ ገለ ክፋል ናይ ሜደይ ከዓ ሓንቲ ሓራ ከተማ ትበሃል ብድሕሪት መስመር ነራ ካልእ ብድሕሪት ሕጂ ሓደ በጠሎ ንታንከኛ ኣብኡ ኣሎ ሓደ በጠሎ ንታንከኛ ኣሎ ሽዑ ለይቲ ዝኣተወ ብባቲ ገይሩ ናብኣት እዩ ሕጂ እዚ ገለ ክፋል ናይ ሜደይ ብድሕሪ መስመር ተጠው እዩ ነዚ ሓይሊ ዝኸጥቆ እዩ መታን ዓስከር ክቆፀራ እዩ ሕጂ እዚ ናይ ጎላጎል ኣለውሃ ዘሎ ታንክትኛ ናህና ናይ ጎኒ መጥቃዕቲ ኣይክመፆን እዩ ስጋእት የብሉን ናይ ታንክታት ዝብል መምርሒ ሂቦምና ሕራኢልና ንግሆ ጉዳት ተጀሚሩ ናይ ወያነ ዳርጋ ሸውዓተ ክፍለ ሰራዊታት ኣለዎ በዓል ካቲት ኣለዋ በዓል ኣግኣዝ ኣለዋ በዓል ኣውሮራ ኩለን ናይቶም ኣምሓራ ከዓ ክልተ ክፍለ ሰራዊት ኣለዋ ዋልልኝ እዚ ቴድሮስ ዝበሃለ ሕጂ ንግሆ ጀሚርና ኩናት ከባቢ ንሕና እንዳተፈሓኹና ንኣለውሃ ዳርጋ ክንቋፀር ቁሩብ ተሪፍና ከባቢ ሕጂ ብጭቡጣይ ዝክረ እንታ ሰዓት 1ዓ ፈረቓ እንትኸውን ሓደ ሓድሽ መልእኽቲ መፅኡ እቲ ብድሕሪ ዝኣተወ ናይ ሜደይ ሰራዊት ነቲ መዓስከር ክቋፀሮ ይከኣለን ብኣንፃሩ ፀረ መጥቃዕቲ ገይሩ ተታንከኛ ንኩሉ ርግፅግፅግፅ ኣቢልዎ ሕጂ 10 ፈረቓ ገለ ኹን ናይ ርዱእኒ መልእኽቲ መፅኡ ናይ ርዱእና ሰራዊት ከምዚ ኢሉ ጠፊኡ ክልተ ሬጅመንት እዩ ሕጂ ዝግበር ነገር የለን ካብተን ንሃና ብጎላጉል ዘለዋ ታንክታት ክልተ ታንክታትን ክልተ ፀረ ነፈርትን ወዲ ብርሃን ወዲ ኣበባን ሒዞም ናብኡን ተበጊሶም ሕጂ ነቲ ግንባር ትፈንጢስካ ክትከይድ ኣለካ ጎላጉል እዩ በቲ ብየማን ዘሎ ሰራዊት ኣሎ ናይ ቀዳማይ ክፍለ ሰራዊት ኣሎ ናይ ክልተ ቲ ክልተ ኣሎ ማእለያ ዘይብሉ ብሪጌዳት ናይ ስፓርታክ እያ ኣሎ ንዕኡ ታሽቡ ጌድካ እየ ትኸይድ ድኾነ ይኹን ሕለፉ ይበሃል ሕጂ ኣነ ምስተን ታሽቡ ተሪፈ ፀዑ ጉልባብ ንገብረሎም ንዓል ወዲ ኣበባ ፈንጢሶም ከይዶም
0: ሰዓ 8 ፈርዓ 9 ኮይኑ ፀሓይ በጣጣ ኢሉ ካልእ ኣማራፂ የለን ሕጂ ንሕና ከምስልቲ ዝወሰድኩ ኣነ ሃንደበት ስለ ዝነበረ ንመጥቃዕቲ ተሪፉስ ንመይደይ ንምድሓን ቀልጢፍካ ተበገስ ተባሂለ ብከምኣ እታ ስርሒት ዝዓብየት ስርሒት ኣብኣ ዝገበርናያ ሓደ ናይ ስለያ ሰብ ሂቦምና ንሓራ ገበያ ቆሪፅና ቅድሚኡ ግን እዚ ሲ ተረኣይነት ናይ ፀላኢ ቀረባ እዩ ርሕቐት ኣብ በርኺ እዩ ዘሎ ማክሮቫላ ኣብ በርኺ እዩ ፀላኢ ዘለዎ ናይ ወልድያ ክተሓልፍ ከለካ ኣልዋሃስ ቀጥታ ክርእካ ዩ ጀቕጀቕ ካዓ ስለ ዝኾነ ነዚ ጀቕጀቕ ሲ ኣቐዲምና ክንብገስ ኣይደለና ኣነ ወሪደ ነቲ መራሕቶማ ሓይሊ ምስ ኦፐሬተረይ ስገረዛ ተወልደ ሃላይ ከዓ ነይሩ እዩ ወሪድና ከምዚ ከምዚኣ ሕጂ ብኣካል ንኺድ ወደ ብርሃት መራሕ ሓይሊ እቲ ናይ ታንክኛ ከዓ ወዲ ዳኒኤል ፍሳፅን ዝበሃል ካልኣይ ንማሓር ፍረዝጊ ማለት እዩ ንማከ ካልኣይ ስቡኡ ስለ ዝነበረ ነዘን ክፍተ ታንኪ ቲሓንቲ ናይ ኣሚነ ወድቕ ማርጂ መስርዕ ቲሓንቲ ከ ናይ ሃይለ መብራህቱ ክልተ ታንክን ብኡ ተመዲበን ነበራ ንኣን ሒዘ ሓባሪ
2: ኣብ ናይ ዘባ ስርሒትና ናይ ዕላማታትና ክንከታተል ድሕሪ ምፅናሕ ኣብ ሓደ ተወሰነ እዋን ሕጂ እዚ ሕጂ ክትቀፀንሀ ፀላኢ ብምብራቅ ሓደ ሓይሊ ይመፅኹም ዘሎ ስለ ዝተሓበረ ግድነት ከ

0: እሱም ክስበር ስለ ዝነበሮ እሱ ከይደምሰስካ ግንባር ወልድያ ክቅፅል ስለ ዘይክእል እዚ ተልእኮ እዚ ወሃበና ማለት እዩ። ኣብታ ተልእኮ ተያዘ ሕጂ ክልተ ታንኪ ክልተ ረሻሽ ኣብ ድሕሪት ኣብታ ዝነበረና እያ ማከን ሓጎ ጨግሜን ዝሓዝቦን ናንትና ከዓ ክልተ ኣብኣይ ተርፋ ሙሉጌታ ስፋኖስ ከዓ ምስአን ማለት እዩ። ክልተ ታንኪ ክልተ ታንኪ ከምዚ ወተላ ክጠቕሶ ፀንሐ ናይ ሃይሎ መምራህትን ናይ ዓልዮም ታንከኛ ወዲ ካሕስን ሳብቤቶም ዝሓዝቦም ከዓ ረሻሽ እዚአን ሒዝና ንበገስ ማለት እዩ። ላዕለዋይ ሓላፊና ኸ ወዲ ኣበባ ኮይና ንቕፅል ሕጂ ተሪኢኻ እዚ ኣልዋህ ዝበሃል ቦታ ፀንሐና ናይ ሽኮር ቦታ እዩ ኣዚ ጀቕጀቕ ቦታ እዩ ታንክታት ኳ ፀገማ ይክህልወኒ ኣብ ረሻሽ ግን ቁሩብ ፀገማት ክገብረልና ምዃኑ ንግምት ነርና ግን ጣዊና ጣዊና ንኣሰጊርና ምሰጊርና ሕጂ ሰብ ዝበለ ጎልጎል ኣሎ እሰ ዝበለ ጎልጎል ሰንሰለቲ ብምብራቕ ናይ ወልድያ ወሪዱ ኣሲሩ ርባ ወሪዱ ጎልጎል ወሪዱ ንምዕራብ ኣቀ ኔራያ ገፁ ዝኸይድ ሰንሰለቲ ውፀኒሄና ንሓርጋባያን ከይድ ማለት እዩ።
1: ቅድሚኡ ግን ከም መደብ ፀላእ ቀልጢፉ ክሪአና ስለ ዝኽእል እሞ ፀላም ስለ ዘይኮነ ንጉ ከዓ 849 ፀላእ እንዳረኣይካ ክትሰግር ፀገም ኣብ ሓደጋን ካልእ ክሳራ ክመፅ ኢልና እቶም መራሕቲ ሓይሊ እቶም ካልእ ነጊርና ኣነ ትመራ ሓይሊ ወዲ ዳንኤል ወዲ ኣብርሃ ንሕለፍ መገዲ ክንፀርግ ምንያት ጃጃቕ እዩ ኩሉ ናይ ባናናን ናይ ገለን ዘለዎ እዩ መገዲ ከይሽከላኡ ኣብ መንጎ ሕጂ ተተረተር ናይ ወልዲ ዓርዩ ዘሎ ፀላእ እዩ ስጋእቲ መላሓስ ናይ ትጎልጎል ኣሲርዎ እዩ ዝሓድር መፅናዕቲ ተገብሮም እንዳሓለፍና ከለና ተኽስ ጀ ከፊተና ኣለና ተጠራጢርና ግን ሰብ ርኢና ምስ ረሻሽ ከለና በለን ብረሻሽ ኢልና ዙ ስለ ዝኾነ ብእግርና ነርና ምስኦም ትሰቂልና ቆሪፅና ሓልና ታንኪ ከዓ ኣርክቡ ኢልና
2: ክንብገስ ከለና ሓጂ ካብቲ ወስመስመር ናይቲ ኩናት ስለተበገስና እቲ ኩናት እንዳተኮስና ኢና ንኸይድ ነርና ማለት እዩ። ሕጂ እንታይ መፅእ ነታ ሩባ ክንበፅሕ ከለና ተኽሲ ብቅድሜና ናይተን ታንክታት መፀና ስለዝነበረ ንሕና ሓጂ ንወገን ብወገን የማን ስለ ዝኾነ እቲ ተኽሲ ንዓና ኣዝዩ ሃሳይ ይነበረን ግን ንወገን ፀጋም ነታ ፀብጋ ሒዝና ብልዑል ፍጥነት ምክንያቱ ቅድሜና ዘሎ ድፋዕ እዩ ነቲ ድፋዕ ኢና ክንሰግር ነቲ ድፋዕ ሰጊርና ኢና ንውሽጢ ክንኣቱ ውሽጢ ኣቲና ብኽነ እቲ ንኣትዎ ዘለና ቦታ ከዓ ብድሕሪት ዝነበረ ሓይሊ ናይ ፀላኢ ብኡ ዝሓዘ ከ ኣሎ ማለት እዩ ብክቢእ ሒዝቦ ነብሩ ነቲ ከባቢ መጀመርያ ንሕና ሓጂ ብሓሙሻይ ማርሻ ተን ታንክታት ካ ጥዑያ ስለ ዝነበራ ናና ታንኪ ቅድሚት ነራ ኣዝያ ጥዒት እያ ነራ ስተፕላይዘር ንጥቀም ነርና ማለት እዩ ስተፕላይዘር ተጠቂምና ልክዕ ነታ ክንሰግረላ ንኽእል ነጥቢ ነታ ፅርግያ ናይ ሓመድ ፅርግያ ኣብ መንጎ ክሳድ ክልተ ስታይ ዘለዋ ልክ ንዓ ጥራይ እንዳሃረምና ብልዑል ዝኾነ ፍጥነትን ብልዑል ዝኾነ ፍጥነት ናይ ተኽስ እናገበርና ነዚ ሓንቲ ቦታ እዚኣ ኣፀልሚትናያ ማለት እዩ ተን ክልተ ታንክታትን ተን ክልተ ዙዕ 23 እንዳ ጎይና ክንመፅእ ከለና ክንኣቱ ከለና ሕጂ ብልዕሌና ዝሓልፍ ዝነበረ ጠያይትን ቦምባታትን ኣና ብውሽጢ ታንኪ ስለ ዝነበርና ነቲ ኩነታት ነቲ ታንኪ በሲዑ ዝኣቱ እንተዘይኮይኑ ተካልእ ክሃርመና ኣይክእልኒ ኣብ ልዕሌና ግን ነሮም ምልክት ነይሮም ተኣዛዝቦ ጠሎኒ ወዲ ኣበባ ነይሩ እቶም ዙሕ 23 ሒዞም ዝነበሩ ነይሮም ብማእከል ብሓደ ዘይተተሓዘ ግንባር ኢና ክንሓልፍ ጥሒዝና ኢና ክንሓልፍ ፈንጢስና ክንሓልፍ ማለት እዩ ነዛ ቦታ እዚኣ ልክዕትኽ ኢልና ምስኣተና እትብታ ምሳና ዝነበረ ፊትና ዝነበረ ሓይሊ ናይ ፀላእ ነታ ፅርጋ ሒዙ ዝነበረ እቲ ሓይሊ ትኽ ኢሉ ስለ ዝኣተዎ ትኽ ኢልና ስለ ዝኣተናዮ ንየማን ፀጋም ግልህ ኢሉ ግልህ ኢሉልና ንሕና ሕጂ ሓሊፍና ምስ ሓለፍና እቶም ዙ ከዓ ድሕሪና ሓሊፎም ብድሕሪና ነታ መስመርካ ዓፂዋ ማለት እዩ ንሕና ሕጂ ኣብ ውሽጢ ፀላእ ኣእቲና
1: ኣብ ውሽጢ ንመይደይ ሰዓት 4 ገለ ንኸውን በፂ ካብ ንጎ ነዊሕ ጉዕዞ እዩ ደዋዊ ምብራቅ ናይ ወልድያ እዩ ብባቲ ዝመፀ ፀላኢ ሓደ ናይ ግብራሂል ክፋል ናይ 82 ምስ 25 ታንክታቱ ምስ ሰራዊቱ ክተ ብርጌዲ ገለ ኸውን እዩ ወያነ ውፅ ዋጋ እንጂ ንሕና ቐጥታ ንራኸብ ስለ ዝነበሩ ከዓ ሻምብቆ ኢሎም መፀውዒ ከማ ናይ ርስዓኒ ሻምብቆ ገለ ብሉኒ ቀጥታ ምስ በዓል ሓይሎም እየ በታ ራካል ዝራኸብ ነይረ ሰብ ግበሩልና እቲ ስለያ ተሪፍ ኣብ ሓራ ገበያ

0: ንሕና ሓጂ ንመስመር ጭፍራ ኢና ንኸይድ ዘለና ኢልና ደዋ ምብራቅ ናይ በዓል ወልድያ እዩ ጎላጉል እዩ ኣፃሚ እዩ ብጀካ ቐንጭብ ካልእ ኣይትሪእሉን ኢኻ እጂ እቲ ጥቕዩ ተኽሱ ምስ ሰማዕና ብረድዮ ንራኸብ ሰብ ኣብ ቅድሚት ግበረልና ኢልና ሓደ መርሓ ጋንታ ምስ ክልተ ኦፐሬተራቱ ይመፃና ካብቲ ተኽስስ ፍንትት ኢሉ ካላስ ኣብዚኣማ ዘለዋ ገሊሉና ንሕና ሕጂ ንሽቲ ክጀት ስለ ዝነበረ ፍቲ ጓላጉል ኣብ ተፀጊዕና ዳርጋ ኣቲናዮ ሰዓት 4 ፈርዓን 5 ክወል ከይመሰ ሙሉእ ጉዕዞ ኢና ነርና መይደያዩ በይነን ክዋጉ ፀኒሖም ፀላይ ዓቕሙ ላዓሊ እዩ ነይሩ ታንክታትን ገለን
1: ትኽልና ንሓራ ገበያ ክንኣቱ ከለና ሕጂ ብቅድሜና ዝመፅእ ዝነበረ ናብቲ ግንባር ሓይሊ ናይ ፀላይ ነይሩ ቦጠሎንታት ተሰሪዑ ነቲ ቦጠሎንታት ተሰሪዑ ዝመፅእ ዝነበረ ሕጂ ኩናት እዩ ዝገበርካ ነገር ክትገብር ክትክእል ኣለካ ንሱ ብክልተ ወገን ናይቲ ፅርግያ ገሊኡ ነቲ ፅርግያ ማእኪሉ እዩ ዝመፅእ ናና ኣብቲ ዝተሓጀ ወድቕ ማርጅ ዝብሎ ነይሮም ወድቕ ማርጅ ብጣዕሚ ደፋር እዩ ትኽኢልና ንኣትዎ ማለት እዩ ነዚ ሓይሊ ተሰሪዑ ዝመፅእ ዝነበረ ትኽኢልና ምሳእተ ናይ ሕጂ ታንኪ ኣብ ዘልዕሉኦም እያ ትስቅሎም እቲ ሰንቢዱ ብድሕሪ ዝፀንሐ ዝሃድምን እቲ ዝርገፅን ንዓና መልሲ ክሳብ ዝበና ድሮ ኢና ንሓልፍ ከምኡ እንዳልና ከምኡ እንዳልና ከምኡ እንዳልና ነታ ዓዲ ኣቲና ማለት እዩ ሓዳ ገበያ ኣቲና ሓዳ ገበያ ምስኣተና ክልተ ፅርግያ እየን ቀራና ሓንቲ ንየማን ትወስድ ሓንቲ ንፀጋም ትወስድ ሕጂ እታ ንየማን ትወስድ ንማርሳ እያ ትኸይድ እታ ንፀጋም ትወስድ ከዓኒ ንበዓል ሚለ ገፃ ንእሉላ ሰሉላ ትበሃል ቦታ ናብኡ ትወስድ እያ ሕጂ ኣይናይ ፅርግያ ኢና ክንሕዝ ቀራና ኣለዋ ኣይና ኢና ክንሕዝ ንብሎም ፀጋመይ ትሕዙ ይብሉና ፀጋመይ ትንሕዝ ኣብኡ ከለና ሕጂ እቲ ሰራዊት ናይ ደርጊ ተንታክታትና ጭቃ ተለኸየን እየን ንዓና ከዓ ናህና ድዮም ናይ ካልእ ድዮም ጥራይ ስቕ ኢሎም ምጥሙትና ንበር ባዕል ሓንቲ ክገብሩ ይኩሉን እዮም ነሮም እቲ ማእከል ከተማ ምሳእተና ማለት እዩ ኣና ማእከሎም ኢና ዘለና ንሕና ከዓ ስቕ ኢልና ሓንቲ የተዛረብናዮም ሓደሓደ ግዜ ጓዶች ይብሉና ሰላም ኢልና ስቕኢልና ንኸይድ ከማ እንዳልና እንዳልና እታ ከተማ ወገን ፀጋም ሒዝና ትኽኢልና ስግር ኢልና ስግር ነታ ከተማ ምስ ሰገርና ሕጂ ንንዮ ብድሕሪት ዘሎ ግንባር ድፋዕ ብኡ ዝሓዘ ካልእ ሰራዊት ከኣሎ ካልኣይ ግንባር ናይ ድሕሪት ዘሎ እዩ ንዕኡ ብድሕሪኡ ንመፆ ስለ ዘለና ናብኡ ገፁ ዝኸይድ ሰራዊት ከኣሎ ልክዕ ናቲ ናብኡ ገፁ ዝኸይድ ዘሎ ሰራዊት ከዓ ል ከምቲ ዝሓለፈ ንገብሮ ዝነበርና ንዑ ከብከምኡ ሓሊፍናዮ ማለት እዩ ገሊ እናረገፅናያ ዝርገፅ እናተረግፀ ተካትሎ ብጠያይት ዝህረም ብናይ ብሬን ብፍላይ ናይ ብሬን ናይ ብሓቂ ኣብ ጥቃኻ እንተልዩ ሰብ ናይ ሓደ ጥራይ ኣይኮነን ዝወቅዕ ማእለያ ዘይብሉ ሰብ እዩ ለኪሙ ዝኸይድ ሕጂ ከማ እንዳልና ከማ እንዳልና ልክ ኣብታ ፊት እታ ግንባር ንኣቱ ብድሕሪኡ ኣቲናዮ ነቲ ናይ ፀላኢ ግንባር ብድሕሪኡ ምስኣተናዮ ሓ ሓንቲ ቡምባ ተኩስና ኣብ ኮይና እንዳኸድና ማለት ሓ ሓንቲ ቡምባ ምስ ተኮስና ኣብ ከሉ ከዓ ንሱ የማን ፀጋም ግልል ኢሉ ግልል ምስለ ዋላ ሓንቲ ንሱ መልሲ ክበና ኣይከኣለን ከምቲ ናይ ቅድሚት ቀዳማይ ዝነበረ ግንባር ኣይኮነንቲ ስታይ ኣብኡ መልሲ ኣይሃበናን ሰጊርና ምስ ሰገርና ተኩሶምልና ግን ዋላ ሓንቲ ከድሙ ይከኣሉን
0: ረሻሽ ብድሕሪት ኩን ኢለ ወደብራ ፍንትት ኢልካ ሓለዋ ነዘን ታንክታት ምዛ ኩጅት ኣነ ዘለኹ ፀጊአ ኣውሪድ እዮም ካላስ ርኦም ኣብታ ናት ዘሎ ቀረባያ ርሕቐት እያ ብክሻፋ ርኢ እዮም ካላስ መንግስትላ ሕጂ ካብቲ መምህር ናይ ታንከኛ እዩ መጥፋዕ ኣጂ እዩ ምስ ኣሚነ ከዓ ኣብታ መስርዕ መጥፋዕ ኣጂ ምስ ወዲ ቁማርጂ ቀንዲ ሳኻ መጀመርያ ተሃርም ኢሉ ዩ ድሓር ሃይሎም መብራቱ ንሱ ምስ ተኮሰ ተኽስን ክፅቃስ ምልስ ኢሉ ከዓ ሳኻ ክትኣቱ ካል ኣማራፂ የለን ምክንያቱ ርኢናዮም ብዛሕን 20 ገለን 25 እዩ ምስ ክልተ ታንኪ ክትዋጋእ ሲ ሓደጋ ከይኮን ከምስል ትወሲድና ሲ
1: ምስእ ምስልና ንእሽተይ ኩጀት እያ ምስእ ተልናያ ኣብኣታን ታንክታት ኣብ ፀንሓና ማለት እዩ ቅድሜና ታንክታት ኣብ 12 ታንክታት ናይ 100 ሜትሮ ካብ 100 ክሳብ 100 ሜትሮን 150 ሜትሮ ኸውን እተን 7 ታንክታት ተን 5 ታንክታት ከዓኒ ናይ 300 ሜትሮ ትኸውን ፍንትት ኢለን ካሃበን ፊት ንፊት ንራኸብ ማለት እዩ ሕጂ ናና ታንኪ ቅድሚ ስለ ዝነበረት ምፅእ ኢልና ከምዚ ናይ ጉድጓድ ናይ እምኒ ዝተኳዕተ ናይ ገዛውቲ ንእሽተይ ዓዲያ መሻሉሉ በቲ የማን ፀጋም ናቲ ገዳናታት ኣብኣ ፅግዕ ኢልና ብታ ናይ እምኒ ዝተኳዕተታ ቦታ እትው ኢልና ኣነ እንታይ ብሎ ንወዲ ቁማር እዚ በል ምስ ተኮስና ቅልቅል ኢልና ክንትኩስና ምስ ተኮስና ኣብኣ ከላ ውሩድ ንዳሕሪ ትመለስ ትብል ክሳብ ትኽወል ናቱ ከይሃርማና ብሎ ናይ ሃይለ ምርሃቱ ታንኪ ከዓ ንፀጋ ንየማን ወገን ናይታ ኩጀት ትኸይድ ንሳቶም

ሕጂ ብንዮ ናይ ተኻትሎ ናይ መሻሉ ገለንገለን ብብዝሒ ስለ ዝነበሮ ኣጋር ጥራይ ናብኡ መፅኦም ማለት እዩ። ነቲ ኣጋር ብብሬንን ብቲቡምባን ገይሮም ምስ ተኮስሉ ንሱ የለ ኣባና ትኽኢለ እንተን ታንክታት ስለ ዝነበራ መጀመርያ ንዘን ታንክታት ንወቅዕን ሰና ይረአየና ሕጂ ኣብኣ እንታይ ፀኒሖምና እቶም ናይ ወያነ ኣርባዕተ ተረጊፆም ፀኒሖምና ታ ዝነበርና እያ ማለት እዩ። ረጊፆኖም ፀኒሐን ሕርያ ከለና መጀመርያ ነዚ ሓንቲ ናሃርማ ምስ ሃረብናያ

0: ኣልያ ብለንን ተንታንክታት ቅድሜና ዘለዋ ኣጋጣሚ ዘይሃረማና እምበር ኣልያ ብለንን ሕጂ እንታይ ይገብር ሓደ ትኽ ኢሉ ኣነ ነታ ሓንቲ ታንኪ እንዳ እናፃፀርኩ ከሎ ትኽ ኢሉ ከምዚ ኢሉ ንፀጋም ገፁ ይመፅእ ሕጂ ናብኣ ገፀ ርኢ ሰበልኩ ሕጂ መድፍዑ ናባይ ገፁ ኣስተኻኽል የብላ ኣነ ሕጂ ነታ ሓንቲ ክትኩስ ዝሓሰብኩ ኣብኣ ከለኩ ቅይር ኣቢለ ናብኡ ቃታ ፀቅጥ እዛ ታንኪ ትህረም እዛ ታንኪ ሕጂ ንሕና ንፈልጠን እቲ 55 ኢና ንፈልጥ እቲ 62 ብክለሳ ሓሳብ ኢና ንፈልጠን ሕጂ ኣብ ቱሬት ወቃዕ እቲ ቡምባ ኣንኳል እዩ ኣብ ቱሬት ወቂዑ ሕጂ እቲ ቱሬት ናተን ምዘንቲ 55 ፍልይ ዝበለ እዩ ኣየን ኮሎን ኣብኣ ከሎ ይዘልል ማለት እዩ ምዘለለ ክትኩስ ኣይከኣለን ተተኳሳይ ምክንያቱ ኣብ ታንኪ ንድሕር ቡምባ ሃሪምዎ ከቢድ ስለ ዝኾነ በርቂ ዝገብረልካ ክትኩስ ኣይትኽእልን እቲ ኣውቲስታ ግን ምዚ እንዳሃለ ጥራይ ጎይ ንፀጋምና ከምዚኣ ገይሩ ክቆርፅ ኣብኣ ከለኹ ካልኣይ ግዜ ይትኩስ ማለት እዩ ልክዕ ካልኣይ ግዜ ከዓ ከምኣ ትገብር ሕጂ ኣይወረድናን ከምኣ ክንገብር ከለና ምሳይ ዝነበረ መላኣይ ሓነታይ ንብሎ ብጣዕሚ ንፉዕ ወዲ ቁልጡፍ ንፉዕ ሓነታይ ቃፃሊ ቅይር ኣለ ይብሎ ኣብኣ ከሎ ኣቃፃሊ ቅይር ኣብል ኣብኣ ከለኹ እታ ሳለሰይቲ ውስታይ መስ ገበርኩ ልክ ኣብታ ናይ ኣውቲስታ ዘላ ቤትሮ እታ ትሕቲ እያ ትሃርም ኣንኳሊ ሕጂ ኣንኳሊ ዘልል ክእል እዩ ኣቃፃሊ ግን ኣይዘልልን እዩ ኣብኣ ከላ ምስ ስታይ ምስ ገበረት ነቲ ኣውቲስታ ካብዚኣቱ ትቁረፅ ማለት እዩ ካብዚኣቱ ቆሪፃ ኣብኣ ወድቕ ስታይ ይኸውን ነቲ ተኳሰነት ተኳሳይ ካብዚኣቱ ትቆርፆ ነቲ ኣዛዚ ሞታለቃ እዩ ናይቲ ሓይሊ ብኣ ዝነበረት ኣዛዚ እዩ ነይሩ ንስኻ ካብዚኣ ተቆሪፁ ማለት እዩ እታ ቡምባ ትኽኢላ ዘላ ብሓንሳብ ስለዝሓል ካብ ኣውቲስታ ናብ ተኳሳይ ካብ ተኳሳይ ናብቲ ኣዛዚ ማለት እዩ ካብ ካላ እዛ ታንኪ ተቃፀሊ ሕጂ ነታ ታንኪ ኣነ ክርኢ ከለኹ ምክንያቱ እቲ 62 ንፀንሓና እየን ዝብል ገምጋም ኣይነበረናን እቲ ናተን ነፀጋዝ ንብሎ ኣሎ ነፀጋዝ ዝበሃል ኣሎ ኣብቲ ቅድሚት ናይቲ መድፊዕ እዩ ልክዕ ከምዚ ናይ ቅርፂ ዝሓዘይ ናተን ከዓ ኣብቲ ማእከል ሕጂ እንታይ እዩ ኮይኑ እንታይ ዓይነት ታንኪ እያ ገለ እንዳበልኩ ስታይ ኣይገበርኩ ኣይመፀለይ እንቲ 62 ዝበሃል ሓራይ ከባ ንዓ ንሳ እንዳተቃፀለት ከላ ናብቲ ኣተን ገፀይ መድፍዕ እያ ኣስተካክል ምሰበልኩ መኪና እንዳጎየት ከዓ ትመፅእ ማለት እዩ መኪና እንዳጎየት ትመፅእ ትኽ ኢላ ናብተን ዝቃፀላ ዘለዋ ታንክራት ምክንያቱ ኣብኡ ክልተ ትቃፀላ ኣለዋ ሳለሳለሰይቲ ትቃፀላ ኣላ ንሳኻ ናብአን ትመፅእ ኣብኡ ሕጂ ኣጋር ነይሮማ ኣጋር ክዘሉ ይርኦም ክወርዱ ከብኣ ኣብኣ ከለኹ ኣናፃፂረ ናብኣ ክትኩስ ወዲ ኣበባ እንታይ ይብል ግደፍዋ ይብል ዋ መነፀረ እዚኣ ተወታይ ገድፋኒ ልብኣ ከለኹ ትኩስ ማለት እዩ ኣብኣ ከለኹ ምስ ተኮስኩ እዛ መኪና ነዳዲ ነይርዋ ምስኣ ቦምባታት ነይርዋ ምስኣ ብጀካት ኣጋር ማለት እዩ እዚ ቦምባታትን ነዳድን ምስቲ ናይ ተንታንክታት ተሓዊሱ ነዛ ዕውድዑዶ ንእሽተይ ከባቢ ዝነበረት ናብ እሳተ ጎመራ ትቕየር ማለት እዩ በቲ ቦምባታት ስታይ ክኸውን ትፊስቶታት እንታይ ካትሎ ዘልል ምድረ ሰማይ እሳተ ጎመራ ትቕየር ኣብኣ ከሎ ኣብኣ ዝነበረ በርጌት ብሙሉኡ ኣብኣ እህመኹ ማለት እዩ ብሙሉኡ በርጌት ዋላ ሓንቲ ኣይተረፎን ሽዑ ንሕና ዝተኮስናዮ ጠያይት ማልያ ናብቲ እዋን እንተ ዚ ኣነ ጥራይስ ታንክስ 3500 ጥኢት እያ ትሕዝ ሽዑ 2900 ጥኢት ተኩሰ ምክንያቱ ምስቲ ኣጋሪና ተሓዋዊስና ኣልያ ዘይብሉ ኣጋር እዩ ቅድሜና
1: ኣውሪቨ ስለ ዘረእኽዎም ብሳዮም ካዓ ለጊቦም ዘለዉ ኪድ ሕጅብ ታንክኻ ወዲ ቁማርጂ ፅጊዕ ኢልካ ምስ ተኮሰ 2-3 ክቃፅል ኣሉ ካልእ ኣማራፂ የለን ኢልፍ ታላዕሊ ምሳይ ስለ ዝነበሩ ሪኦም ወተላኣትዩ ክፍተ ታንኪ የቃፅል ደን መፂና ኢለን ባርዕ እዛ ኦራል ከይተሃርማ ብሎ ኣለኩ ንብረት እዩ ነዳዲ ፅዒና ኣላ ቀረባ ርሕቐት እንዲ ክሻፋየ ዝርያኒ ነቲ ኦራል ነዳዲ ፊስቶታት ፅዒና ስለዘላ ከይተሃርማ ነልኮ ትርክብ ወዳንኤል ከይነበሮት መጥፋዓጅ ዓሚሩላ ሳልሰይቲ ምስ ሃረመ ነዲዳ በቲ ሓደ ወገን ከዓ ፅቡቅ ገበራ ጥራሕ ኢለ ዕግርግርኣት ይወፀላ እዩ እታዛ ዓበይቲ ስራሒተ ጅብዚያ ጭፍራያ ትበሃል ታወታ ሰዓት 5-6 ገለ ፅልግልግ ከይበኸሎ ሃይሎምራ ተቃትዩ ከዓ ከምኡ ክልተ ኣቃፅል ብዝኾነ 4 ተቃፂለ እንታ ኦራል ባልባል ምስ በለት ምስ ነዳድያ እቶ ከይመስ ይኸሎ ኢልና ረሻሽ ብድሕሪት ነርቱ ተመገስ ኢሉ እዮ ንወደ ብርሃ ቀረባ ርሕቐት ናይ 230 ሜትሮ ይምሳና ነይሩ ኣብ ኮልና ብረሻሽ ጥራሕ በሎ እዚ ሰራዊት ምስ ሜደይ ከዓ ተራኺብና

0: ሓደ ናይ ሬጅመንት ሓላፍ ነበረ ወዲ ገብሩ ዝበሃል ግን ማ ሻዕብያ መፅኹም እናገለ ኢሉ ኣብኡ መዓት መስዋእቲ ክሳራታት መዓት ነይርዎም ሓንቲ ክገብሮ ይክእሉን እዮም ካብ ኣርቢጂ ዋላ ብክስታይን ብከምዚ ሕጂ ኣርባዕተ ታንክ ቃፂልና ኣለን እታ ኦራል ተቃፂላ ኣብ ህጉም ዝኣቱ ንህጉም ተዓዳእትና እዮም ከይመሰይ ሰዓ 6ዱሽተ መፈርዓ ፅለል ከይበለ ብከምዚኣታ ፍፃሜ ተወዲ ኣብ ሰዓታት እንተረእኻ ታንክ ምልኡ በሉ ስጋ ኣይፍለጥ ትኾነታት ኢልና ተረእና ከዓ እቲ 62 ኮይኑን ፀኒሐን 215 ስንጠቂት እዩ ተናና ታንክታት ከዓ ናይ 100 ሚሜተር እዩ 115 ቦምባ ክመልኡ ከሎ ካሊእ ብረት ኢልና ተረእኻስ ፅውዕኒ ጥቆሜ ነይረ ምዛ 115 ስንጠቂት ዜ እቲ 62 እየን ምዕቡላት እየን ካብ ኮርያ ዝዓደጋን ሓደስቲ እየን ብባት ዝመፃ 7 ተማሪኽና ኣርባዕተ ተቃፂለን ምስ ተረፋ ሃዲመን ከይደን ጭፍራ ተቋፃፂርና ያ እዚኣ ዝዓበየ ዝስርሒት ነራ
1: ፋይናል ናይ መጥካዕቲ ምስ ተበገስና ኩሉ ሃድና ይኣትዩ ታንኮኒኡ ረሻሹ መዳፍዕ ናሃና ብምሉኡ ሰለስተ ሓይሊ ማለት እዩ ሕጂ መጥካዕቲ ንወልድያ እንዳተበገስና ፀላኢ ምሳና ተበግሽ ክጥቅዕ ብምብራቅ ወገን ንሕና ዘይተፀበና እዚ ሓራ ገበያ ዝብልዎ ሓራ ገበያ እዘን ስግሽትቱ ዝበሃለት ተተሓዝባሉ ግዜ እዩ ፀላኢ ፀጋም ስለ ዘግፍሓና እቲ ናይ ወልድያ መጥካዕቲ ዳርጋ ተዘሓሂሉ ኩሉ ዓቕምና ሓራ ገበያ ይኸይዱ ኩሉ እቲ ናይ ሰራዊት ናይ ወልድያ ብደሎ ዩ ተደምሲሱ
2: ንሕና ኣለውሃ ተቋዋጭና ፅባሒቱ ንግሆ ደረጉምር ተቋዋጭና ቡንቶ ወልድያ ተቋዋጭና ወልድያ ኣቲና እንዳኸድና ሓንቲ ታንክ ፈንጂ ሃሪምና ብዙሕ ታሽሙ ኣይኮነትን ወልድያ ተቋዋፂልና ስሪንቃ ትበሃል ኣላ ታሽሙታት ስሪንቃ ኣቲና ንግሆ ዛዳ ሰዓት 10 በለ ይኸውን ሓንቲ ታንክ ከማምፀዲፋሃና ዝተሰብ ትሰብዮምና
3: ካብኡ ዓጢቕና ብወልድያ ንስሪንቃ ኢነወሪድና እቲ ታንክና ዝተገልበጠት ተኸስተ ዝመርሓ ኣውቲስትኣ ምስ ካልኣዩ ኪዳነ ዝበሃል ኣባ ተሰብዮም ንክኤልካ ኣሎ ብዛዓዲ ውፃእ መዓት ኮይኑ ተፋሒር ወፂኡ ኣብዚ ኣኽርያ ኣሎ ምክኤለ ውፃእ መዓት ኢና ንብሎ መብዛሕትኡ ተፋሒሩ እዩ ወፂሱ ክልተ ኣባላት ግን ተሰውዮምና እቲ መንገዲ ክስታይ ስለ ዝኾነ ንሕና ወይ ሙልጌታ ዝመርሓ ታንኪ ገምገም በፂሓትና ፅርግያ ክጎዩቶም ኣውቲስታ ወዲ ኣባ ፍፁም ኣነ ዘሊልና ወሪድና
4: ኣብ ቆቦ ቀኒና ካብቲ ቆቦ ከዓ እዚ መዳፍዓት ነይሩና መዳፍዓትና ፅቡቅ እዩ ሰሪሑ ፍቲ ናይ ኩነታት ዝነበረ ፅቡቅ እዩ ነይሩ እቲ ኩነታት ማለት እዩ ካብኡ ከምኡ እንዳበልና ከይድና ስሪንቃ በፂሕና ማለት እዩ ኣብ ስሪንቃ ምስኣተና ከብቲ ተሓሪደና ኣለና ባህሊ ገለ ተገይሩ ኩሉ ሕጂ ተራ ናይ ህዝባ ጉንባር ኣብቲ ስግረ ዶብ ዝነበረ ሲ ብጣዕሚ ሓያል እዩ ነይሩ ኣብ ደቂ ኣንስትዮ ዝነበረ ተራ ወላብ ደቂ ተባዕትዮ ኣብ ኩሉ ኣነ ክሪኦ ከለኹ ሽዑ ብጣዕሚ ፅቡቅ እዩ ነይሩ ከም ሓኪም ኮይነ እየ ትሰርሕ ነይረ ድለካ ግን ኣብ ርእሲ እቲ ሓኪም ከዓ ኣብቲ ብረት ከዓ ምስኡ ዝሰርሕ ከም ዝነበርኩ እየ ዝገልጥ
5: ወልድያ ተደምሲሱ ወልድያ ኣብ ማዓስከር እዩ እቲኡ ዝነበረ ሰራዊት ምድምሳሱ ከዓ እቲኡ ዘሰለፍና ዓቕሚ ብጣዕሚ ዓብ እዩ ብናይ ኢትዮጵያ ክትሪኦ ከለካ ናይ ኢትዮጵያ ስትራቴጂ ክትሪኦ ከላ ንሱ ብጣዕሚ ዓብ እዩ ፀላኢ ተሰናቢሉ ንጨርጨርን ቆቦን ኣላማጣን ክመልስ እዩ ዝደሊ ነይሩ ቀዳማይ ስራእሱ እዩ ነይሩ እዚ ምድላዊ ገብር ነይሩ ምድላዊ ገብር ነይሩ 15 17 ካብ ምስ ሰብ ነይሩ ሞራል ሂብዎ ነይሩ ብግን ዝተጀመረ ግን ፈርኣዩ ከቢድ ብረስ ኣዝዩ ሓያል ሰራዊ ክፀውሮ ይከኣለን ካድም ጥራሕ ይደሉ ወልድያ ኣብ ኣኸላያ ተወዲያ ኣብ ክልተ መዓልትስ ኩሉ ትውድ ነበረ ሰለስተ ክፍለ ሰራዊት ክኸውን ነይሩ ንኩሉ ደምሲሶም እዮም ሒዞም እዮም

ኣብ ቅድመ ትምህርቲ ወይ ብልምዳዊ ኣፀዋውዓ መዋለ ህፃናት ተዘክሮና ከመይ ኮን ይኸውን? ክብራትን ክብራን ተዓዘብትና፣ ምናልባት ነብሲ ወከፍ ሰብ ነናቱ ተዘክሮ ንቅድመ ትምህርቲ ኣለዎ። ክንደይ ካባና ኢና ኣብታ ፈላመይቲ ናብ መዋለ ህፃናት ዝገዝገስናላ መዓልቲ ካብ ወለድና ምፍላይ ኣብና ዘልቀስና? ናይ ቅድመ ትምህርቲ ግዜ ተዛዚሙ ኣብ መወዳእታ ዓመት ዝህሉ ማዕፀዊ ስነ ስርዓት ከ ክንደይ ንኮን ንኸውን? ብህፃናዊ ላሕጃ ግጥሚ፣ መዝሙር፣ ድራማታት ዘቕረብና በዚ ኮይኑ በቲ ኣብ ቅድመ ትምህርቲ ዝነበረ ዝቕሰም ተመክሮ ሂወት ምናልባት ክሳብ ኣብ ዝለዓለ ደረጃ ትምህርቲ ወይ እውን ኣብ ዝተፈላለየ ኣጋጣሚታት ጉዕዞ ሂወት ተዘካሪ ይገብሮ። እቲ ምንታይ ምስ ማሕበራዊ ናብራ ምስ ሰባት ተኸባቢርካን ተሓላሊኻን ምንባር ኣካላዊ ጥንካረ ዓበይቲ ምኽባር ወዘተ ዝብሉ ኣምራት ብወግዒ መጋረጃኦም ቀንጢጦም ጆባ ዝብሉኻን እንታይ ነትካውን ዝዝርዓሉ ናይ ፈለማ ደረጃ ስለ ዝኾነ ኮይኑ ይስምዓና።

0: ትካላት ቅድመ ትምህርቲ ኣብ መዳለዊ ናብ መባእታ ደረጃ ጥራይ ዝተሓፅረ ሓላፍነት ኣይኮነን ሓላፍነትን። ዕላማ ቅድመ ትምህርቲ ሓደ ህፃን ኣብ ሕብረተሰብ ቅቡል ዝኾነ ባህርያት ወኒኑ ምስ ሰባት ተሳንዩ ክኸይድ ዘኽእል ኩሉ መድያዊ ስነ ምግባር ምዕባለን ፍልጠትን ዓጢቑ ክወፅ እዩ። እዚ ክውን ክኸውን ከዓ ትካላት ቅድመ ትምህርቲ በቲ ሚኒስትሪ ትምህርቲ ዘውፅኦ መምሃሪ ፅሑፍ ተቐይደን ክኸዳ ይግደዳ። መምሃሪ ጽሑፍ ወይ ካሪክለም ቅድመ ትምህርቲ ምስ ኣነባብራ ሕብረተሰብ ኤርትራ ዝሳነ ተሞክሮ ኣብ ዝመዳይ ዕውታት ዝበሃል ሃገራት ኣብ ግምት ኣትዩ ተሞክሮ ሰውራት ተገንፂሉ ስነ ልቦና ህፃናት ኣብ ግምት ዘእተወ መፅናዕቲ ተኻይድሉ ናይ መወዳእታ መስርሑ ሒዙ ኣብ ግብሪ ውዒሉ።
1: ናይ ቀዳማይን ናይ ካልኣይ ዓመትን ኣለና መፅሓፍ ክልቲኡ ከዓኒ 6-7 ቴማ ኣለዎ ማለት እዩ። ብግቡእ እሱ እንድሕር ተማሂሮሞ ካልእ ትምህርቲ ኣየድልየምኒ በቃ እታ ቀንዲ መሰረት ንሰ እያ እታ መፅሓፍ ተኸቲልካ እንድሕር ምሂርካዮም እቲ ቆልዓ ኣብዝ ኸደ ኸይዱ በቃ ብኩሉ ነገር እዩ ተሃኒፁ ዝኸይድ። ኣካላዊ ምዕባል ኣለዎ፣ ማሕበራዊ ኣሎ፣ ስነ ኣእምራዊ ኣሎ፣ ስሚዒታዊ ኣሎ፣ ኩሉ ነገር ኣብ ኣሎ፣ ቋንቋ ኣሎ ብምሉእ ማለት እዩ። እዚ ነገራት እዚ ብግቡእ ተማሂሮዎ እንድሕር ሓሊፉ እቲ ቆልዓ በቃ ኣዝዩ ብሉፅ ቆልዓ ኮይኑ እዩ ዝኸይድ። ብዝበለፀ ካብቲ ናይ ቀዳማይ ዓመት ብብዝሒ ኣብ ኩሉ ዋላ ብፀወታታት ዘመልክ ዝማእኸለ እንተኾነ ትምህርትና ኣብቲ ናይ ቀዳማይ ዓመት መፅሓፍ ዋላ ወሲድኩም ክትርእይዎ ትኽእሉ ኢኹም ኩሉ ፀወታት ዝማእኸለ እዩ። ሕጂ እቲ ብፀወታት ዝመሃርዎ ይቐድሕዎ እዮም ቶም ቆርት ኣይክርስ ኣይርስዕዎን እዮም ከዓኒ። ስለዚ በዘን መፅሓፍ እዚአን ተኸቲሉ ዝኸደ ቆልዓ ንቐፃል ዋላ ንግዜ እዩ ኸማነ ኣይርስዑን እቲ ዝተምሃሮ ማለት እዩ። ካብኡ ወፂኻ ዝመሃር ግን ኣነ ብዙሕ ደገፍ ኣይድግፎን እዩ ማለት እዩ።
0: ኣብ ቅድመ ትምህርቲ መጀመርያ ቆልዑ ዝመሃርዎ ካብ ሌላ ምስ ቤት ትምህርቶም ቀጥሪ መምሃሪ ክፍልታትን መሰለጥያታትን መምህራኖም መሳትኦምን ጀሚሩ ክሳብ ኣገዳስነት ኣብ ከባቢኦም ዝርከቡ ሰብ ሞያ ተማሳልነትን ፍልልያትን ነገራት ምፍላጥ ህዋሳቶምን ስራሕ ነፍሲ ወከፎም ምፍላጥ ዝኸይድ መባእታዊ ነገራት እዮም። ከምዚ እናበለ እምበኣር እቲ ህፃን ንትምህርቲ ንፅሕፈትን ካልእን ዝሕግዝዎ መሰረታዊ ምቅርራባት ይገብር። እዚ እንደኾነ እቲ ኣካይዳ ኣብ ገለ ትካላት ትምህርቲ ናይ ቅድሚ ትምህርቲ በቲ ክወሃብ ዝግብኦ ካሪክለም ዘይክተላ ኣብ ገለ ንቆልዓ ካብቲ ንኡስ ኣእምርኡ ክመሃሮን ክሕዞን ዝኽእል ደረጃ ፍልጠት ዘይሰነ ንጥፈታት ዘካይዳ ኣለዋ። ከምዚ ብምዃኑ ትካላት ቅድሚ ትምህርቲ ሸቶአን ወቂዐን ዶ ይበሃላ?
2: ብኣንጻሩ እዩ ንቅድመ ትምህርቲ ሸትኡ ወቂዑ ክንብል ኣይንኽእለን ኢና። ኣብ ቅድመ ትምህርቲ ቆልዑ ንቀጻሊ ህይወቶም ዘገልግሎም ኣረኣእያ ዘስፍኑሉ ዝቐስሙሉ እዩ። እዚ ስለ ዝኾነ ኣብ ደገ ናይ ግዳም ፀወታ ኣሎ፣ ናይ ውሽጢ ክፍሊ መነጣጠፍ ኣሎ። እዚኦም ቆልዑ ግን ኣብ ከምኡ ኣብ ምንታይ ይውዕሉ ኣለው? ካብ እቱ ኢሎም ክላስ ክፅሕፉ ውዕሉ ኣለው። ሕጂ ነቲ ኩሉ መዳያዊ ምዕባለ ክረኽብዎ ዝግብኦም ከይረኸብዎ ተጎሲዩ ተሪፉ ኣሎ። ስለዚ እዞም ቆልዑ እዚኦም ከም ግቡእ እቲ ሙሉእ መዓልቲ ክፅሕፍዎ ዝግብኦም ቀዳማይ ክፍሊ ምስከዱ፣ ዋላ ብእውን ሙሉእ መዓልቲ ክፅሕፉ ኣይግብኦምን እዩ፣ ኣብኡ ምስከዱ ምረኸብዎ ነይሮም። ኣብቲ ንኩሉ ዝረኽብዎ ሒዞሞ ሞ መፁ። ኣብ ቀዳማይ ክፍሊ ከዓ እቲ ካሪክለም ድማ ምስ ናይ ቀዳማይ ክፍሊ ተተሓሒዙ ቀሪቡ ስለ ዘሎ ኣብኡ ምረኸብዎም ነይሮም። እዞም ቆልዑ እዚኦም ክልተ በደል ተበዲሎም ኣለው። ሓደ እቲ ክረኽብዎ ዝግብኦም ኩሉ መዳዮ ምዕባለ ከይረኸብዎ ሓሊፍዎም ኣሎ። ንኣብነት ብዛዕባ ምኽባር ንደቂ ሰባት፣ ስነ ምግባር ምህላው፣ ንዓበይቲ ምኽባር፣ ንጥኑሳት ምኽባር፣ ንካባኻ ዝዓበዩ ምስ መዛንኻ ከመይ ጌርካ ቀሲልካ ከም ትዘራረብ ኣኽቢርካ ተኸቢርካ ከመይ ጌርካ ምስ መዛንኻ ምብሃሃል፣ ምስ ስድራ ቤቶም ከመይ ገይሮም ብምብሃሃል ዝኸዱ ነዚ ኩሉ ተጎሲዮም ኣትዮም ኣለው። ምክንያቱም ሙሉእ መዓልቲ ቁፅሪ እንግሊዝ ትግርኛ ክፅሕፉ ጥራይ ይውዕሉ ኣለው። እዚ ሕጂ ይሃስዮም ኣሎ፣ ተጎሲይዎም ኣሎ። ድሓር ኣብኦም ምስከዱ ይስልችዎም ኦሬዲ ሱ እንዲኦም ክገብሩ ሓጊኦም ሰልችዎም ይርከቡ።

0: ናይ ቅድመ ትምህርቲ ግዜ 2 ዓመታት ኮይኑ እቲ ህፃን ኣብ መጻኢ ጉዕዞ ምንባር ዘገድስዎ መሰረታውያን ኣእምራት ሒዙ ከም ዝወፅእ ይግበር። ኣእምርኡ ናተሓሳስብኡን ሰፊሑ ኣካሉ ብዝግባእ ዝማዕበለ ማሕበራዊ ናብራ ብዝግባእ ዝርዳእ ስምዒታት ኣብ ግዜኦም ክግንዘብን ከስተማቐረን ዝኽእል ታሪክ መንነትን ክብርታትን ዝነብረሉ ሕብረተሰብ ተረዲኡ ንምዕቃብ እውን ዝስዕት ዜጋ ኮይኑ ክወፅእ ወሳኒ ተራ ዘለዎን 2 ዓመታት እየን ድማ
1: እዋ 2 ዓመት እንድሕር ኮይኑ ዝያዳ ውፅኢታዊ እዩ። ብፀገም ሓደ ዓመት ጥራይ ዝመሃሩ ኣለዉ። ንኣብነት ኣብ ርሑቅ ገጠራት ዘለዉ ቆልዑ ብስጋ ሕጂ ሓደ ዓመት ጥራይ ነይሩ። 2 ዓመት ዝኾነሉ ምክንያት ግን ካብታ ፀባብ ገዝኦም ካብቲ ከባቢኦም ወፂኦም ብሓደ ዓመት ብዙሕ ለውጢ ከምፅኡ ይክእሉን እዮም። ደቂ 4 ዓመት እዮም ዘለዉ። ስለዚ ኣብቲ መጀመርያ ከመይ ገይሮም ማሕበራዊ ተዋሳእነት የማዕብሉ ኣብኡ ዝያዳ የተኩር። ንኣብነት ኣብዚ ዝገብር ብቴማዊ ኣገባብ እንዲዩ ዝቐርብ። ምክንያቱ እቲ ቴማዊ ኣገባብ ንብዙሓት ሳብጀክትታት ዝሓቆፈ እዩ። ቁፅሪ፣ ቋንቋ፣ ስነ ፍልጠት፣ ማሕበራዊ ስነ ፍልጠት፣ ድራማ፣ ስነ ጥበብ፣ ሳዕስዒት፣ ስፖርት፣ ነዚ ኩሉ ብሓንሳ ኣጣሚሩ ዝኸይድ እቲ ቴማዊ ኣገባብ። ንኣብነት ቁፅሪ እንዳተማሃሩ ከለዉ እንዳተዘራረቡ ስለ ዝመሃሩ ዘለዉ ቋንቋ እውን ምዕባለ ኣሎ። ካልኣይ ምስ መዛንኦም ቆልዑ ምዝርራብ ምብህኻል ይመሃሩ ኣለዉ። ዛትስ ዋይ ቴማዊ ኣገባብ ዝምረፀሉ ምክንያት። ስለዚ ኣብ ቀዳማይ ዓመት ውሱን ክስታዮም ዘጥርዩ፣ ኣብ ካልኣይ ዓመት ግን ኦሬዲ ርእሰ ተኣማንነት ኣጥርዮም ኣለዉ። ቀንዲ ዕላማ ናይ ቅድመ ትምህርቲ ድማ እቶም ቆልዑ ርእሰ ተኣማንነት ንክሓድሮም እንድዩ ነዚ ኣብ ቀዳማይ ዓመት ነቲ ርእሰ ተኣማንነት ዝጀመርዎ የደልድሎ ኣፍልጦኦምን ካብ ዝቀለለ ናብ ዝኸበደ እንዳወሰኸ ክኸይድ ኣሎ። ኣብ ካልኣይ ዓመት ሕጂ ብዛዕባ ስነ ፍልጠት ምሃሩ፣ ብዛዕባ ተኽሊ ምሃሩ፣ ብዛዕባ ጂኦግራፊካዊ ኣቀማምጣ ምሃሩ፣ ዝሕግዝ ዝና ሰባት ተባሂሉ ብዛዕባ ኣብ ፖምፔሪ ዝሰርሑ ብምንታይ ከመይ ይሕግዙና፣ ኣብ ክሊኒክ ዝሰርሑ ከመይ ይሕግዙና፣ ኣብ ሚድያ ዝሰርሑ ብከመይ ይሕግዙና፣ ሕጂ ዝሕግዙና ሰባት ኢልካ ብቅልል ዝበለ ኣገባቢ ኢካ ተዳልዎ። ግን ምስ ዝሰፍሐ ኣከባቢ ከመይ ገይሮም ከም ዝላለዩ ንምግባር ዝዓለመ እዩ። ስለዚ ኣብቲ መተኣታተዊ እዩ፣ ኣብቲ ድማ መደልደልን ኣፀቢቖም መሊኾምሞ ንክወፁ ዝሕግዝ እዩ። ኣብዚ ከይጠቐስክዎ ክሓልፍ ዘይደሊ ንኣብነት ቁፅሪ ኣብ ቀዳማይ ዓመት ክጅምሩ ከለዉ ምፍላይ ምጉጃል ብከምዚ ጥራይ እዮም ዝመሃሩ። ብዛዕባ ቁፅሪ ክመሃሩ ከሎ ብሕብሪ፣ ብቁመት፣ ቁመት ምዕቃን፣ ብምዕቃን ብከምዚ ይመሃሩ። ኣብ ካልኣይ ዓመት ምስ ኣተዉ ግን ኣፀቢቖም ነቲ ቁፅሪ ካብ ሓደ ክሳብ ስጋ 10 እዩ ነይሩ፣ ሎም ዘበን ግን ክሳብ 20 ከም ዝኸውን ተገይሩ ምድማር፣ ምጉዳል፣ ምምቃል ኣብ ካልኣይ ዓመት እውን ነዚ መሊኾም ከም ዝወፁ ይግበር። እዚ ብምሉእ ግን ብተግባር እዩ። ብባሊቃ ብዝተረኽበ ዋላ ብፀፀር ኣስሒት ንዓቶም ሲ ብዝጥዕም ኣገባብ ኣብ ኣከባቢ ብዝርከብ ኣቕሓ ገይሮም ዝመሃሩሉ እዩ።

ህፃናት ራእይ መጻኢት ሃገር እዮም። እዚ ስለ ዝኾነ ድማ ኣብ ግዜ ህብረታዊ ቃልሲ ከይተረፈዩ ልዑል ጠመተ ተዋሂብዎም ዝስራሓሉ ነይሩ። ኣብኦም ዝግበር ትምህርታዊ ወፍሪ ጽባሕ ንግሆ ንኹሉ ዘሐጉስ ምህርቲ ከም ዝሕፈሶ ርጉፅ ነገር እዩ። ስነ ፍልጠታዊ ኣገዳስነትን ኣድማዕነትን ቅድመ ትምህርቲ ብሚኒስትሪ ትምህርቲ ቀዳምነት ተዋሂብዎ እምበኣር ክኸይድን ክስራሓሉን ጸኒሕ እዩ። ኣብ ዝሓለፈ ናይ ነፃነት ዓመታት ድማ ተራን ኣበርክቶ ናይ ዘን ትካላት ትምህርቲ ንቅድመ ትምህርቲ ህፃናት ብቐሊል ዝጥመት ኣይነበረን። ዝበዝሑ ካብዞም ሎሚ ኣብ ዝለዓለ ደረጃ ትምህርቲ በፂሖም ንህዝቦምን ሃገሮምን ዘገልግሉ ዘለዉ ዜጋታት

0: መምህር ኣዜብ ኣብ ሞያ መምህርና ቅድመ ትምህርቲ ናይ 27 ዓመታት ተመክሮ ዘለዋ ምኩርቲ መምህር እያ። ኣብዚ ሕጂ እዋን ተመሓድራ ዘላ ሕሬተይቲ ሰሜታ ቤት ትምህርቲ ከዓ በዚ ክሳብ ሎሚ ኣጥርያቶ ዘላ ሞያን ተመክሮን ምስ መምሃሪ ፅሑፍ ኣሳንያ ተዓይ ዘላ እያ። መምህር ሰናይት ሰልጠነ እውን ናይ 21 ዓመታት ኣብዚ ሞያ ዓያላ 17 ዓመታት ኣብ ማእከል ቅድመ ትምህርቲ ፍረ ፅባሕ 4 ዓመታት ክሳብ ሎሚ ከዓ ኣብ ማእከል ቅድመ ትምህርቲ መካነገነት ከም ዲረክተር ኮይና ተዓይላ። መምሃሪ ፅሑፍ ሚኒስትር ትምህርቲ ኣብ ምዕባል ህፃናት ዘለዎ ኣስተዋፅኦ ልዑል ምዃኑ ተረዲኣ ኣብ ግብሪ ድማ ተዓየሉ። እዘን መምህራን ካብ ተመክሮአን ከም ዝገልፅኦ መምህራን ቅድመ ትምህርቲ ንሓደ ህፃን ኣብ ምእላይ ድሕሪ ወላዲኡ ወሳኒ ተራ ዘለዎን ኣካላት እየን ይብላ። ስለዚ ኣተኣላልያ ሕፃን እንታይ የድልዮ ፅሬቱ፣ ጥዕንኡ፣ ድሕነቱ፣ ምዕባልኡ ብግቡእ ዝርድአንን ዝሰልጠናን ክኾና ይግባእ።
1: ንኣብ ቅድመ ትምህርቲ ትምህርቲ ጥራይ ኮንካን ትህብ ኬሩን የድል እዩ ምግዳስ ምፍቃር ምፍታው ነቲ ቆልዓ እውን ኬር ምግባር የድል እዩ ቅድመ ትምህርቲ። ከምኡ ስለዝኾነ በቲ ዓውድቲ ብውሕዱ መንቸም መምስ ናይ ዓድኻ ኩነታት እንዲኻ ትኸይድ ብውሕዱ ናይ ሓደ ዓመት ስልጠና የድልዮ ንቅድመ ትምህርቲ። ምክንያቱ ምስኡ ዝኸይድ ብምሉእ ዘን ዝጠቀስክዎን መዳያት ምዕባለ ናይ ቆልዓ ሳይኮሎጂ ክትፈልጥ ክትክእል ኣለካ። ከምኡውን ሩህሩህ ለዋህ ክትከውን ኣለካ። ኣብ ቅድመ ትምህርቲ ሲ ሓላፍነታዊ መምህር ክህሉ ኣለዎ። ኣነ ብናተይ እንተ ዝኸውን ነይሩ ካብ ኣብ ዩኒቨርሲቲ ኣብ ቅድመ ትምህርቲ ዝበለፀ መምህር ኮፍ መበልኩ ነይረ።
2: በቃ ተቐዳሚት ሜላ ፍቕሪ እያ። ንቆልዓ ብፍቕሪ ክትቀርቡ ኣለካ። እንተደኣ ከም ኣድኡ ከም መምህሩስ ኣድኡ ምዃና እንድሕር ኣሚንዋ ዝኾነ ነገር ኣይፅግሞን እዩ። ወላ ትምህርቲ እውን ክርዳኣልካ ኣይፀገም ይብሉን። ተቐንዲ ፍቕሪ ኣብ ፍቕሪ እያ እታ ምስጢር ናይ መቕለ ህፃናት። በቃ መምህር ሲ ፈቃድ ክውን ከለዋ ኩላ መምህር ናይ መቕለ ህፃናት ከ ኣዲ ክትከውን ኣሎ። ወላ ሸይኑ ወላ ሓርኡ ወላ ገለ ኣይትፅገምኒ ኢኻ። በቃ ሓፅበሉ ኩሉ ነገር ተፀራርዮ ከምዚኣብ ገዛኻ ዘላ ደቅኻ ትገብራ ኣብዛ ቤት ትምህርቲ ከዓ ኩሉ ከምኣ ገይርና ኣፅሪና ኢና ነቶም ወለዲ ክንቅርበሎም ዘለና። ከም ሸይኑ ድ ከይድ ገለ ኣይንብልን። ምክንያቱ ቆልዓ ምሳኻ ስጋብ ዘሎ ውላዱ ኣዲ ኢኻ ማለት እዩ። መምህሩን ኣዲ እንዳብል ክልተ ስራሕ ይኸማ ዘሎ መቕለ ህፃናት መምህር በቲ ወላዲት እያ በቲ ከዓ መምህር እያ። ስለዚ ኩሉ ነገራት ፀገሙ ከዓ ንመምህሩ እዩ ዝነግር። ድኻም ናይ ዓይኒ ዘለዎም ትረኽቦም ናይ እዝኒ ፀገም ዘለዎም ኩሉ ነገር ኣብ ቤት ትምህርቲ ብጣዕሚ ኢኻ ተለልዮ። ኣብዚ ኸት ናይ ሕጂ መምህር ኮይና ይንስምዖም ኒና በቃ ከምዚ ዝያዳ የፍቅሩኻ። እዚ ኸትካዮም መምህር ኣብ ገዛ እንታይ እዮም ዝብልና ወለዲ ሕጂ በቃ መምህር ከምዚ ኢላ ትካ እንተይ ኢልና ዮም ዝሰምዑና። ምክንያቱ ንመምህር ብጣዕሚ እዮም ዝኣምንዋ። ተዝበለቶም ከዓ ቅንዕቲ ክትከውን ኣለ ብጌጋ እንትሕር ኣረዲእኻዮም ብጣዕሚ ፀገም እያ። ስለዚ ኩሉ ግዜ ሞዴል ክትከውን ኣለ ሓቲ መምህር መቕለ ህፃናት ሞዴል ኮይና ንኩሉ ነገራት ንቆልዑ ትፀሉ ብፅቡቕ ኣብነት ትኸውን

ህፃናት ዝያዳ ብምርኣይን ብንሳስን ብመልክዕ ፀወታን እዮም ዝመሃሩ። ከምዚ ዝተገልፀ ንዕዋም ተባሂሉ ዝወፀ መምሃሪ መፅሓፍ ነዚ ክውን ዝገብር እዩ። ነዚ ዝድርዕ ከዓ ብዝተፈላለየ ሕብርታት ተዘጌፀ ኣብ ቀፅርን መላድቕ ዘናይ ቤተ ትምህርቲ ነቅድሚ ትምህርቲ ዝስኣል ኣስእል ንህፃናት ባህሊ፣ መንነት፣ ክብርታት፣ ብሄራት፣ ኣስማትን ቦታን፣ ዞባታት ምንባብ ዘተባብዕ ፊደላት ዝምህር ሰናይ ትግባር ዝጉስጉስ ካልእን ዘጠቓልል እዩ። ኣብ ገለ ከዓ ኣብ ምዕራባዊ ዓለም ግኑናት ዝኾኑ ፊልምታት ካርቶን ህቡባት ገፀ ባህሪ ከም ሽሬክ፣ ሚኪ ማውዝ፣ ቶም ኤንጀይ፣ ቴሌታቢስ፣ ስኖፒ ካልኦትን ተሳኢሉ ትዕዘብ። ብመምርሒ ደረጃ ሚኒስትሪ ትምህርቲ እዝን ከምዘን ክስኣል ኣለዎ ዝብል እኳ እንተዘየለ ካብ ባህልን እንታይነትን ኤርትራዊ ሕብረተሰብ ዝወፀ ስእልታት ክስኣል ግን ፍቑድ ኣይከውንን። እዚ ኣስዕል እዚ ዝርከብን ኣብ ቤተ ትምህርቲ ከዓ በብግዚኡ በቲ ቕኑዕ ዝበሃል ኣስዕል ከም ዝትቀኦ ይግበር። ኣብ ዘሎም እዋን ካብቶም ኣብ ደረጃ ቅድመ ትምህርቲ በፂሖም ዘለዉ ደቅና ወይ ድማ ደቂ ጓሮባብትና ንሰምዖ ሚስ ኩስቶ ሳር ሸሊማትኒ

0: ሚስ ኩስቶ ከምዝሂባትኒ ክብሉ ንሰምዕ ኢና። ነቶም ንፉዓት ተባሂሎም በትር መምህራን ዝጥቀሱ ይሽለሙ። ካልኦት ድማ ነታ ስታር ትበሃል እናጠመቱ ዝሽለምሉ መዓልቲ ይፅበዩ። ኣብ መንጎ ህፃናት ንፉዑን ሕማቕን ዝብል ኣእምር ዘስርጥ ሽልማታት ኮኸብ ድርብ ኮኸብ እናተባህለ ዝወሃብ ሽልማታት እንታይ ኮን ይኸውን ፅልውኡ?
1: እዚ ዓብዪ ሽግር እዩ። ሓደ ክንግንዘቦ ዘለና ኩሎም ቆልዑ ብሓንሳእ ግንዛብያዊ ምዕባለ ማለት ብሓንሳእ ንሓደ ነገር ናይ ምርዳእ ክእለቶም ማዕረ ኣይኮነን። ገሊኦም ቀልጢፎም ይርድኡ፣ ገሊኦም ከዓ ቀሲሎም ይርድኡ፣ ገሊኦም ከዓ ናይ ብሓቂ ዶንጌዮም ይርድኡ። ግዴ መምህር ነዚ ኣብ ሓደ ምምፃእ እዩ። ነዚ ንክትገብር ድማ ተኸታቲልካ ኣብ ቋንቋ ድዩ ሕፅረት፣ ኣብ ቁፅሪ ድዩ ሕፅረት፣ ኣብ ኣካላዊ ምዕባለ ድዩ ሕፅረት፣ ኣብ ምብሃሃል ድዩ ሕፅረት፣ ተኸታቲልካ ኣብ ሓደ ምምፃእ እዩ። ኣብ ቅድመ ትምህርቲ ዕላምኡ ንቆልዓ ፈተና ምሃብ ናይ ብሓቂ ጌጋ እዩ፣ እቲዝዓበየ ጌጋ እዩ። ምክንያቱ ይህሰሎ ካብ መጀመርያ ፈተና እቲ መዓልታዊ ጉዕዞ ኮዩ ነቲ ምዕባለ ዝፈጠረ እምበር ናይ ሓደ መዓልቲ ኮፍ ኢልካ ምፍታን ኣይኮነን ምዕባለ ዘምፅእ። እቲ መዓልታዊ ጉዕዞ እንዳረኣኻ እንዳረኣኻ ክስታይ ናብነት እንታይ ኣሎ ካርድ ምክትታል ምዕባለ ቆልዑ ዝበሃል ብስርዓት ብስልጠና ተዋሂብዎን ኣሎ። ኣብ ቋንቋ ድዩ ኣብ ስነ ፍልጠት ድዩ ኣብ ምንታይ እዩ? ኣብ ኣካላዊ ምንቅስቃስ ናይ ደገ ድዩ ወይስ ምንጥጣፍ ኣብ ውሽጢ ክፍሊ ድዩ? ነዚ ተኸታቲሉ ኣብ ሓደ ደረጃ ንምብፃሕ እዩ ተልእኾ ናይቲ ቅድመ ትምህርቲ ኣብ ሓደ ደረጃ ከተብፅሖ እዩ። እምበር ንሓደ ክትሽልሞ ከለካ እቲ ዘይተሸለመ ቆልዓ እንታይ ክመስል እዩ? ገና ካብ ንእስነቱ ገና ካብቲ ዕድመቲ ጀሚሩ ኣነ ሓማቕ እየ እሱ እዩ ፅቡቅ። ናይ ምውድዳር ናይ ምቅንና ኢንፋክት ካብ ምውድዳር ሓሊፉ ኣብ ምቅንና እዩ ዝኣቱ ዘሎ። ሕጂ ፀገም ዘሎ ስድራ ቤታት ዋላ ኣብ ገዛ እንታይ ገብሩ ይረአ፣ መን ይሕምቕ ስኻ ዲኻ ስኻ ተሕምቕ ኣነ ባ ይሕምቆ እንድሕር ኢሉ ንፉዕ ዝወደይ እሱ እዩ ዘሕምቕ። እዚ ብጣዕሚ ጌጋ እዩ። ምክንያቱ እንታይና ነቶም ቆልዑ ንምህሮም ዘለና ፈሊጥና ኣይኮነን ከይፈለጥና ኢና ንገብሮ ዘለና። እንታይና ግን ነምህሮም ዘለና ምውድዳር በቃ ኣነ ካብ ክስቶ በልፅ ክንዲ ምትሕግጋዝ ምውድዳር ንምህሮም ኣለና፣ ምትሕግጋዝ ግን ከነምህሮም ኣለና። ኣብ ገሊኡ ሃገራት ንኣብነት እኩል መምሃራን ስለ ዘይብሎም ቻይልድ ቱ ቆልዓ ንቆልዓ ዝብል ፕሮግራማት ኣሎ። እብይ ዝበሉ ቆልዑ ወይ ከዓ እቶም ቀልጢፎም ዝቀልቡ ቆልዑ ሓላፍነት ኣለካ ንእከለ ክትምህሮ ከተማዕብሎ ኢሎም እታ መምህር በይና ዘይኮነት ቆልዓ ንቆልዓውን ተሓጋጊዙ ከም ዝምዕብል። ሕጂ እቶም ቆልዑ ገና ካብ ንእስነቶም እንታይ ይመሃሩ ኣለዉ ማለት እዩ። በቃ ሓላፍነት ወሲዶም ንከምኦም ዝኣምሰለ መዘነኦም ቆልዓ ከማዕብሉ ይፍትኑ ኣለው። ምትሕግጋዝ ካብ ንእስነት ይጅምር።

ትምህርቲ እንክልዓል ንኹሉ ክል ዕድመ ኣገዳሲ እኳ እንተኾነ ቅድመ ክንክን ህፃንን ቅድመ ትምህርትን ብቐዳምነት ዝስርዓሉ ምክንያት ግዳ እምና ኩርናዕ መሰረታዊ ትምህርቲ ብምዃኑ እዩ። ኣብዚ ብቐዳምነት ዝጥቀስ ምልከት ቋንቋ ደዩ። ሓደ ህፃን ቋንቋ ዓዲኡ ብዝግባእ ምስ ዝመልኽ ምሉእ ርእሰ ተኣማንነት ከም ዝህልዎ እዩ ዝንገር። ብዘካዚ ሓሳባቱ ክገልጽ ክኽእል ንኻልእ ቋንቋ ክመልኽ ዘኽእል ናይ ግንዛቤ ዓቕሚ ከጥሪ ኣብ ቋንቋኡ ክብሪ ክህልዎን ካልእን ሓጋዚ ምዃንያ መምህር ኣበባ እትገልጽ። ህፃን ቋንቋ እንግሊዝ ክመልኽ ኣብ ገለ ኣብያተ ትምህርቲ ናይ ቅድመ ትምህርቲ ዝርአ ጻዕርታት ከንቱ ብምባልያ እትገልጾ። ኣብ ቤቱ በቲ ቋንቋ ማለት ቋንቋ እንግሊዝ ዘዛረበ ወይ ዘማዕብሎ ሕብረተሰብ ክሳብ ዘይሓለወ ንቋንቋ እንግሊዝ ኣተኩሮ ሂብካ ዝካየድ ካብ መባእታዊ ፍልጠት ዝሓልፍ ፃዕሪ ኣገዳሲ ዘይምዃኑ እውን ትሕብር። ህፃን ኣብ መጻኢ ምሉእ ሰብ ክኸውን ኣካላዊ ዕብየት፣ ኣእምሮኣዊ ብስለት፣ ማሕበራውን ስምዒታውን ምዕባለ ከምኡ ድማ ቋንቋኣዊ፣ ባህላውን ሞራላውን ምዕባለታት ኣገዳስቲ እዮም። እዞም ተዘርዚሮም ዘለዉ ብመልክዕ ቴማታት ተቐሚጦም ህፃን ክዓድቆ

0: ኢሎም ዘለዎም ሓሙሽተ ዓይነታት ምዕባራታት ኮይኖም ሸውዓተ ዓይነታት ትምህርቲ ተወሲኽዎም ኣብ ካሪክለም ሰፊሮም ዘለዉ እዮም። ስለዚ ወለዲ ነዚ ስነ ፍልጠታዊ መለክዒ ብፍልጠት ከተግብርዎ ኣገዳሲ ይኸውን። እዚ እንተተገይሩ ድማ ውፅኢታዊ ክንክን ህፃንን ቅድመ ትምህርቲ ህፃንን ክረጋገፅ ስለ ዝኽእል ብኽነት ናብ ዜሮ ክወርድ ዝተማሃረ ዓቕሚ ሰብ ድማ ክዓቢ ይኽእል።
1: ብወገን ወለድዶ እንታይ ትምህሮኦም ኣለኽን ኢሎም ክሓቱና ይግብኦም። ንሕና ከዓ መፅሓፍቲ ንሪኦም ኩሉ ግዜ ኣኼባታት ክንገብር ከለና ሕጂ መፂኹም ረኣይዎት መፅሓፍ እንታይ ይመሃሩ ኣለዉ ረኣይዎ ኢና ንብል ንሕና ማለት ኢና። ሕጂ ንሶም ግን ቶም ወለዲ ኣብዚ ግዜ እዚ ዘይተማሃረ ወለዲ የብልና፣ ግን ካብኡ ናብኡ ውላዶም በቃ ኣብዚ ትምህርቲ ዝመሃሩ ዘይኮኑ ዝደልዩ ደለዉት በተን መፅሓፍቲ ብእንግሊሽ ቋንቋ ማዕቢሎም ክኸዱሎም ገለገለ ይደልዩ። እዚ ግን ትቆልዓ ወላ ሓንቲ ረብሓ የብሉ ናብ ቀዳማይ ክፍሊ ምስከለ ሕጂ ብሓፂሩስ ጓስጓስ ክንገብር ኣለና ንሕና በተን መፅሓፍቲ ተቐይዶም ክኸዱ ከም ዘለዉ ቶም ህፃናት ኢልና ዋላ ባዕልና ጎስጓስ ክንገብር ኣለና። ኣፍልጦ ደይብሎም ዘይኮኑ እዚ ኣፍልጦ ሙሉእ ኣፍልጦ ኣለዎሎም ወላዲ፣ ግን ጎስጓስ ክንገብር ኣለና። እዚኦም ዝመሃሩ ኢልና ከዓ ከነርኦም ኣለና ማለት እዩ።
0: ኣብ ኤርትራ ምስ ዕቤት ትካላት ቅድመ ትምህርቲ ቁፅሪ ተምሃሮ እውን ካብ 65,000 ናብ ልዕሊ 128,500 ከም ዝበረኸ ሰነዳት ሚኒስትሪ ትምህርቲ ይሕብር። ኣብዚ እዋን እዚ ኣብ ዞባ ጋሽ ባርካ 444፣ ኣብ ዞባ ሰሜናዊ ቀይሕ ባሕሪ 337፣ ኣብ ዞባ ደቡብ 667፣ ኣብ ዞባ ዓንሰባ 304፣ ኣብ ዞባ ማእከል 175፣ ኣብ ዞባ ደቡባዊ ቀይሕ ባሕሪ ድማ 77 ትካላት ቅድመ ትምህርቲ ኣለዋ።

ትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሎም ፍርቂ መዓልትን ፈረቓን ኣኺሉ ንሎሚ 9 መስከረም ዝተዳለወ ሃገራውን ዜናታት ሒዝናልኩም ቀሪብና ኣሎና። ንምክትታልኩም ብኽብረት ዝዕድም እስቴፋኖስ ግርማይ ብቐንዲ ኣርእስተ ዜና ይፍልም። ባንኪ ኤርትራ ንምንቅስቓስ ባጤራ ናቕፋ ዝምልከት ሕጋዊ ምልክት ኣውፅኡ። ፌደሬሽን ቅድድማ ግማል ኣብ ምቁፅፃር ሓይሊ ዝህቡ መድሃኒታት ስፖርት ዘሎ ኣፍልጦ ንምብራኽ ዓውደ ዘ ተወዲቦም። ኣብ ዓዲ ቀይሕ ንምጅማር ትምህርቲ ክግበር ኣብ ዘለዎ ምድላዋት ተዘትዮም። ብሪጣንያ ነቲ እስራኤል ኣብ ምዕረባዊ ገማግም ትኽተሎ ዘላ ፖሊሲ ብምቅዋም ኣብ ልዕሊኣ እገዳ ከም ዝወሰነት ሓቢራ። ኣሜሪካ ኣብ ካናዳ ክትእትወን ዝፀንሐት ዝተወሰነ ፍርያት ከም እተቋርጾ ፕሬዚደንት ዶናልድ ትራምፕ ገሊፆም። መንግስቲ ሃንጋሪ 10 ዲፕሎማሰኛታት ሩስያ ካብ ሃገሩ ክወፁ ኣዚዞም። ዝርዝር ዜና። ባንኪ ኤርትራ ንሕጋጋት ምንቅስቓስ ባጤራ ናቕፋ ዝምልከት ሕጋዊ ምልክታ ቁፅሪ 134 እዝባር 226 ኣውፅኦም። እዚ ሎሚ 9 መስከረም ኣብ ጋዜጣ ኣዋጃት ኤርትራ ተሓቲሙ ዝወፀ ሕጋዊ ምልክታ 4 ዓንቀጻት ዝሓዘ ኮይኑ ምንቅስቓስ ባጤራ ናቕፋ ብባንክታትን ፋይናንሳዊ ትካላትን ክካየድ ስለ ዝግባእ ብውልቀ ሰብን ብሕታዊ ትካላትን ንዝተወሰነ ግዜ ክተሓዝ ንዝኽእል መጠንጥረ ገንዘብ ዘነፅር እዮም። በዚ መሰረት ዝኾነ ውልቀ ሰብ ልዕሊ 25,000 ናቕፋም፣ ኣብ ደረጃ ሐ ዝተመደበ ብሕታዊ ትካል ልዕሊ 50,000 ናቕፋም፣ ኣብ ደረጃ ለ ዝተመደበ

0: ብሕታዊ ትካል ልዕሊ 100,000 ናቕፋ ኣብ ደረጃ ሀ ዝተመደበ ብሕታዊ ትካል ድማ ልዕሊ 150,000 ናቕፋ ጥረ ገንዘብ ካብ 15 መዓልትታት ንላዕሊ ኣብ ኢድ ክሕዝ ከም ዘይፍቀድ ተደንጊጉሎም ቅቡል ብዘይምኾነ ምኽንያት ልዕሊ ዝዝተጠቕሰ ፍቑድ መጠን ጥረ ገንዘብ ካብ 15 መዓልትታት ንላዕሊ ዝሓዘ ውልቀ ሰብ ይኹን ብሕታዊ ትካል ሕጋዊ ስጉምቲ ከም ዝውሰዶ እቲ ሕጋዊ ምልክትሳ ኣነፂረሎም ናብ ካልእ ዜና ምስ ንሰግር ፌደሬሽን ቅድም ኣግማል ኣብ ምቁፅፃር ሓይሊ ዝህቡ መድሃኒታት ስፖርት ዘሎ ኣፍልጦ ንምብራኽ ዝዓለመ ዓውደ ዘ ተወዲቦም ብዛዕባ እዚ ዝተዳለወ ትሕዝተሎ ገረ መስቀል ገረ ዝሄር ክቕርቦ እዩ
1: ሃገራዊ ፌደሬሽን ቅድድም ኣግማል ኤርትራ ምስ ኮሚሽን ባህልን ስፖርትን ሃገራዊ ኮሚቴ ምቁፅፃር ሓይሊ ዝህቦ መድሃኒታትን ብምትሕብባር ኣብ ምክልኻል ሃሳይነት ሓይሊ ዝህቡ መድሃኒታት ዘተኮረ ዓውዲ ዘተ ብ78 መስከረም ኣብ ኣስመራ ኣካይዱ ኣብቲ ላዕለዎት ሓለፍቲ ኮሚሽን ባህልን ስፖርትን ኣባላት ፈፃሚ ኣካል ሃገራዊ ፌደሬሽን ቅድድም ኣግማል ኤርትራ ከምኡ ውን ወከልቲ ፌደሬሽን ቅድድም ኣግማል ኣብ ዞባታት ዝተረኽብሉ ዓውዲ ዘተ ኮሚሽነር ባህልን ስፖርትን ኣምባሳደር ዘመደ ተኽለ ኣብ ዘስምዖ ቃል እቲ ኣጋጣሚ ዓውዲ ስፖርት ቅድድም ኣግማል ካብ ተጠቃምነት ውጉዝ መድሃኒታት ስፖርት ማለት ዶፒን ናፀ ኮይኑ ዝምዕብለሉ ባይታ ንምጥጣሕ ኣገዳስን ሓጋዝን ምዃኑ ገሊጹ ክኢላ ምቁፅፃር ሓይሊ ዝህቡ መድሃኒታት ፋርማሲስት ኣስመሮም በራኺ ድማ ንታሪካዊ ድሕረ ባይታ ሓይሊ ዝህቡ መድሃኒታት ስፖርት ሳዕቤናቶም ኣብ ተጠቀምቲ ዝርዝራዊ ምደባ ውጉዛት መድሃኒታት ከምኡ ውን ኣገባባት መርመራን ተራ ተወዳደርቲ ኣትሌታትን ዝመልከት ስንፍልጠታዊ ኣስተምህሮ ኣቕሪቦ ተሳተፍቲ ኣብ ዝሃቦ ርእቶ እቲ ዓውደ ዘተ ዕሙቕ ዝበለ ኣፍልጦ ክረኽቡ ከም ዝሓገዞም ብምጥቃስ ዝውደብ ውድድራት ቅድድም ኣግማል ካብ ተጠቃምነት ሓይሊ ዝህቡ መድሃኒታት ናፃ ክኸውንን ብቕዓት ንውድድር ዝቐርቡ ኣግማል ንምሕላውን ሓጋዚ እጃም ከም ዝህልዎ ገሊፆም ኣብ ኮሚሽን ባህልን ስፖርትን ሓላፊ ምሕዳርን ፋይናንስን ሌተናል ኮሎኔል ሳሙኤል ፀጋይ ንክእለታትን ተሳተፍትን ድሕሪ ምምስጋን ሃገራዊ ፌደሬሽን ቅድድም ኣግባል ኣብ መፃኢ ምስ ሃገራውያንን ወፃእተኛታትን ናይ ስራሕ መሻርክቲ ብምውሃድ ተመሳሰልቲ ኣፍልጦ ዘዕብዩ መደባት ንምውዳብ ክሰርሕ ኣዘኻኺሩ እዚ ከምዚ ኢሉ እንከሎ ፌደሬሽን ቅድድም ኣግማል ኤርትራ ኣብ 2026 ንዝተዓመ መደባት ስራሕ ብምግምጋም ኣብ ውጥን ስራሕ 2027 ዘተየሉ ኣኼባ ብ8 መስከረም ኣካይዶ
0: ነመስግነካ ገረ መስቀል ገረ ዝግሄር ኣብ ንዞብ ዓዲ ቀይሕ መስርሕ ምምሃርን ምስትምሃርን ንምዕዋት ኣብ ምጅመር ዓመተ ትምህርቲ 2026-2027 ብወገን ኣብያተ ትምህርቲ ብሓፈሻ መምህራንን ተምሃሮን ድማ ብፍላይ ክግበር ኣብ ዘለዎ ምድላዋት ዘተኮረ ዘተ ብ7 መስከረም ተኻይዶም ኣብዚ ሱፐርቫይዘራትን ሓለፍቲ ስነ መምህርናን ከምኡውን ርእሰ መምህራንን ኣብ ማሓደርቲ ኣብያተ ትምህርትን ዝተሳተፉ ዓውደ ዘተ ኣብ ዝሓለፈ ዓመት ዝነበረ ብልጫታት ብዝሓየለ ክስርሓሎም ዝነበረ ድኻማት ድማ ክፍወስ ሓላፊ ትምህርቲ ኣብቲ ንኡዞባ መምህር ብየነ ተስፋይ ኣዘኻኺሮም ብዘይካዚ ባህሊ ንባብ ንምስራፅ ተምሃሮ ንዘለዎ ኣብያተ ንባብ ብግቡእ ክጥቀምሉን ክግበር ንጥፈታት ስፖርትን ባህልን ንምሕያል ብውህደት ክስራሕ ኣገልግሎት ቅድመ ትምህርትን ንምስፋሕን ንምምዕባልን ክዕየ ከምኡ ውን ኣብ ውሕዳት ኣብያተ ትምህርቲ ተኣታትዩ ዘሎ መእለይ ህፃናት ክተባባዕ ተላብዮም ሓላፊ ስነ መምህርና መምህር መብርሃቱ ተስፎም ብወገኑ ምሕደራ ቤት ትምህርቲ ኣብ ምሕያል መደባዊ ስራሕ ብዝግባእ ኣብ ምውጣንን ትግባርኡ ኣብ ምክትታልን ብኽነት ግዜ ኣብ ምጉዳል ግሉፅነት ዘለዎ ኣፈፃፅማ ስራሕ ኣብ ምርግጋፅ ከምኡውን መደባዊ ስልጠና መምህራን ኣብ ምሕያል ብኣተኩሮ ክሰራሕ ምዒዶም ተሳተፍቲ ብወገኖም ብመንግስቲ ዝዕደል ናውቲ ትምህርቲ ኣብ ግዜኡ ዝመፅእ ኣብ ምጅማር ኣገልግሎት ትምህርቲ ሓጋዚ ስለ ዝኾነ ዝምልከቶ ኣካል ቆላሕታ ክገብረሉ ተሓሳሲቦም ኣብ ንዞብ ዓዲ ቀይሕ ካብ መዋእለ ህፃናት ክሳብ ካልኣይ ደረጃ ዘምህራ 52 ትካላት ትምህርቲ ኣለዋ ኣብ ንኡዞባ መወልቂ ሕማም ዓሶ ንምቁፅፃር ምስኮም ብምውሃድ ዝተወስደ ናይ ምክልኻልን ፍወሳን ስጉምትታት እወንታ ውፅኢት ከም እትረኽቦ ሰሞያ ጥዕና ሓቢሮም ሓላፊ ኣገልግሎት ጥዕና ነረስ መብራህቱ የማነ ኣብ ቀዳማይ መንፈቕ 2026 ዝተረጋገፀ መልከፍቲ ካብቲ ናይ ዝሓለፈ ዓመት ተመሳሳሊ ግዜ ክነፃፀር እንከሎ ብ56,000ታዊት ከም ዝጎደለ ብምጥቃስ እዚ ፍረናይቲ ዝተወስደ ኣብ ምክልኻል ዘድሃበ ውህድ ተበግሶታት ከም ዝኾነ ኣረዲኦም ሓላፊ ህዝባዊ ጥዕና ነርስ ሮቤል ብርሃነ ብወገኑ ዓሰውቲ ከባቢታትን ጣንጡ ዘራብሕሎም ቦታታትን ብምልላይ ፀረ ጣንጡ መድሃኒት ብቐፃሊ ከም ዝንፀግ ብምጥቃስ ሰሞያ ኣብ ዘካይድዎ ፃዕሪ ንቕሓት ሕብረተሰብ ብምብራህ ተርኡ ናይ ናይቲ ሕማም ከም ዘንቀልቀለ ገሊፆም። እቶም ሰብ ሞያ ጥዕና ኣብ መወዳእታ ምቁፅፃር ሕማም ዓሶ ሚኒስትሪ ጥዕና ብዝወስደ ስጉምትታት ጥራይ ክሰምር ስለ ዘይክእል መምሕዳራትን ሰብ ሞያ ጥዕናን ኣበርቲዖም ክሰርሑ ኣተሓሳሲቦም። ኣብ ንኡስ ዞባ ባረንቱ እትርከብ ቤት ትምህርቲ ማእከላይን ካልኣይን ደረጃ ቢሻ ኣብ ሃገራዊ መልቀቐ ፈተና 12 ክፍሊ ማለት ማትሪክ ንዝተዓወቱ ተምሃሮ ኣሸሊማ። ብ6 መስከረም ኣብ ዝተኻየደ ስነ ስርዓት ካብ 3 ክሳብ 3.8 ዘመዝገቡ 11 ተምሃሮ ታብሌት፣ ሙሉእ 4 ነጥቢ ዘምፅሉ 4 ተምሃሮ ድማ ላፕቶፕ ተሸሊሞም። ርእሰ መምህርታ ቤት ትምህርቲ መምህር ለገሰ ሓድሽ ኣብ ዝሃቦ መግለፂ ተረኺቡ ዘሎ ዓወት ውፅኢት ፃዕርን ተወፋይነትን ተምሃሮን መምህራንን ወለድን ከም ዝኾነ ብምብራህ ተምሃሮ ንናይ ኮሌጅ ትምህርቶም ምድላዋት ንኸገብሩ ምስ መስርሕ ምምሃርን ምስትምሃርን ዘተኮረ ናይ ምምኽኻርን ማዕዳን መደባት ከም እተሰርዓሎም ኣረዲኦም። ኣብ መሓዳሪ ንዕዘቦ ኣባረንቱ ኣቶ ተስፋኣለም ባህታ ኣብ ዘመሓላለፎ መልእኽቲ መንገዲ ትምህርቲ ነዊሕን ሓያል ዓቕልን ተወፋይነትን ዝሓትስ ከም ዝኾነ ብምጥቃስ ተምሃሮ ኣመዝጊቦሞ ንዘለዉ ውፅኢት ብምዕቃብ ናብ ዝለዓለ ደረጃ ክበፅሑ ክፅዕሩ ኣዘኻኺሮም። ፀሓፈ ህግደፍ ዞባ ጋሽ ባርካ ኣምባሳደር ማሕሙድ ዓሊ ጃብራን ሓላፊ ጨንፈር ትምህርቲ መምህር ያሲን መሓመድን ብወገኖም ብሉፃት ንምትብባዕ ዝግበር ፃዕሪ ብካልኦት ኣብያተ ትምህርቲ እውን ክሰዓብን ቀፃልነቱ ክረጋገፅና ተሓሳሲቦም። ማእከላይን ካልኣይን ደረጃ ቤት ትምህርቲ ቢሻ ካብ 203 ክሳብ 226 ብድምር 176 ተምሃሮ ከም ዝሸለመት ሰነዳታ የነፅሮም። ዝስዕብ ዜና ሃገራት ወፃኢ እዩ። ዜና ወፃኢ ብሪጣንያ ነቲ እስራኤል ኣብ ምዕራባዊ ግማግም ትኽትሎ ዘላ ዘይሕጋዊ ፖሊስታት ብምቅዋም ኣብ ልዕሊኣ እገዳ ከም ዝወሰነት ሓቢራ። እቲ እገዳ ካብቲ እስራኤል ብዘይሕጋዊ መንገዲ ዜጋታታ ኣስፊራትሉ ዘላ ምዕራባዊ ግማግም ናብ ሃገሩ ዝኣቱ ፍርያት ዝኸልክል ምዃኑ ሚኒስትር ጉዳያት ወፃኢ ብሪጣንያ ኤድ ሚሊባንድ ገሊፆም። እቲ ስጉምቲ እስራኤል ኣብ ምዕራባዊ ግማግም ኣባይቲ ክተሃነፅ ዝኽእላ ገንዘባዊ ንዋታውን ክኢላውን ደገፍ ንዝገብሩ ውድባት ትካላትን ውልቀ ሰባትን ከም ዘጠቓልል ተሓቢሮም። ብዘይካዚ ሃገሩ ንእስራኤል እትገብሮ ፅንሐት መሸጣ ኣፅዋር ከም እትድርቶ ሚኒስተር ሚሊባንድ ኣጠንቂቑሎም። እስራኤል ኣብ ምዕራባዊ ግማግም ተሃንፆ ዘላ ዘይሕጋዊ ሰፈራታት ንሃገራዊ ሕጊ ዝጥሕስ ንፍታሕ ክልተ ሃገራትን ንህላወ ፍልስጢማውያን ኣብ ሓደጋ ዝእቱን ምዃን እያ ብሪጣንያ ትወቅስ። እስራኤል ከም መሰግብሪ ናይቲ ኣብ ልዕሊኣ ዝተወሰነ እገዳ ኣብ ከተማ ኢየሩሳሌም ንዝርከብ ቆንስል ብሪጣንያ ክትዓፅ ምዃና ሓቢራ ኣላ። ብሪጣንያ ኣብ ዝሓለፈ ዓመት ንርእሰ ምሕምሕዳር ፍልስጢም ከም ሃገር ኣፍልጦ ዝህብ ውሳነ ከም ዘሕለፈ ትዝከር እዮም። እዚ ከምዚ ኢሉ እንከሎ ፈረንሳ፣ ካናዳ፣ እስጳኛን ፖላንድን ዝርከብአን 11 ሃገራት ነቲ እስራኤል ኣብ ምዕራባዊ ግማግም ትኸተሎ ዘላ ፖሊሲ ብምቅዋም ኣብ ልዕሊኣ እገዳ ከፅድቓ ከም ዝኽእላ ኣሚተን። ቀንዲ መሻርክቲ እስራኤል ዝኾነት ኣሜሪካ ነቲ ብሪጣንያ ዝወሰደቶ ስጉምቲ ተቃዊማቶላ። እስራኤል ኣብ 1967 ብውግእ ኣብ ዝሓዘቶ ምዕራባዊ ግማግም ልዕሊ 700,000 ዜጋታታ ኣስፊራ ምህላዋ እዩ ዝግለጽ። ኣሜሪካ ካብ ካናዳ ክትእትዎ ንፅንሐት ኣልኮላዊ መስተን ዝርከቦም ሓያሉ ፍርያት ከም እተቋርጾ ፕሬዚደንት ዶናልድ ትራምፕ ሓቢሮም። ዝንእታዊ ሞተር ብሽክሌታን ፍርያት ፀባን ስጋን ዘጠቓለስ ስጉምቲ ካብ መወዳእታ ናይ ዝወርሒ እዚ ኣብ ግብሪ ከም ዝውዕል ዝገለፀ ፕሬዚደንት ትራምፕ ዘቤታዊ ፍርያት ሃገሩ ንምዕባይ ከም ዝሕግዝ ኣረዲኦም። ይኹን እምበር እዚ ሓድሽ ውሳነ ነቲ ኣብ መንጎ ኣሜሪካን ካናዳን ዝፀንሐ ንግዳዊ ዘይምቅዳው መሊሱ ከም ዘኽርሮ ብኣግኡ ይእመት ኣሎም። ኣሜሪካ ኣገዳሲ ምስ ዝኸውን ኣብ ልዕሊ እቶም ፍርያት ካናዳ ተወሳኺ ናይ እገዳ ስጉምቲ ክትወስድ ከም እትኽእል እውን ኣሚታላ። ኣሜሪካ ኣብ ዝሓለፈ ወርሒ ነሓሰ ኣብ ልዕሊ ዝተወሰነ ፍርያት ካናዳ ናይ 50 ሚታዊት ወስኪ ቀረፅ ድሕሪ ምግባራ ካናዳ እውን ተመጣጣኒ ዝበለቶ ምላሽ ከም ዝሃበትሉ ዝዝከር እዮም። ነቲ ዘይምቅራዊ ብዘተን ምዕራፍ ክካያደ ፀንሐ ዝርርብ ዛጊት እወንታ ውፅኢት ክርከቦ ከም ዘይከኣለ እዩ ዝሕበር። እዚ ተኸሲቱ ዘሎ ንግዳዊ ዘይምቅዳው ንቁጠባ ክልጤን ሃገራት ብኣሉታ ክፀልዎ ከም ዝኽእል እዮም ክኢላታት ዝእመቶም። ኣሜሪካን ካናዳን ኣብ ዝሓለፈ ዓመት ልዕሊ 720 ቢልዮን ዶላር ዝግመት ንግዳዊ ምልዋጥ ከም ዝገበራ ፀብጻባት የረድኦም። መንግስቲ ሃንጋሪ 10 ዲፕሎማሰኛታት ሩስያ ካብ ሃገሩ ክወፁ ትማል 8 መስከረም ኣዚዞም እቶም ዲፕሎማሰኛታት ኣብ ዘይቅቡል ንጥፈታት ከም እተዋፈሩ ብምውቃስ እዩ

መንግስቲ ሃንጋሪ ነቲ ስጉምቲ ከም ዝወሰደ ሓቢሩ ዘሎ። ነቲ ስጉምቲ ዝኾነ መንግስቲ ሩስያ ተሪር መልሲ ግብሪ ከም ዝህበሉ ኣጠንቂቐሎም። እዚ ሓድሽ ምዕባለታት ንኩሉ መድያዊ ዝምድና ክልትኤን ሃገራት ብኣሉታ ክፀልወ ከም ዝኽእል ሓያለ ወገናት የምቶም። ዝዓበየ ናይ ጋዝ ጠለባታ ካብ ሩስያ እትሽምት ሃንጋሪ ዝወረሰደቶ ስጉምቲ ንዲፕሎማስያውን ቀጠባውን ዝምድና ክልትኤን ሃገራት ክሃስዮ እዩ ዝብል እምነት ከም ዘይብላ ሓቢር ኣላ። ሩስያን ዩክሬንን ኣብ ርእሰ ከተማታት ዝካየድ መጥቃዕትታት ደው ክብላ ዝገበርኦ ግዜያዊ ስምምዕ ከም ዘብቅዐ ተቓሊሖም። ዝተገልጸ ክልትኤን ሃገራት ናብ ትማሊ 8 መስከረም ኣብ ከተማታት ሞስኮን ኬቭን ምልዋጥ ደብዳብ ድሕሪ ምክያደን እዮም። መራሕቲ ሩስያን ዩክሬንን ብ5ን 6ን መስከረም ምስ ፍሉይ ልኡኽ ፕሬዚደንት ዶናልድ ትራምፕ ዝርርብ ኣብ ዘካየደሉ እዋን እዩ ኣብተን ከተማታት ዝካየድ መጥቃዕትታት ተቋሪፁ ጸኒሖም። እቲ ስጉምቲ ኩናት ዩክሬን ብዘተን ምዕራፍ እወንታዊ ተበግሶ እኳ እንተመሰለም ፀጥታ ናይቲ ምስ ልኡኽ ኣሜሪካ ዝካየድ ዝነበረ ዘተ ንምጥሓስ ጥራይ ምንባሩ ግና ናይ ቀረባ ተዓዘብቲ ይሕብሮም። ሩስያን ስዑድ ዓረብን ዲፕሎማስያውን ቅጠባውን ዝምድና ንምድንፋዕ ክሰርሓ ዝተረዳድአን። እዚ ምርዳእ ዝተበፅሐ ሚኒስትራት ጉዳያት ወፃኢ ክልትኤን ሃገራት ትማሊ 8 መስከረም ኣብ ከተማ ሞስኮ ሩስያ ኣብ ዘካየድዎ ዝርርብ እዮም። ሩስያን ስዑድያን ኣብቲ ርክብ ኣብ ምምዕባል ወፍርን ንግድን ከምኡ ውን ኣብ ምሓስ ዘባዊ ፀጥታ ከም ዝተሓጋገዘ ኣፍሊጠን። እዚ ከምዚ ኢሉ እንከሎ ክልትኤን ሃገራት ኣብ 2025 ኣስታት 4 ቢልዮን ዶላር ንዝነበረ ንግዳዊ ምልውዋጥ ኣብ ዝመፅእ 3 ዓመታት ናብ 12 ቢልዮን ዶላር ክብ ንምባሉ ክሰርሓ ምዃነን ገሊፀን። ብካልእ ወገን ሩስያ ኣብ መንጎ ኣሜሪካን ኢራንን ዝካየድ ዘሎ ኪናት ብዘተ ንምዕራፍ ተረኣ ክትፃወት ቅርብቲ ምዃና ሚኒስተር ጉዳያት ወፃኢ ሩስያ ሰርጌይ ላቭሮቭ ሓቢሮም። ሩስያን ስዑድያን ኣብ ወሽመት ቃዛ ሶርያን ሊባኖስን ተኸሲቱ ዘሎ ወተሃደራውን ፀጥታውን ቅልውላው በዘተ ንምዕራፍ ብሓባር ከም ዝሰርሓ እውን ኣብቲ ርክብ ኣነፂረን ኣለዋ። ኣብ ኪባ ንልዕሊ 6 ዓመታት ብዝቐፀለ እገዳ ኣሜሪካ ኣስታት 180 ቢልዮን ዶላር ቅጠባዊ ክሳራ ከም ዝወረደ ተገሊፆም። በቲ እገዳ ካብ መጋቢት 2025 ክሳብ ለካቲት 2026 ጥራይ ልዕሊ 8 ቢልዮን ዶላር ክሳራ ከም ዝወረደ ዝተቐስቶም ፀብጻባት እቲ ክሳራ ዓመታዊ እናወሰኸ ይመፅእ ከም ዘሎ ኣረዲኦም። እቲ ገና ዝቕፅል ዘሎ ቁጠባዊ ክርዳና ኣብ ልዕሊ ህዝቢ ከቢድ ማሕበረ ቁጠባዊ ፀቕጢ ፈጢሩ ከም ዘለኦም እቶም ፀብጻባት ብተወሳኺ ዝሕብሮም። ምምሕዳር ፕሬዚደንት ዶናልድ ትራምፕ ናብ ኪባ ክልኣኽ ዝፀንሐ ነዳዲ ካብ ፈለማ ናይ ዝዓመት እዚ ንምዕጋት ዝወሰዶ ስጉምቲ ነቲ ቅብላው መሊሱ ከም ዘኽረሮ ይግለጽ። መንግስቲ ኪባ እቲ ኣብ ልዕሊ ሃገሩ ተወሲኑ ዘሎ እገዳ ክልዓል ዘቕርቦ ፀንሐ ተረጋጋሚ ፀውዒት ዛጊት ክሰምር ከም ዘይከኣለ ይሕበር። ዝኸበርኩም ተኸታተልትና ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም። ባንኪ ኤርትራ ንምንቅስቓስ ባጤራ ናቕፋ ዝምልከት ሕጋዊ ምልክት ኣውፅዮም። ፈደረሽን ቅድድማ ግማል ኣብ ምቆፃር ሓይሊ ዝህቡ መድሃኒታት ስፖርት ዘሎ ኣፍልጦ ንምብራኽ ዓውደ ዘተወዲቦም። ኣብ ዓዲ ቀይሕ ንምጅማር ትምህርቲ ክግበር ኣብ ዘለዎም ምድላዋት ተዘትዮም። ብሪጣንያ ነቲ እስራኤል ኣብ ምዕራባዊ ግማግም ትኽትሎ ዘላ ፖሊሲ ብምቅዋም ኣብ ልዕሊኣ እገዳ ከም ዝወሰነት ሓቢራ። ኣሜሪካ ካብ ካናዳ ክትእትወን ዝፅንሐት ዝተወሰነ ፍርያት ከምተቋርጾ ፕሬዚደንት ዶናልድ ትራምፕ ገሊፆም። መንግስቲ ሃንጋሪ 10 ዲፕሎማሰኛታት ሩስያ ካብ ሃገሩ ክወፅእ ኣዚዞም። ዜና ተዛዚሙ ኣሎ ብሩህ መዓልቲ።

0: ኣብ ናይ ሎም መዓንቲ ሻሙ ናይ ምዕራፍ መበል 19 ክፋል መደብና ብትሕዝቱ ኣዝዩ ፍልይ ዝበለ መደብ ይኽህልወና። ናይ ሎም ጋሻና ጋሻ ጥራይ ደይኮነ ኣብ ሓደ እዋን ተማሃራያይ ብድሕሪኡ መሳርሕተይ ብድሕሪኡ እንዳበለ ድኸደ እሞ ኣብ ድሕሪ ዝተወሰነ ግዜ ማለት እዚ ድብሎ ዘለኹ ናይ 20 ዓመት ፍልሊ ኣብ ዘለዎ ግዜ እዩ። ቅድሚ 20 ዓመት ቅድሚ 19 ዓመት ኣቢሉ ከም ተማሃራያይ ኮይኑ ተፋሊጥና ብድሕሪኡ ኣብ ሓደ ትካል መሳርሕተይ ኮይኑ ብድሕሪኡ ብዝተፈላለዩ ምክንያት ተጣፊእና ድሓር ዝሓለፈ 2-3 ዓመት ዝቐነዩ ናይ ምህዞን ሰንዓን ስራሓት ድማ ከም ጋሻ ክረኽቦ ጀሚረ ኣብ ዝተፈለየ ዓውዲ ከዓ ረኺበ። ሓንቲ ካፍተን ዘቕረብኩሉ ሕቶታት ድማ ሒዝዎ ዘሎ ቁፅሪ 1-2-3-4-5-6-7 እንዳበለ ምስ መፀ ሓንቲ ሻብዐይቲ ብምስጢር ሒዝዋ ዘሎ ፍርያት ወይ ነዚ ፍርያቱ ነዚ ትሰርሖ ዘሎ ነዚ ሎ ማዓንቲ ዘቕርበልና ብዓለም ደረጃ ፍሉይ ክኸውን ዝኽእል ኣብ ሃገርና ፍሉይ ክኸውን ዝኽእል ፍርያት እዩ ሕቶ ኣቕሪበሉ። እታ ሻብዐይት ምስጢር እንታይ እያ? መዓስያ ክንፈልጣ ኢለዮ ብከምዚ መሊስለይ ኣሎ።
1: እዛ ሚስጢር እታ መፅናዕቲ እታ ፍልጠት ካሳ እያ።
0: ስለዚ እምበኣር ንሎም ማዓንቲ ኣቶ ሰጊድላ ኣብ ሓጎስ ከም ጋሻ ዓዲመ ኣለኹ። ኣቶ ሰጊድላ ኣብ ሓጎስ ንደሎ ብርሰት ኣግራብ ጌርካ ንዝመፅእ ናይ ፈሓም ፍርያት ካብ ጓሓፍ ክሰርሕ ወይ ክምስርሕ ክኢሉ ድሮ እውን እንሆ ፍርያቱ ካብ ገዛይ ጀሚርካ ንፈተና ክንጥቀመሉ ቀኒና ኣለና። ስራሓቱ ኣብ ቤት ፅሕፈቱ ወይ ኣብ ትካሉ ከድና ዝተፈላለየ ስራሓት ምስ ረኣና ድማ ንሎም ማዓንቲ ዕዱም ጋሻና ጌርና ኣምፂና ኣለና። ኣቶ ሰጊድላ ኣብ ሓጎስ ቅድሚ ናብዚ ምምፅኡ ከም ናይ ኤሌክትሮኒክስ መምህር፣ ከም ናይ ኤሌክትሮኒክስ ቴክኒሽን ናቱ ቤት ሙዚቃ ብምሓዝ ዝተፈላለየ ትካላት ከካየድ ድሕሪ ምፅናሕ ሎሚ ኣብ ዝተፈለየ ኩርናዕ ረኺብናዮ ንሎም ድማ ዕዱም ጋሻና ጌርናዮ ኣለና። ንሎም ማዓንቲ እምበኣር ብዛዕባ ካብ ጓሓፍ መስርሑ ፈሓም ከፍሪ ዝኽኣለ ፍሉይ ምህዞ ኢና ክንርኢ። እዚ ምህዞ እዚ ኣዝዩ ፍሉይ ዘብሎ ከዓ ብዙሕ ነገራት እዩ ዘለዎ። እዚ መስኪርናሉ ኣሚንናሉ ርኢናዮ ከም ሓደ ኤርትራዊ ኩርዓት፣ ከም ሓደ ኤርትራዊ ስራሕ ጌርና ድማ ንሎም ማዓንቲ ጋሻና ኣቶ ሰጊድላ ኣብ ሓጎስ እዩ። ናፍቲ ሙሉእ መደብ ከብለኩም እምበኣር ሰናይ ምክትታል። ንዓለምና ዘጋጥማ ዘሎ ክሊማዊ ዋዒ በቲ ሓደ ወገን፣ ምስፍሕፋሕ ምድረ በዳ ድማ በቲ ካልእ ወገን ሓደ ካብቲ ቀንዲ ፍታሕ ዝበሃል ምግራብን ምክንኻን ፍግረ መሬትን እዩ። ነዚ ድማ ኣብ ሃገርና ምግራብን ቁፅፅር ምብራስ ኣግራብን ልዕሊ ኩሉ ድማ ምዕባይ ናይ ሒዛእቲ መሬትን ኣብ ህዝቢ ዘሎ ንቕሓት ምዕባይን ብዝለዓለ ይስርሐሉኣሎ። ተራ ሞያውያን ክኢላታት መሃዝትን ሰናዕትን ኣብ ምርካብ ፍታሕ እቲ ዝለዓለ ኮይኑ ኤርትራውያን መሃዝትን ሰናዕትን ድማ ንዝረኣይዎ ሽግር መፍትሒ ንምርካብ ፃዕሪ ከካይዱ ዓመታዊ ንሪኦ እዩ። ንሎሚ ቀሪብናዮ ዘለና ጋሻ ድማ ንምብራስ ኣግራብ ፍታሕ ክገብር ዝኽእል ካብ ዝተኣከበ ጓሓፍ ፈሓም ከተፍሕም ትኽእል ማሽን ዝሰርሐ ኣቶ ሰጊድላ ኣብ ሓጎስ እዩ። ፈለማ ሕቶና ድማ ምስ ነብሱ ከላሌናን ስራሓቱን መበገስ ምህዝኡን ከመይ ከም ዝኾነ እዩ ገሊፅልና።
2: መጀመርያ ሽመይ ሰጊድላ ኣብ ሓጎስ ነጋሽ ይበሃል። ኣብ ስመራ ተወሊደ ኣቤ። ናይ ትምህርቲ ክሳይ ከዓ ካብ ቤት ትምህርቲ ኣድሊስ ጀሚርካ ቤት ትምህርቲ መቐይሮ ደሎ ሕጂ ቀደም ሃፀ ዮሃንስ ዝበሃል ነይሩ ሕጂ ከዓ መቐይሮ ቤት ትምህርቲ መቐይሮ ቤት ትምህርቲ ናፅነት ክሳዕ ቤት ትምህርቲ ባርካ ተወልፍ ዝውድእ ማለት እዩ ነርና ሽዑ ካብኡ ኣብ ከም ኩሉ ሰብ ኤርትራዊ ከዓ ኣብ ሃገራዊ ኣገልግሎት ንክፍፅም ካብ ታሽዓይ ዙርያ ንሳዋ ወሪዳ ማለት እዩ። ካብ ታሽዓይ ዙርያ ከዓ ክሳብ 2004 ከዓ ኣብ ሃገራዊ ኣገልግሎት ፀኒሐ ማለት እዩ። ካብ 2004 ናይ ጥዕና ፀገም ካብ 2004 ከዓ ካብ ሰራዊት ተፋነ መፅኻ ብሲቪላዊ ካ ሽዑ ምስ መፀኹ ግን ኣብቲ ናይ ትምህርቲ ዓለም ፀኒሐ እንደገና ከም ተወሳሃብ ቀደመይ ከዓ ናይ ፈለኛ ሞ ናይ ውድ ወርክ ድዩ ናይ ሓፂን ስራሓት ዝሰርሕ ነይረ ብጎንጎንነት ናይ ተምሃራይ ከለኹ ዳሕራይ ግን ካብ ሰራዊት ተፋነየ ምስ መፀኹ ተወሳኺ ንዓይ ድርዒ ክኾነኒ ኢለ ተወሳኺ ትምህርትታት ከምዚ ሓፂር ሓፂር ኮርሳት ድዩ ገለገለካ እንዳወሰድኩ መፅ ማለት እዩ። ንኣብነት ናይ ኮምፒተር ሜንተናንስ ኣብ በዓል ኢቲኤስኤስ ወሲደ፣ ናይ ኤሌክትሮኒክስ ኣብ በዓል ኖብል ወሲደ ማለት እዩ በዓል ኖብል

0: ድሕሪኡ ተወሳኺ ሽዑ ከምኡ ኢለ ምስ መፃኹ ፖሊቴክ ከዓ ከም መምህርን ከም ቴክኒሽያንን ኮይነ ከዓ ካብ 2009 ጀሚሩ ክሳብ 2011 ምስ ፖሊቴክ ኮይነ እንዳሰራሕኩን እንዳመሃርኩን ፀኒሐ ካብ 2011 ሽዑ ናተይ ኤሌክትሮኒክስ ከፊተ ናይ ውልቀ ክሰርሕ ጀሚረ ማለት እዩ። እዚ ከዓ ክሳብ 2017 ዝነበረ ግዜ ማለት እዩ። ካብ 2017 ገለ ውዕድ ገልጠምጠም ዝበለ ንስታይ ስለዝፀንሐ ንእሽተይ ካብ ኤሌክትሮኒክስ ንእሽተይ ፍንትት ኢለ ፀኒሐ ብደገ ደገ ካብቶም ዝፈልጦም ዓማዊለ ብደገ ደገ ሰርሐ ግን ትትካል ሒዝካ መስርሐ ግን ቁርብ ጠጠው ኢለ ፀኒሐ እየ። ድሕሪኡ ግን ካብዚ 2021 ድሕሪ ናይ ኮሮና 2022 ስፔሻሊ ከዓ ካብኡ ብዝበለፀ ከዓ ሙሉእ ብሙሉእ ናብዚ ናይ ምዞን ሰንዓን ኣትየ ማለት እዩ። እጂ ኣብዚ ከኣቱ ከለኹ በዚ ሕጂ ደቅርቦ ዘለኹ ሞያ ጥራሕ ደይኮነ ዝተፈላለዩ ዓይነት ሞያታት ብዙሕ ፈቲነ እየ። ካብዚ ሕጂ 7-8 ዓይነት ሞያታት ኣለዉ። ንሕጂ ግን ነዚ ሕጂ እዚ የቀሪበ ዘለኹ ግን ሓንቲ ካብአን ካብተን ስራሓተይ ምስራሕ ፍሓም ካብ ጉሓፍ እትብል እያ። እዚ ሕጂ እዚ የቀሪበ ዘለኹ ማለት እዩ። ጉሓፍ ክንብል ከለናስ ሓደ ሕማቅ ነገር ኢና ብሰርሓን ጎና ስእሊ ዘምፅእ ክሳብ ሕጂ ከማ ጉሓፍ ኣይትብል ዝሙ ሰባት ከማ ኣለዉ። ጉሓፍ ግን ጉሓፍ ኣይኮነን። ጉሓፍ ኣርማድዮና ንበዓላ እንተ ዘይተጠቕምናላ ኣብ ካንሸሎና ደርቢናያ እያ ጉሓፍ ኣርማድዮ እያ። ግን ክሳዕ ዝተጠቕምናላ ጥቕሚ ኣለዋ። እንተ ጉሒፍናያ ከዓ ጉሓፍ እያ። ግን ጥዒት ዕንጨት እያ ከዓ ጥዒት ኣርማድዮ እያ ከዓ። ሕጂ ንሕና እቲ ጉሓፍ እንተ ንጥቀመሉ ኣለና ተሚስና ሪሳይክል ጌርና ናብ ርብሓና ናብ ጥቕምና እተ ነውዕሉ ኣለና ጉሓፍ ኣይኮነን። እንታይ ደኣ እቲ ናይ ስነ ፍልጠታዊ ኣቕሚ ሕፅረት ስለ ዝነበረና እቲ ጓሓፋ ዝኾነ ነገር ንድርብዮ ነርና ንኣብነት ዓፅሚ እንተርእና ፅኢና ኢና ንድርብዮ። ኣብ ዝኾነ እዚ ናይ ኣሕዋት ናይ ገለገለ ዝሓርድዎ ናይ በዓላት ገለ ዝሓርድዎ ኣብ ዝኾነ ክሳ ይድርቢቦ እዩ። ስለምንታይ ኣብ ጥቕመና ኣብ ርብሓና ይንውዕሎን ኢና ነርና ማለት እዩ። ሕጂ ግን ናብ ርብሓና እንተ ነውዕሎ ኮይናስ ሪሳይክል ንገብሩ ኮይና ግን ዓፅሚ ከማን ጓሓፍ ኣይኮነን። ሕጂ ብሰዓት እዚ እንታይ ደኣ ማዕድን እዩ ማለት እዩ። ልክዕ ከምዚ ማዕድን ዕደና ጌርና ንውፅኦ ልክዕ ከምኡ ሓደ ዋላ ናይ ወፃኢ ሸርፋኖ ምፃሉ ንኽእል ወይ ከዓ ናብ ህዝብና ውን ንባዕልናን ክንጥቀመሉ ንኽእል እዩ ማለት እዩ። ስለዚ እቲ ኣብ ማፃፃእ ናይ እዚኣ ጓሓፍ ንምንታይ ናብ ጓሓፍ ኣርእስቲ መፅእና ብከመይ ጓሓፍ ስብዳ ኣርእስትን ድብል ከዓ ኣነ ብዙሕ ነገር እየ ዝነጥፍ ማለት ከምቲ ናይ ምርምር ክሳዕ ዝኾነ ኣብ ኤሌክትሮኒክስ ከለኹ ኣብ ናይ ደርሁት ድዩ ኣብ ናይ ገለገልምታት ገለ ኣብ ዝተፈላለዩ ዓይነት ነጥፍ እያ። ስለምንታይ ነጥፍ ንድሕደ ከዓ ካብ ደርሆ ረብሓ ካብ ደርሆ ሰልዲ ደሊ ኣይኮንኩንቲ ክሳይ ኣነ ክበፅሖ ዘለኒ ወይ ኣነ ክመራመሮ ዝደሊ ነገራት ስለዝነበረ እዩ እንጂ ካብቲ ደርሆ ሓደ ካብኡ ጉሓፍ ኣሎ እቲ ካብአን ድወፅእ ድኩዒ ኣሎ እቲ ድኩዒ ናብ ፍሓም ናይ ምቕያር ክሳይ ኣሎ። ኣንቲ ደርሆ እንቃዕኮ ያ ካ ትፅበያ ካብ እንቃዕኮ ምፅባይ ዘይኮነ ግን ካብታ እንቃዕኮ ዘይኮነ ካብታ ድኩዒ እውን ኣነስ ረብሓላትን ማለት እዩ። እዚ ሕጂ ከመይ ገይረ ኣመስርሔ ድኩዒ ለዝድርብዮ ንምንታይ ኣመስርሔ ናብ ሓደ ነገር ይገብሮ ኢለኻ እዚ ግሳ ቢለ ሽዑ ከምኡ እንዳበልኩ ግን ናብዛ ናይ ፍሓም ክትመፅእ ከላ ሕጂ ካብዚ ዒባ ድዩ ካብ ርሺ ድዩ ካብ ቆፅሊ መፅሊ ድዩ ካብ ወረቐት ካብ ዓፅሚ ካብ ዝተፈላለዩ እንዳገበርኩ ከዓ በብእዋኑ ማለት እዩ በብግዜኡ ሓንቲ ናይ ቆፅሊ ናይ በዕላ እንተ ሓንቲ ፕሮሰስ ገይረ መወዳእታ ቻርኮል ገይረ እተ ስርሐ ቻርኮልፕሪኬት ገይረ ፍሓም እተ ስርሐ እያ ተመሊሰ እስካ ዓፅሚ ከደ ይገብሮ እስከዚ ቆፅሊ ከደ ይገብሮ እስ ዚ ወረቐት ከዘ ይገብሮ እንዳበልኩ ንኩሉ እቲ ዝፈተንክዎ ነገራት ከዓ እቲ ክኾነለይ ዝኽእል ክነድድን ክቃፅልን ዝኽእሉ ብምሉኦም ከዓ ናብ ፍሓም ቻርኮል ፕሪኬት ከዓ ሰሪሕዮ ተዓዊተ ፅቡቅ ውፅኢት ከዓ ርእየሉ ማለት እዩ።
1: ብዛዕባ እዚ ፍሓም ክዛረብቲ ኮይነ እቲ ነይ ምስ ዝነበረ ናይ ቅድም ዝለመድናዮ ፍሓም ማለት እዩ ዝያዳ ዚ ውፅኢታዊ ኮይኑ ረኪበ እዮ ውፅኢታውነቱ ከዓ ሓንሳ ምስ ተነኸሰ ዋላ ፀብሒ ምሉእ ከስርሓካ ክእል እየ ድብል ውፅኢታዊ እዩ። እቲ ኪሎ ንማለቱ ኪሎ ድ ክልተ ኪሎ ክተስርሓ ንኸላ ንፀብሒ ድየ ዋላ ንዝኾነ ሃልክታት ኣብዚ ግን ብ45 ፍርቂ ኪሎ ብዝኸውን ዳርጋ ክሰርሕ ክእል ማለት እዩ ርእየ ባዕለ ይፈቲነ ዋላ ጎራብቲ ይኹን ካልእ እውን ርእናዮ ውፅኢታዊ ኮይኑ ረኪብናዮ ማለት እዩ። ብዛዕባ ሽታ ይኹን ካልእ የብሉን ትክውን ዋላ ሓንቲ ትክ ዝበሃል የብሉን ዜና ውፅኢታዊ እየ ወ ብዛዕባ ሓወይ ክዛረብቲ ኮይኑ ከዓ ምዕባይ ሓፍቲ እየ ዘለዎ ተውህቦ ካብ ቀደሙ ማለት ብዕንግዲ ዝብሃል ካልእ ክፅዋት ከሎ ቆልዓ ዝያዳ ትኩርነት ሓንሳ ርእዋስ ክደግማ ዘይክእል በቃ

0: ኮፍ ኣቢሉ ብላ ዝኽእል ሰብ እዩ እንተህቦ ኣለዎ ካብ ንእሽትኡ ዝዓበየ ሉ ክሳይ ሕጂ ካብ ከምዚ ደረጃ በፅሑ ያደ ሓጉስቲ ካብዚ ላዕሊ ክዓብን ኣብዚ ላዕሊ ደረጃ ክበፅሕን ከዓ ተምኒተ እዩ ማለት እዩ።
1: ኣረ እቲ መጀመርያ እዚ ደሮት ክገብር ከለኹ ኣነ ካብ ደሮ ንፅበዮ ኩሉ ግዜ ወይ ስጋ እዩ ወይ ንቃዕ ኮ እዩ ሉ ግዜ ኣነ ካብዚ እዚ ፅራሕ ተፀበየ ኮንኩን እቲ ደሮት ገይረ ማለት እዩ። ዓብዩ ብዓብዩ ሕጂ ብዛዕባ እቲ ናይ ፍሓም ንዛረብ ስለ ዘለና እምበር ዋላ መግቢ እንስሳ መፅናዕቲ ማለት እዩ መግቢ እንስሳ ውን ሓደ ናይ ባዕሉ ሳይንስ ዝሓዘ እውን መፅናዕቲ ኣለኒ ማለት እዩ። እዚ ከዓ ግዜኡ ሓልዩ ካል መዓልቲ መነውፅኢና ማለት እዩ ናይ ባዕሉ ክሳብ ናይ ሕማማትን ክሳብ ናይ ዝለዓለ ፕሮቲን እውን ባዕልና ክነዳልዎ ንኽእል ግድን ካብ ዓሳ ካብ ገለ ጥራሕ ኣይኮነን ባዕልና ክነዳልዎ ንኽእል ዝተፈላለዩ ዓይነት ኤነርጂታት ዘለዎ መግብታት ብሕስር ድበለ ዋጋታት ክንጥቀመሎም ንኽእል ኣብኡ ዘፅናዕክዎ ነገራት ኣለኒ ማለት እዩ። ሕጂ እተን ዝነበራ ንሽሕ ደሮት እዩ ነይረን እዘን ሽሕ ደሮት ዝነበረ ከዓ ንምርምር ጥራሕ ኣይኮነን በቲ ነሰን ዓቕመን ክኽእል ኣለዎን እቲ ሽሕ ደሮት መጀመሪ ንመጀመሪ ኢልና ገበርናየን እዩ እቲ ዓበየ ግን ካብኡ ናብ 4500 ነይሩ እቲ መገድቲ ሓሳብ ዝነበረ። ሕጂ እዘን ናይ ደሮት ክንብገስ ከለና ምስ ካልኣይ ኮይና ክንብገስ ከለና እዘን ደርሁት ዝተፈላለዩ ዓይነት ዕላማታት ድሓዘ እዩ ነይሩ ሓደ ካብኡ ዝኾነ ሰብ ኩሉ ሰብ ክፅበዮ ዝኽእል ካብ ሓንቲ ደርሆ ወይ ስጋይ ወይ ንቃዕሖ እዩ ዜነይ ድፅበ ኣነ ግን ሓደ ምስ ናይ ሃገርና ድሰማማዕ ዓይነት መድሃኒት ብቐሊሉ ክንረክበሉ ንኽእል ሓደ ብዛዕባ መድሃኒትን ኣፅኒዐ ካልኣይ ብዛዕባ መግበ እወ ብዛዕባ መግበን ከይተረፈ ኣፅኒዐ ተወሳኺ ከዓ ፍሓም ከዓ ካብቲ ድኩዕናተን ጓሓፍ ድወፅእ ከዓ ናብ ፍሓም ከዓ ተነሰወን ከመስርሖ ከዓ ጀሚር እዩ ማለት ስለዚ ካብ ደርሆ ኣነ ክሳብ ሓሙሽተ ዓይነት ፕሮዳክት ፅበ ማለት እዩ ሓደ ዓይነት ዘይኮነ ሓሙሽተ ዓይነት ፕሮዳክት እዩ ማለት እዩ ውፅኢተን ማለት እዩ።
2: ሙናይ በሃል ካብ ከተማ ኸረን የድ ዝብል ዘለኹ ብጣዕሚ ፅቡቅ ቤት እዮ ፍልለይ ከዓ ብዙሕ ኣለዎ ፍልለይ ብዙሕ ኣለዎ ምድሪ ሰማይኒ እቲ ናይ ኪሎ ገዚእካ ናይ ኣባኸላይ ትውዳእ እቲ ናይ ቀደም እዚ ግን ናይ ብሓቂ ፅቡቅ እዩ እዚ ብዙሕ ሓልቂ የብሉ የፅንሓካ እዩ ብዙሕ የፅንሓካ እዩ ኣነ ነዚ መርፅ ኣነ ምልጫ ድለኣኽሉ ኣዳጉራ ሰኽቲቴ ጥጥቆ ዝኸውን ማለት እዩ ሰኽቲቴ ዮ ከይደ ቁሩብ ፍሓም ካብቲ ግብር ኣቢለ ንዕኡ ወሲኸ ገይረዮ ናይ ባሕቂ ሓመ ከምዚ ሞይታ ፀኒሐት ነታ እንታሽሙ ትዋዓ ከዓ ከይ ዝሓለ ስጋብ ሰዓት 10 ናይ ለይቲ ከይ ዝሓለ ፀኒሐኒ ሰዓት 4 ዝሰኽተልኩ ናይ ባሕቂ ኣነስ ውፅኢቱ ፅቡቅ እየ ድብል ብጣዕሚ ፅቡቅ ፈትየዮ ክቕፅሎ ከዓ ይላቦ
3: ክሳብ ሕጂ ዘካየድካዮም ፈተናታት ከ ከመይ ይመስሉ ንዝብል ሕቶ ድማ
1: ሕጂ እቲ ፈተነ ብዙሕ ነገር ትፍትን ምክንያቱ ሓደ ግዜ ናይ ምርምር ተውህቦ እንተ ኣለካ ኮይኑ እቲ ምርምር ካ ብፅሕ እዩ ንኣብነት ዘይወፀ ስጋብ ሕጂ ዘይወፀ ናብ ህዝቢ ዘይቃልሕናዮን ምርምራት ኣለው ገለ ካብኦም ንምጥቃስ ቻርጀር ዘን ሕጂ ስኩተር ተባሂለን ዘን ቻርጀር ናይ 5 ባትሪ ናይ 6 ባትሪ ተባሂለን ኣቢለን ዘለዋ ሰብ 50 ኪሎ ሜትር 60 ኪሎ ሜትር ገለ ዝኸዳ ዓይነት ዘለዋ ብሓዱሽ ባትሪ ማለት ጥዑይ ባትሪ ክሳብ 300 ኪሎ ሜትር ትኸይድ ከዓ ጌረ ክሳብ ሕጂ ግን ኣብቲ ኣብ ማዕላይ ውዓል ክኾን ኣለኹ ከም ክሳይ ግን ተሰሪሐ ማለት እዩ ተመስርሐ ስጋብ 300 ኪሎ ሜትር ተሰነ ክትበፅሕ ትኽእል ጌረ ሰሪሐያ ማለት እዩ። ካልአይቲ ሓደ ኣብ ሙሉእ ዓለም ሰካፊ ወይ ኣሸጋሪ ኮይኑ ዘሎ ናይ ፀገም ናይ ፀዓት እዩ እዚ ፀዓት ከዓ ንሕና ከዓ ከም ኣካል ናይ ዓለም ከም ምኳና መጠን ካ ይፀልወና እዩ ማለት እዩ ሳይ ሕጂ እንታይ እዩ ካብቲ ብብዝሒ ካብቲ ፀዓት እ ብብዝሒ ፀዓት ክህልኹ ዝኽእሉ ክወስዱ ዝኽእሉ ምጉዳል ንኣብነት ብቕልል ዝበለ መጎጎ ኣለዎ ወይ ዚ ናይ ሻሂ ማሽናት ኣለዎ ሻሂ ማሽን ኣብ ሓደ ና ሻሂ እንድሕር ኣቲና ኤሌክትሪክ እንድሕር ደየልና ማሽን ዝሒላ የምድብሉካ እቲ ሻሂ ትረክቦን ኢኻ ምክንያቱ እቲ በቲ ዝፈጥሮ ፕሬር ዝፈጥሮ እቲ ሻሂ ዋላ ውዑይ ከሎ ግን ፕሬር ስለ ዘይብሉ ሻሂ ቅድሐን እዩ ውዑዩ ግን ዋላ ክሳብ ኢድካ ዘንድደካ እዩ ትዋዒ ደሎ ግን ፕሬር ክህልዎ ኣለዎ ፕሬር ክህሉ እተኮይኑ ከዓ እቲ ኤሌክትሪክ ጠፍእ የብሉ ስለዚ እቲ ፕሬር ምስትዋዒ ተሓዊሱ እዩ እቲ ክወፅእ ዝኽእል ኣብ ፍሉሕ ማይ ማለት እዩ ነቲ ሻሂ ወይ ነቲ ፀባስታይ ሕጂ ንሕና ምስቲ ሕፅረት ናይቲ ፀዓት ዘሎ ነዚ ንምቅላል ኢለ ክሳብ 6000 ክሳብ 9000 ኪሎዋት ዝወስድ ሓደ ማሽን ከቢድ እዩ ነዚ ንምቀላል ኢለ ከዓ ብውሕድ ኤሌክትሪክ ወይ ብዘ ናይ ባትሪ ብሓንቲ ባትሪ ናይ 20 ኣምፔር ወይ ብናይ

0: 12 ቮልት ኮይኑ ናይ 200 አምፔር እቲ ማሽን ሻይ 24 ሰዓት ከይጠፍአ ዝፀንሕ ክሰርሕ ዝኽእል ከም ሓደ ኣማራፂ እውን ንስራሕ ኩሉ ኣሎ ማለት እዩ።
1: ኣብ ምብራስ ኣግራብ ምስ ንመፅእ ብሓፈሻ ንሓዊ ተባሂሉ ዝበርስ ኣግራብ ማለት ውድ ፊዩል ኣብ ዓመት 224 ጥራይ ናይ 1.95 ቢልዮን ሄክታር በፂሑ ነይሩ። እዚ ማለት ድማ ናይ 7.5 ሚልዮን ቶን ፈሓም ካብ ኣግራብ ተመስሪሑ ማለት እዩ። ኣብዚ ናይ ኣቶ ሰጊድ ስራሓት ምስ ንመፅእ ግን ንፈሓም ካብ ጉሓፍ ብምስራሕ ኣብ ጉሓፍ ዘለና ኣረኣያ ዝቕይር ክኸውን ከሎ ንጉሓፍ ምስራሕ ብዙሕ ግዜ ብዓበይቲ ትካላት ዝስርሓሉ እኮ እንተኾነ እዚ ሪሳይክሊን ዝፍለጥ ምዕባለ ኣብ ስራሓት ክዳውንቲ ናይ ፕላስቲክ ኣቑሑ ካብኡ ሓሊፉን ክሳብ ነዳዲ ይስርሕ እዩ። ኣቶ ሰጊድ ንስነ ፍልጠት ጉሓፍን ናቱ ስራሓትን ክገልጾ ከሎ
0: ኣራይቲ ዛዕበይ ኣብዚኣ መልእኽቲ ክነሕልፋ ንኽእል። እዚ ፍሓም ምስራሕ ማለት ምክልኻል ብርሰት ኣግራብ እዩ ብዓብ እዩ። መንግስቲ ኤርትራ ነዚ ካብ ፅባሕና ፅነት ጀሚሩ ዝኸደሉ ዘሎ ብርሰት ኣግራብን ምትካእ ነቲ ብማእቶት ጌርካ ገልካ ምትካእ ልምዓት ማለት እዩ ልምዓት ምትካል ኣግራብ እዩ። ሕጂ ነዚኦም ከዓ ክንቀረሶም እተደኣ ኮይና ከዓ ህዝቢ ሕብረተሰብ ገረብ ንኸይቆርፅ እንተደኣ ኮይኑ ተተካእ ፀዓት ክነቕርብ ኣለና። ዝተተካእ ፀዓት ከዓ ካብ ምንታይ ካብ ገረብ ዘይኮነ ካብ ጉሓፍ ዝረኸብናዮ ተተካ ፀዓት ነቲ ሕብረተሰብና ገረብ ከየብረሰ ፀዓት ክረኽበሉ ዝኽእል መገዲ ጌርና ከዓ እዚ ተመራሚርና ናብ ከምዚ ዘይንውዕል ኢልና ከዓ ዘመቻር ኮምፕሊኬት ሰሪሕና ከዓ ናብ ዓወት ዝበፅሐ እቲ ጉሓፍ እንድሕር ክንብል ኮይና ኣነ ብዛዕባ ፍሓም ስለ ዝዛረብ ዘለኹ እምበር ኣብቲ ጉሓፍ ብዙሕ ነገር እዩ ዘሎ ምስ ስተይ ዝበልከ ጉሓፍሲ ወርቂ ኣለዎ ካርቦን ኣለዎ ናይ መግቢ እንስሳታት እውን ከተፍር ትኽእል ኢኻ ካብኡ ማለት እዩ። ጉሓፍ ኩሉ ኩሉ ዓይነት ጉሓፍ ወስት ናይ ተረፍ መረፍ ናይ ቤት ምግብታት ናይ ዝተፈለ ትካላት ገለገለ ጉሓፍ እዩ። ናይ እንዳሻይ ትካላት ገለገለ ቤት ምግቢ ትካላት ዘሎ ጉሓፍ እዩ። ሕጂ ኣብ ህዝቢ ዝእከበሉ ንኣብነት ከምዚ ትካላት ዓበይቲ ትካላት ከምዚ ናይ ኣስመራ ማይኒንግ ብሻ ዘለዋ ኮሌጃት ዘለዋ ብብዝሒ ዌስት ኣለዎን ካብኡ ብብዝሒ ጉሓፍ ኣለዎን ካብኡ ናይ መግቢ ተረፍ ጉሓፍ ኣለዎን። እዚ ንባዕሉ ሕጂ ምስቲ ጉሓፍ ተሓዊሱ እዩ ዝጉሓፍ ነይሩ እቲ ባጎኒ ተጓዒፉ እዩ ዝጉሓፍ ነይሩ ኣይንጥቀመሉ ነርና። እዚ ግን ንባዕሉ ብፍሉይ መትሓዚ ብፍሉይ መጉሓፊ ጌርካ ክጉሓፍ ከሎ ተፈልዩ ንበይኒ ፕሮሰስ ኮይኑ ተሰሪሑ እንደገና ዳግማ ይኣ መስርሕካ ናብ ጥቕሚ ናብ መግቢ እንስሳታት ድዩ ናብ ናይ ሓሸማ ድዩ ናብ ናይ ክእለምግቢናይ ኣፍራስ ድዩ ዝውዕለሉ መገዲ እውን በርክእቲ መፅናዕቲ ኮላ ዩዚ እዩ። ሕጂ ብዛዕባ ታና ፍሓም ጥራሕ ንዛረብ ስለ ዘለና እምበር ኣብ ቲክሳይ ወርቂ ኣሎ ካርቦን ኣሎ ናይ መግቢ እንስሳታት ኣለው ብዙሕ ብዙሕ ነገራት ዋላ ነዳዲ ከይተረፈውን ክፈር ይኽእል እዩ ፀዓት ከይተረፈውን ካብኡ ክወፅእ ይኽእል እዩ ኤሌክትሪክ ከይተረፈውን ካብኡ ክምንጩ ይኽእል እዩ ማለት እዩ። እቲ ክሳይ ብዙሕ እዩ ንሕና ክንሰርሓሉ ንጥቀመሉ እንተደኣ ደሊና እቲ ክሳይ ብዙሕ እዩ። እቲ ሳይንስ እውን ቲ ዋላ ትርእሰ ተታሒዙሎ ኣብቲ ሳይንስ እውን ብዙሕ እዩ ዘሎ ማለት እዩ። እታ ጉሓፍ ክበል ከለዎ ቻርኮል ጥራሕ ይኮን ክንሰርሓ ንኣብነት ካብቲ ጉሓፍ ክንብል ከለና ዝተፈላለዩ ዓይነት ጉሓፋት ንኣብነት ዋላ ንሕጂ ነዛ ፍሓም ዘየድልዩኒ ጠራሙዝ ስባር ናይ ጠርሙዝ ኣሎ ናይ ታኒካታት ኣለዎ እዚ ናይ ቢራ ታኒካ ኣለዎ እዚ ናይ ሳልሳ ናይ መደመስ ኣለዎ እዚ ናይ ዝተፈላለዩ ዓይነት ታኒካታት ኣለዉ ንሕና ንጥቀመሎም እዚ ናይ ሳርዲናት ኣለዉ እዚኦም ንባዕሎም ሕጂ ኣብዛ ፍሓም ኣይንጥቀመላን ኢና። ግን ንኻል እንደገና ከዓ ዋላ ፕረስ ጌርና ፀቂጥና ኮምፕረስ ጌርና ከማን ንደገ ኤክስፖርት ውን ክንገብሮ ንኽእል ኢና ዋላ ንዕና መልቲ ጌርና እንተደይ ሰሪሕናዮ ኤክስፖርት ውን ክኾን ንኽእል ናይ ወፃኢ ሸርፊ ውን ከምፅእ ንኽእል እቶም ናይ ጠራሙዝ ዓይነት ከዓ ይእለዩ እቶም ናይ ፕላስቲክ ኣብ ምስኡ ፕላስቲክ ኣለዉ እቶም ፕላስቲክ ከዓ ናብ መልክዕ ነዳዲ ናብ ፈርነስ ድዩ ናብ ነዳዲ ኣንቂሮም ንኽእል ኢና ማለት እዩ። እዚኦም ካብ ስ
2: ሰጊድ ሓወይ ከዓ ብጣዕሚ ንጡፍ ንፉዕ ሰብ እዩ። ኣብ ዕላል ናብ ገለ ከማን ዕድላ ይበካን እዩ ኣብታ ስርሑ እዩ ከም ስድራ ከማን ክትዕልል ዋላ ክሳይ ክተብል ከማን ዕድላ ይበካን እዩ። ንምንታይ ናይ ስራሕ ሰብ እዩ እታ ግዜኡ ሳብ ኮንቲ ከጥፋ ኣይደልዩን እዩ። ብጣዕሚ ንፉዕ ሰብ እዩ። ሓርኮትኮት ባህሊ እዩ ካብ ብንእሽትኡ ብዛዕበይኻ ኣብ ላዕሊ ደረጃ ክበፅሕካ ትምኒትና እዩ እሞ ኣብዚ ከምዝበቂዑ ንክንሪኦኻ ተስፋ ስለ ዝነበረና ሕጂ ከዓ ሙሉእ ተስፋ ኣለና ኣብ ላዕሊ በፂሑ ክንሪኦኻ ብዙሕ ተስፋ ኣለና። ብዛዕባ ዝሰሪሕዎ ዘሎ ፍሓም ከዓኒ ብጣዕሚ ርኢናዮ ውፅኢቱ ኣብ ጎረባብቲ ከማን ብህያብ መሳሊ ሂብናየን ርኤኖ ፅቡቅ ርኢቶ ሂበናና ኣለዋ ካብ ኩሉ ጨና ምስ ቆልዓ ኣብ ካርቦን ስ ጨና ንገለን ስለ ዘሎ ብፍላይ ኣዶ ቆልዓ ገለ ኮንካ ትፈርሖ እንዲካብ ካርቦን ኣብዚ ግን

0: ከናንገለ ክሳይ ስለዘይብሉ ተመራፂ ኮይኑ ረኪበ ኣለኹ። ብጣዕሚ ካብቲ ባህላዊ ከዓኒ ምንታይ ኣብዚ ካርቦን ሕጂ ጨና ኣለዎ ናይ ቀልጢ ኢፍካ ምውዳእ ኣሎ። እዚ ግን ንነዊሕ ሰዓታት ዝፀንሕ እዩ። ዋላኻ ከይጠፍአስ ብዙሕ ሰዓታት ይፀንሕ። ድላይ ካ ትሰርሖ ዓይነት ትሰርሖ ፀብሒ ድዩ ዋላ ዝኾነ ሰሪሕካስ ወዲኢኻስ ብጣዕሚ ነዊሕ ሰዓታት እዩ ዝፀንሕ። ኣብ ከምኡ ብልጫ ኣለዎ ዝለዓለኻ ኣብ ጨና ምስ ጥዕናኻ ዝኸይድ እዩ። ከምዚ ክጨኖውን ገለገለካ ኣብ ካርቦን ሕጂ ስገዛ ከፊትካ ገለ ከፊትካ ወይ ቆልዓ ገለ ተጠንቀቕካ ኣብዚ ግን ወላ ሓንቲ ክትብለሉ ነገር የብልካ። ብጣዕሚ ፅቡቅ እዩ። ኣብቲ መንግስትኻ ብፍላይ ኣብ ሃገርናኸ ኣብ ብርሰት ኣግራብ ብዙሕ ክስታይ ኣለና እንድዩ ሕጂ እዚ ከዓ ብጣዕሚ ተመራፂ ንምንታይ ካብ ጉሓፍ ካብ ብዙሕ ነገር ኣቢሉ እንዲ ደብሎ ኣብ ብርሰት ወይ ኣብ ክስታይ ዝትንክፍ ነገር ስየብሉ ንምንታይ ኣብቲ ኣይጠቅምን ኢልና ንጉሕፎ ነገራት ኣቢሉ ኣዋፂ ዝሰርሖ ዘሎ። ሕጂ ብክልተ ነገር ኢካ ትሪኦ በቲ እቲ ጉሓፍ ኣብ ጥቕሚ ይውዕል ኣሎ። ኣብቲ ናይ ሃገርና ገረብ ብርሰት ገለመለ ከዓ ዝፀሉ ኣይኮነን። ብጣዕሚ ተመራፂ እዩ።
1: ኣብዚ መስርሕ እዚ ዕውት ዝኾነ ምፍራይ ፍሓም ኣካይድካ ኣለኻ። እቲ ፍሉይ ዘብሎ ኤርትራዊ መሃዝነት ኮይኑ እቲ ምስጢር እንታይ እዩ?
2: እቲ ምስጢር ብዙሕቲ ካብ ኣሰራርሑ ጀሚርካ ካብቲ ጉሓፍ ጀሚርካ ዋላ ኣብቲ ቪድዮ ንሪኦ ከም ዘለና እቲ ፕሮሰስ ቀዳማይ ስቴፕ ካልኣይ ስቴፕ ሳልሳይ ስቴፕ እዳበለ እዩ ድኸይድ ክሳብ ሸውዓተ ስቴባት እዮም ዝኸዱት። ካብ ሸውዓተ ስቴባት ክንብል ከለና ከዓ ስፔሻል ብታ ሸውዒቲ መወዳእታ ሸውዒቲ ንብላ ከዓ ፍልይ ድበለ ሳይንስ ኣለዋ። እቲ ፍልይ ድበለ እንታይ እዩ? ገለ ሃገራት ቻርኮል ፕሪኬት ይሰርሓ እየን የፍርያ እየን። ንሕና ቻርኮል ፕሪኬት ከዓ ንሕና ከዓ እቲ ኣብ መስርሒ ካብ ፍሓም ምስራሕ ከዓ ንሕና ከምተን ደገ ዝሰርሖ ኢና ንሰርሑ ዘለና። ግን ሓድሽ ኣብ ኤርትራዊት ዘብላ ግን ሓድሽ ግን እታ ካብ ጉሓፍ እያ እተን ዓለማት በፂሖንኦ ዘለዋ እቲ ክሳይ ካብ ክሳይ እንድጥቀማ ካብ ብዝሒ ናይ ርሺ ብዝሒ ናይ ዕንጨቲ ኣግራብ ስለ ዘለዎን ካብ ወና መስርሐን ቻርኮሎፒኬት ሰሪሐን ዋላ ኤክስፖርት ንሰደድ ዝዓለመውን ትገብራ ማለት እዩ። ኣብዝናትና ክንመፅእ ከለና ግን ሕፅረት ናይ ኣግራብ ኣለና። ሕፅረት ናይቲ ፋብሪካታት ናይቲ ናይ ዕንጨቲ ፅርበት ዕንፀይቲ እውን ኣለዉ ማለት እዩ። ስለዚ ሓደ ርሺ ኣክበልካዮ ክበልካ ይክእልን እዩ። ንሓንቲ ድሓነት መጎጎ ኸማን ግበረሉ እንተልካዮ ሲ ንሓንቲ መሸማዕ ክመልኣልካ ሰውን ሙሉእ ዝወስደሉ እንጂ ብከምዚ ቀረብ ክትቀርብ ከተብላይ ትኽእልን ኢኻ ማለት እዩ። ኣይድልን ኢኻ ግን እንታይ እዩ ንሕና ሕጂ ቻርኮል ፕሪኬት ግን ኤርትራዊ ዘብላ ሕጂ ሓዳሽ ናትና ዘብላ ግን ኣብ ዓለም ሓዳሽ ዘብላ እታ ካብ ጉሓፍ እያ። ሕጂ ካብ ጉሓፍ ፀዓት ትሰርሓ እየን ካልኦት ሃገራት ካብ ጉሓፍ ካልእ ነገራት ይመስርሖ እየን። ኣባና ከዓ ናብ ቻርኮል ፕሪኬት ካ ሰሪሕ ናይ ሕጂ ፍልይ ድበለት ማለት እዩ። እዚ ነዚያ ንምስራሕ ካ ትና ሸውዓተ ስቴፕ ኢለ ብዘን ሸውዓተ ስቴፕ እቲ ሓንቲ ተዓባይ ሚስጢር ኣብዚኣ ሕጂ እቲ ካርቦናይዜሽን ምግባር እዩ። እቲ ካርቦናይዜሽን ምግባር እቲ ካርቦናይዝ ክትገብር ከለካ እቲ ኣውትፑት ናትካ እቲ 80% ሕጂ በፅናትና ዝወፀና ማለት እዩ። ሕጂ ኣብዚ ባህላዊ ኣፈሓሕማ ፅቡቅ ገይረ ክጠቐሳ ነዛ ባህላዊ ኣፈሓሕማ እንታይ እዮም ዝገብሩ ነይሮም? ገረብ ንኣብነት 10 ኩንታል ዕንጨቲ ገረብ ኣብ ትሕቲ መሬት ቀቢሮም እዮም ደፍሕምዎ። ኣብ ትሕቲ መሬት ቀቢሮም 10 ኩንታል ፍሓም ዕንጨቲ ኣኪቦም ከፍሕምዎ ከለዉ ካብዚአን ካብ 25 ክሳብ 30% ማክሲመም ድለዓለ 30% ይበፅሓሎም። እዚ ማለት ከዓ እንታይ እዩ? ካብ 10 ኩንታል 2 ኩንታል ፈረቓን ወይ ከዓ 3 ኩንታል ፍሓም ጥራሕ እዮም ገውፁ ነይሮም። ክንዲዚ ዝኣክል ዕንጨቲ ኣብ ሪስካ ሓደ ተብርሳላ ትብርሰት ኣግረብ ክንዲዚ ዝኣክል ዕንጨት እሞ ከዓ ትድወፀልካ ትጥቀመሉ ፍሓም ከዓ ውሕድ እዚ እቲ ክሳይ ሕጂ ኣብዛናትና ሳይንስ ክንመፅእ ከለና ከዓ እቲ ሓደ ብቐንዱ ካብቲ ዕንጨቲ ኣይኮንና ንሰርሖ ዘለና ካብ ጉሓፍ እዩ። ዝዓበየ ጥቕሚ እዚ እዩ። ካልኣይ ከዓ እቲ ጉሓፍ ከዓ እንደገና ክንጥቀመሉ ኮለና ዳርጋ ብምሉእ ከዓ ኣብ መዓልኻ ንውዕሉ ኣለና። እቲ ንዓ ንፍሓም ክኾነና ዝኽእል ካብኡ ብምሉእ ዳርጋ 80 ሚታዊት ኣብዚ ሕጂ በፅሐ ዘለኹ ሳይንስ ክሳዕ 80 ሚታዊት ፍሓም ኮይኑ ከዓ ክወፅእ ይኽእል። ገና ውን ቀፃሊ እዩ 82 84 85 ንበፅሓሉ ከዓ እቲ ክሳይ ውን ቀፃሊ ይኮና ምስ ተመክሮ ምስቲ ቀፃሊ ስራሕ ዝመፅእ ክሳይ ስለዝኾነ እንዳዕበክዎ ኸይደ ዋላ እግረ መገዲዮም ክጠቕሳ ዝደሊ እቲ ሳይንስ 100% እውን ኣለኒ 100% ኣለኒ። ግን ሓድሓደ ምናልባት ናይ ኬሚካላት ገለገለ ሓቱካ ኣይምሶም በዛ ኣነ ዝስርሑ ዘለኹ ግን ዜሮ ኬሚካል ዝበሃል ዝኾነ ዓይነት ኬሚካል ኣይጥቀምን እየ። ንካርቦናይዜሽን ንክገብር ካርቦን ንክኾነለይ ዝኾነ ዓይነት ኬሚካል ኣይጥቀምን እየ። እታ ሸብዒቲ ሓደ መጀመርያታ ጉሓፍ እቲ መጀመርያ ክትስራሕ ከላ ትጓሓፍ መጀመርያ እቲ ክጥሓን ዘለዎ ጥሓን እዩ ከም በዓል ዓፅሚ ገረ እንትርአ ኮይኖም ሕጂ ድጥሕን ማሽን ኣለና ማለት እዮ ጥሓን ኣለዎ ድሕሪኡ ከም በዓል ወረቐት እዮም ቆፅሊ መፅሊ ገለ ንድሕር ኮይኖም ከዓ ምስ ዝተጣሕነ ሚክስ ክኾውን ኣለዎ ክንደይ ፐርሰንት ኢኻ ካብቲ ክንደይ ፐርሰንት ኢኻ ካብቲ ትጥቀመሉ ነቲ ዝሰርሕ እዩ እቲ ክሳይ ኩሉ ሓደ ዓይነት ኣይኮነን ዓፅሚ ጥራሕ ካርቦን እተ ጌርካዮስ ዓፅሚ ጥራሕ ክንደልካ ይክእል እዩ ድሕሪ ወረቐት ጌርካዮ እውን ክንደይ ፐርሰንት እዩ ወረቐት ብምኻ ክወፀልካ እዛ ኣይኮነን ሕጂ እቲ ሳይንስ ንባዕሉስ እቲ ካብትን ትወሰቱ ፐርሰንቴጅ ንባዕሉ እውን ንባዕሉ ፍልጠት እዩ ማለት እዩ እሱ ሕጂ እዚ ንባዕሉ ተሓዋዊሱ እቲ ማሽን ሚክሰር ገይሩ ኣብታ ናትና ዚ ቪድዮ ንሪኣ ዘለና ማሽን እቲ ቀዳማ ስቴፕ ንብሎ ዘለና ሕጂ ሚክስ ትገብረልና ኣላ እታ ሚክስ ሕጂ ብቐረባ ስለዘየ ሚክሰር በይና ያ ትከውን ድግብኣ ሕጂ ግን እዛ ማሽን ከም ሰለስተ ስራሕ ስራሓል ኣለኹ ሓደ ከም ሚክሰር ጥቀመል ኣለኹ ካልኣይ ከም መጀመርያ ቅድሚ ካርቦናይዜሽን ዘሎ ከም ናይ ሓደ ዕንጨቲ ሞልድ ከም ናይ ዕንጨቲ ቅርፂ ገይራ ከዓ ጨፍሊቓ ፀቐይጣ ከዓ ሓደ ናይ ዕንጨቲ ቅርፂ ገይራ ከዓ ትበንላ ማለት እዩ ነዚ ሽዑ ኣንቂፀ ናብ ካርቦን ክቕይሮ ኣለኒ ማለት እዩ ሽዑ ካርቦናይዘር ክእትዎ ኣለኒ ኣብቲ ካርቦናይዘር ካርቦን ኮይኑ ተቐይሩ ምስ መፀ ሽዑ ከም ብሓዱሽ ኣብዛ ማሽን እዚኣ መሊሰ ከዓ ከም ብሓዱሽ ጥሒና ናይታ ናይ መወዳእታ ቅርፂ ናይታ ፍሓም ገይራ ከዓ ትበንላ
1: ሓንቲስኻ ጥራይ ትፈልጣ ምስጢር ኣለ እዛ ምስጢር እንታይ
2: እዛ ምስጢር እታ መፅናዕቲ እታ ፍልጠት ካሳያ እሳይ ኣብዚኣ ብታካ ናይ ካርቦናይዜሽን እያ ሚስጥር ኣብታ ማሽን ኣይኮነን እታ ማሽን ሞልድ እያ ማለት እዩ ሞልድ እያ ዝኾነ ሰብ ሞልድ ስለ ድሓዘ ንኣብነት ሓንቲ ነገር ክገልፀልካ እንዳ ብሽኮቲ ንድሕር ኢሉና ብሽኮቲ እታ ማሽን ጥራሕ ስለ ድሓዝካ እታ ናይ ብሽኮቲ ቅርፂ ጥራሕ ስለ ድሓዝካ እያ ብሽኮቲ ውፁእ ዝኾነ ውዱእ ዝኾነ ብሽኮቲ ሰርሕ ወላ ጣዕሙ ዋላታ ጣዕሚ ሲ ንእንዳ ሚማስ ጣዕሚ ሒዘኣ ንሞደረን ጣዕሚ ሒዛ ብሽኮቲ ትገብራይ ትኽእለን ኢኻ እታ ቅርፂ ጥራሕ ናይ ብሽኮቲ ሒዛ ትልካ ደላ ስለዚ እታ ሚስጥር እታ ናይ ሞደረን ሚስጥር ክትፈልጥ ኣለካ እታ ናይ ሚማስ ሚስጥር ክትፈልጥ ኣለካ እታ ቶርታ ክስራሕ ድያ ወይ እታ ብሽኮቲ ክስራሕ ሕጂ እታ ማሽን ጥራሕ ስለዝሓስካ ፍሓም ተሰሪሑ ማለት ኣይኮነን እቲ ቀንዲ ስነ ፍልጠታዊ ድሕዝ ኣብቲ ካርቦናይዜሽንን ኣብቲ ፐርሰንቴጅ ዝወፀልካን ተወሳኺ ከዓ ደይገለፅክዎ ከዓ ናይ መወዳእታ ኣብታ ሻብዒቲ ናይ መወዳእታ ዘለካ ካብቲ ካብ ካልእ ሃገራት ፍልይ ድበለ ኣብቲ ናይ ካልእ ሃገራት እንታይ ኣሎ ካብ ዕንጨት እየ ንጥቀማ ኢልናትን ካልኦት ሃገራት ካብ ዕንጨት ስለ ዝኾነ እቲ ካብ ባህርያዊ ዕንጨት ንረኽቦን ብዘመናዊ ብመልክዕ ፋብሪካ ገይሮም ዝሰርሕዎ ፍሓምን ወላ ሓንቲ እቲ ባህርዩ ኣይቀይረን ናትና ግን ካብኦም ፍልይ ድበለና ሕጂ ካብ ጓሓፍ እዩ ካብ ጓሓፍ ንድሕር ኮይኑካ ናይ ጥዕና ሳዕቤን ክንዛረብ ኢና ጥዕና ሳዕቤን ንድሕር ኮይኑ ሕጂ ካብ ጨንኡ ጀሚርካ ዓፅም እንተረእዩ ናብ ሓዊ እንተረእዩ ሲ ጨና ሕሰቦ ኣብ ሓዊ ምስኣትወት ክሳዕ ክንደይ ጎደና ትብክል ብከላ ኢንቫይሮሜንታል ብከላ ትገብር ወላ ንዓኻ ውን ኣብቲ ፋሚሊ ደሎ ሳይን ክጥቀመሉ ይትኽእለን ኢኻ ማለት እዩ ሕጂ እታ ሻብዒቲ ፍልይ ድበለት ሳይንስ ካብቶም ናይ ዓለም ውፅእ ዝበለና ሕጂ ናይ ቤንና ድወስኽናላ ሞምስ ምርምረይ እንዳስራሕኩ ብከምዚ ክቕፅል ኣይክእልን እሞ እንታይ ክኸውን ኣሎ ወ ኢለ ተጨኒቐ ዝሰራሕ ክዋ እታ ካብ ጨና ዜሮ ካብ ትኪ ዜሮ ካብቲ ናይ ጋዝ ዝወፅእ ዜሮን ካብ ካርቦን ከዓ ሚኒማይዝ ምግባር ማለት እዩ ካርቦን ዝኾነ ፍሓም ካርቦን ኣለዎ እዚኣ ግን ካርቦን ሚኒማይዝ ጌርና ኢና ማለት እዩ ናብ ደርጋ ዜሮ ማለት እዩ እዚኣ ሕጂ እታ ፍልይ ድበለት ማሽን እታ ሻብዒቲ ትገብሩ እያ ማለት እዩ እተን ቀንዲ ሚስጥር ሕጂ እዚኣ እንታ ካርቦናይዜሽን እንተን ሚስጥር ማለት እዚ እንተን ዓበይ ተወሳኝ ማለት እዩ ሚስጥር ብሚስጥር ተተሓዘ ብዙሕ ሃገራት ድሓዝ ኣለዋ ንካልእ ደካፍላ ንኣብነት ኮካኮላ ንድሕር ኢልና እታ ቀመም ናይ ኮካኮላ እታ ፓውደር ኢና ንሕ ንራኸባ እምበር እታ ፓውደር ከመይ ኢላ ትስራሕ ይነግሩና ናይ ሓንቲ ካምፓኒ ሚስጥር እያ ካችኣብ ንድሕሪና እዛ ካችኣብ ንድሕሪና ኣብ ዓጥልያን ናይ ሓደ ፋሚሊ ስተ እያ ኣይ ሚስጥር እያ ሕጂ ንሶም ጥራሕዮም እቲ ፕሮዳክት ሰሪሖም ናብ ሙሉእ ዓለም ዘከፋፍልዎ ካብ ዋላ ካብቲ ፋሚሊ ኸማ ንስእቲ ሓላፍነት ክወስድ ዝኽእል ሰብ ጥራሕ ኸማ ኩሎም እቶም ፋሚሊ ኸማ ኣይፈልጥዎን እዮም እታ ሚስጥር ልክዕ እዚኣ እዛ ናይ ፍሓም ከዓ እዛ ሚስጥር ማለት ናተይ ማለት ናይ ሃገር ሚስጥር እዩ ሃገር ማለት ከዓ ፅባሕ ንኮ ኤርትራ ተዓብየሉን ትረብሓሉን ትኸስበሉን እዩ ኤርትራ ሲ ከመይ ጌራ ንኣሜሪካ ትሸይጥ ከመይ ገይራ በዚ ፕሮዳክት ገይራ ንኣውሮጳ ትሸይጥ ኢና ንሓስብ ክሳይነት ሚስጥርና ተራሂብና ንሲ ናይ ሃገርና ነቲ ወዲ ዘይጋ ናይ ኮና ንቲ ሚስጥር ንና ንሓብኦ ዘለና ንዑ ይኮነን ነተን ካልኦት ሃገራት ኢና እቲ ሚስጥር ንሽፍኖ ዘለና ማለት እዩ ምክንያቱ ንዕአን ከዓስ ከምቲ ሰነዳድ ዝሸጣልና ዘለዋ ንሕና ሃ ንሸጥ ለና ክንቀያየር ኣለና ና ካብትናትና ፕሮዳክት ክንበና ለና ካብትናትን ፕሮዳክት ካ ክንለዋወጥ ኣለና እበር ወይ ስለምንታይ ሰናተን ፕሮዳክት ክነምፅእ ለና ናይ ኢንዳስትሪ ቅያር ክነምፅእ ለና ብክቡር ዶላራት ነምፅእ

0: ካብናት ናብ ፍርያት ከዓ ብሕሱር ነገር ደልኦም ንሕና ግን ክንመዓራር ኣለና ክንህበንን ክህባና እንተ ኮይነን ሚስጢርና ክንዕቅብ ኣለና። ንምንታይ ሚስጢርና ንድሕሪ ኣሜሪካ ኢና እዮም ውዕብላት ሃገራት እዮም ኮፖ ክገብርዎ ንሓን ፀገም ቻይና ኮፖ ክገብርዎ ፀገም የብሎምን። ስለዚ ንሕና እቲ ሚስጢር ንብሎ ዘለና ንዕአኢና ሚስጢር ንብሎ ዘለና እምበር ነቲ ወዲ ዘይጋና ኣይኮነን ሰጊድ ማለት ሓደ ሰብ ኣይኮነን ኩሉ ህዝቢ ኤርትራ እዩ ማለት እዩ። ፈሱ
1: ክዛረብ ትኸይነ ሰጊድሲ ጎረቤተ እዩ ውላደዩ ጎረቤተ እዩ ካብ ድርኤናዮስ ኣይወሓዘን ለይትን ቀትሪ ሓኸትኮትኮትኮትኮት ክትብልና ንሪኦ ከመይ ተብላልካ ኢልዮ ካብ ጓሓፈ ኣርዩ እንታይ ጥቕሙ ዝፍሓምዝኣርዩ ወረቐት ብሎ እንታይ ከጠቕሙ ብሎ ካልኣይ ነይርዎ እንደገና እሰርሕ ብለኒ እንታይ ከጠቕሙ እስከርእየኒ ኢልዮ ምስ ሪኢኽዎ ግን ተገሪመ እየ ትብኢሉ ዓሰርተ ግዜ ውና ጭንቕ ድዩ ኣሓቶ ጎርቤተይ ምዃኑ መጠን እዋ ከመይ ጌርካ ዝሰርሖ ከምዚ እጂሲ እቲ ከባቢ ፀሪ እንደገና ትፍሓም ከዓ ካብ ሃልክ ዕንጨይቲ ከዓኒ ብሓፂሩ ከዓኒ በቲ ፅሬት ከባቢ በቲ ናይ ፍሓም ጥቕሚ ንህዝቢ ዓብይ ሽሚ ተራግዱ ዝፀወት ዘሎ በቲ መንፋዓቱ ዝፅወኒ ለይትን ቀትርንሲ ኣይዝቅስኒ ዓይነይ እንደርኣዮ ሓቢጡ ድሪኢኽዎ ክሰርሐ ድውዕል ብለኒ ሕጂ ከዓ ዋላ ንሰብሲ ዝገር ይብዎ ሰጊሲ ድርኣዮ ክሰርሕ ጥራይ ድውዕል እየ ዝብሎ ሕጂ ግን እዋ ናይ ብሓቂ መቸም ትማን ሓደ ሃባ ኢልዮ ሓደ ታሽ ክልተ ኣብትፈርኒለካ ቤተክርስትያን ምስ መንፀኩ ፈጢነ ኣብትፈርኒለዩ ኣሎ ሕጂ እውን ሃባበል ክንሪዮ እታ ብሎ ሕራይ ክንምርቆ ብለኒ ሕራይ እቲ ቅድም መንፍዓቱ ካልኣይ ነገር ካብ ጓሓፍ ካብ ቀንጢ መንጢ ምፅኡ ፍሓም ንኸስርሕ ሲ ናይ ብሓቂ ዓብ ታሽም እዩ ዓብ ውፅኢት የነ ድብሎ ገርመኒ እዩ ናይ ብሓቂ ዘሲ ተውህቦን እየ ኣምላኽ እዩ እምበሪ ከምዝገለይትን ቀሰራሕሲ ንሃና ቁርዓት እዩ ናቱ ከማን ክብል ኣይክእልኒ እየ ዕድመንቲ እናናሃቦየ ድብል እግዚኣብሔር ኣምላክ ከዓኒ ኣብ ቁም ነገር ብፅሕካ እዚ ንሃና መጎስ እየ ድብሎ ኣብ ቁም ነገር ብፅሕካ ብዓብ ርእዩ ተበፅሕካ ከዓ በሲናትካ ፍሓም ጥራይ ክንጥቀምሲ ተስፋ ንገብር እየ ድብሎ
2: ናይ መጻኢ መደባት ኣቶ ሰጊድ ሰፊሕ እዩ ነዚ እውን ብቓሉ ብኸምዚ ዝስዕብ ገሊጽልና ኣሎ
0: እትናተይ ናይ መጻኢ መደብ መጀመርያ ነዛ ሒዘ እያ ዘለኹ ነዛ ሒዘ እያ ዘለኹ እቲ ምግፋሕ እውን ናይ በዕሉ ክሳይ ስለ ዘሎ እዛ ሒዘ እያ ዘለኹ ቀልጢፈ ናብ ሕብረተሰብ ናብ ጥቕሚ ሕብረተሰብ ከውዕላ እየ ዝደሊ እታ መጀመርያ ነገር ማለት እዩ ኣባይታ ወሪዳ ነቲ ጸሎት ሕፅረት ናይ ቀረብ ሕፅረት ናይ ፍሓም ዘሎን ነቲ ክብሪ ዕዳጋ ናይ ፍሓም ዘሎን ንመረግጋ እያ እታ መጀመርያ ነገር ማለት እዩ እዚኣ ህዝቢ ኤርትራ በዚኣ ጥቀማ ኣለዎ ብዓብዩ ብቐንዱ ዘተባብዑኒ መንግስታዊ ኣካላት እዮም ተን ዝምልከተን ኩለን ሚኒስትርታት ተን ዝምልከተን ኣካላት ማሕበራት መንግስቲ ካብ ሃመመተ ጀሚርካ ሚኒስትር ማይ መሬት ሚኒስትር ፀዓት ሚኒስትር ሕርሻ ሚኒስትር ሓለዊ ኣግራብን እንስሳ ዘገዳምን ብጣዕሚ ዘተባብዑኒ ትካላት እዮም እዚኦምቶም መንግስታዊ ትካላት ማለት እዩ ግን ሓደሓደ ከዓ ውልቀ ሰባት ኮይኖም ከዓ ሓደሓደ ሕማቕ ድበሉ ሰባት ከዓ ትናትካ ስታይ ዘይደልዩ ሰባት ከዓ ከምዚ ትዕወት ኣይመስሎምን እዩ እቲ ክሳይ ኣይመስለኒ ከምዚ ተስፋ ክቅርፁካ ፍትንሞን ንኦም ከዓ ንዓይ ርኢኹም ተምሃሩ ብሎም ማለት እዩ ንኦም ከዓ ፍርያት እዩ ዝዓበየ ፍርያት ትፍሓም ተዳረኸልና እዛ ካብ ሰጊድ ንፅበያ እቲ መንግስትና ክሳብ ሕጂ ክቃለስ ፀኒሕ እዩ ክገብር ፀኒሕ እዩ ንሕና እውን ኣካል ናይቲ መንግስቲ ኢና ንሕና ከዓ ሕጂ ነቲ መንግስቲ እውን ነብርዮ ንሕግዞ ንድግፎ ስለ ዝኾነ ሕጂ ንሕና እታ መንግስቲ ዘቕርቦ ዝነበረ ምስኡ እንተወሳኺ ንሕና እውን ካብ ሰጊድ እታ ፍርያት ኣቕሪብካ ናብ ህዝቢ ምቕራብያ ማለት እዩ እዚኣ ከዓ ብሓፂር ግዜ ናብ ነዊሕ ዘይኮነ ግዜ ብዛ ሓፂር ግዜ ከዓ ትግበርካ ሙሉእ ተስፋ ኣለኒ ምክንያቱ ኩሉ ኣካላት መንግስቲ እውን ኣብ ጎና ኮይኖም ሕግዙ ዘለዎ ማለት እዩ።
2: ማርከስ ዝኸበርኩም ተኸታተልቲ መደባት ቴክኢንሳይት ኤርትራ ዝፀንሐና ዕላል ኣዝዩ መሳጥን ሓድሽ ፍሉይ ነገር ዝረኸብናሉ ትምህርትን እውን ነይሩ ንኣቶ ሰጊድ ለኣብ ሓጎስ ምስ ሙሉእ ጥዕናን ኣሳልጦን ኣብቲ ሓሲብዎ ዘሎ ንነብሱ ንሕብረተሰቡን ንሃገሩን ዘፀዋዐሉ ፍሉይ ደረጃ ክንራኸብ ምዃንና ተስፋ እንዳገበርኩ ንሎሚ ዝተዳለወ መደብ እዚ ክትከታተሎ ዝፀንሐኩም ነይሩ ዝመፅ ዘሎ ሰሙን ብካልእ ብትሕዝትኡ ፍልይ ዝበለ መደብ ክሳብ ንራኸብ ሰናይ ቅናዕ።

0: ተሓመመለ የምክን ኢት ሃንቀልቅል ገአት መንገብእ ለኣዳም ኒበቶ ሕሙም ክምሃላ ብዙሕ ኢለ ሻዕርባካ ላዝም ትግት ሃንቀልቅል ኒበት
1: ላዝም ይኮነ ዘሎ ኒበት ላግላ ላፀበት ለዓቂም ሃላ እቶ ሓዋና መንገብእ ክሱሰን ዲበል ሎም ኣምራት ዳይም ለቦም ከሸከር ለቦም የምክን ለኒ ኣብ ግል ሃንቀልቅል ቀድር ዕሙማይ ላኪን ኒበት እንደይት ሃንቀልቅል ወላማ ኣሸዓሸወት ዝብልኣት ሕና ግንርእዮም ክንሰርሕና ንርእዩኒ ብዕንካ ክትርእዩ ትቀድርኒ ሸዓት ክምሰል ወደካ እታ ዲባ ሸዓት ልትርአ ከኒበት ትርድትመ ዲበንታ እግል ትበላዕ ወመግል ክምልል ቤና ርክስ እግል ተምፅእ ቀድር እዚ ዕሙማይ እሊ ናይ ኒበት መትበልዖት ክመል ስሉስ ክርናዕ ለዓልጋንሕትን ብሉ ለኒበቲት ለርእሴታ እዩ ሌጣት ለትርአ ንክጥጢት ፀላም እታልሓይ ከትርአ ምልዓል ላኪን ለፍስ ወላ በጥን ላዓብዪ ምትሓት ኣላይ ትርእዩን እንታ ካኒበት ተርድ ዲብንታ ወመትበልዖትመ እንደይ ትትርአ ዲብ ክምል እግል ተምፀና ትቀድር
0: ካፎ ግል ልትመደድ ሸርሕ ፀንሐካ ለኣመፅኦ ኣምራድ

0: ፈት ምናዓለ ውጃዕ ሃላ ዲብናፈር ናይ ኣሰካ ሓኪም ባፅሕ መግለ ደበት
1: እዚ ብልዕ ውጃዕ ንቀሊል ጋ መንገብሪ የምክን ናይ ውጃዕ ከኒን ምስልከል ሃለቀድር ውዕያዳትማ ዮም መን 5 ኪሎ ሜትር ብዙሕ ዝኢረዮም ዲቡ ቶ ሃላ ዲብ ሓኪም ነግስካ ናይ ውጃዕ ግልትንሰቅ ቀድር ለመሃመት
0: ላኪንለሰበብ
1: ናይ ውጃዕ ግልተኣመር ብዲቡ ውጃዕ ለጠ እንደይገቢ ልሕበጥ እንደልዓበ ክላ ጌሳ እትወጀካ ዲብ ገይስ ዲብ ከንፈርካ ዲብ ገይስ ክሕልቀምካ ጀት ላዕለ ስቀነ ቅሽካ ስቀንታትከ እንደገይስ ትም ይብሂልቶ እምበር ሓተ ምዕል ዲቡ ዲብ ላዕቢ ደረጀት ይበፅሕኒ ወቐት ነሲእ ሳምኖታት ኣምዕሎታት ትለነሲእ ሰበትልን ይበት ውጭትለት መንገቢ ተተዋሒከ ንደገስካ ናይ ውጃዕ ግትንሰቀድር ወዲብ ሕክምና ነገስካ ኒታይ እግልትንዳ ወይ እግልትምልኣ ትቀድር ልምህምት ላኪን እንደትወጃዓካ ዮም ክትሕደገኒቱ ፈጀር ክትሕደገኒቱ ልሕባጥ መሃዮም ፈሐዮ ፈጀር ልሓየ እንድትብል ወቐት ይነስእ ትለምሆም
0: ተማም እውቀት ሓጫር ህለየተና ናይ ደንጎ ባልእካ ትግትሓል ፈላት ሓዘ
1: ኣዚ ለበዝሓ ወቕት ኣነግልበሉ ሓዘ ብእደኖስና ድውየት ግንንሳ ኣለብናኒ እቲ ሓኪም ነግስና ለከሱሱ ደዋ ግንንሳ ኣብና ንበቸ እስክለ መግል ሸባህማ ግልፅናሕ ድቤልካ ቤት ግትፅናሓለብካ ተረፍ ኒበት ቅረድ ሃላ መንገብ መሄኒታ እግልትንድኡ ሰኒቱ ዋላ ኢለውጃዕ ካማ እብትሉሉ ኢለወጃዕና ኣንያብ ሃላ መንገቢ ግንምልኡ ወይ እግል ንዳዊ ኢሉ ስትል ዕሙማይ ላኪን እሊ እፉ ከፈት ጋ መንገብ ለነፈር ክምእሊ ጅንስ ናይ ሕበጥ ልብዲቡ ኣፉ ከፈት ጋ መንገይ ለሊበት ነዳ ወማልኣ ኣፉይ ከፍት ጋ መንገቢ ዲብ ሕያደት ነሳክባ ዲብ ስብዳልየት ኣድውየት ነሲ ወልሓየብ ሃለቱ ዕሙማይ ግል ዳወለ ቀድርቱ ላኪን ዲቡ ደረጀት እግል ንብፅሕ ኣለብናኒ ወቀት ግን ሃባ ኣለብና
0: ተማም ውቀትና ሰባት ተማት ዲብላ ግናት መምቱ ንኣልሓሪት ብፅባፅ እንከለ ንትራከብ ሓይሳም ዎ ሓይሳት መታቀለት በርናምጅ ገለብ ድሓን ናዮም በርናምጅና ዲብላ እትመማም ሃለና ሓቆ ክልእሳምን ብፅባፅ ግነትራከብቱ ግል ዶክተር ዑመር ኣብ ስኔትኩም ንሓመድ ዶ

ሰላምታና ይብዛሕኩም። ኣብ ዝተፈላለዩ ቦታታት ብምዃን ኣብ ምክትታል ትሕዝቶና ዘለኹም ክቡራትን ክቡራንን ተኸታተልትና ከመይ ቀኒሆም ሎሚ እውን ንዓኹም ንተዓዘብቲ መደብና ንምዝናይ ዝተፈላለዩ ትሕዝቶታት ዘለዎም ደርፍታት ሒዝና ኣብ ሰዓትና ተረኺብና ኣለና። ናይ ሎሚ ትሕዝቶታትና ዳርጋ ዝበዝሕ ባህላዊ ደርፍታት ኢና ቀሪብና ዘለና። ንሕጂ ካብ መኽፈቲ ቀሪብናያ ዘለና ደርፊ ባህልና ናሓሉ እትብል ብድምፃዊ ኣበራ በየነ ዝተደርፈት ኣብ 2022 ብኣ ክንጅምር ኢና ክንከታተላ ሞ ደጊመ ክምለሰኩም።

ክብራትን ክብራን እንተኸታተልትና ንባህልና ንምሰል ንመንነትና ንምሰል እትብል ደርፊ ድምፃዊ ኣበራ በየነ ኣብ መኽፈቲ ተዓዚብኩም። ባህልና ዘለዎ ክብሪ ወይ ድማ ንዕኡ ምምሳል ማዕርክ ንደይ ፅቡቕ ምዃኑ ድማ ኣብ ዝተፈላለዩ

እዋናት ይግለጽ እዩ ንሕጂ ቀሪብናዮ ዘለና ደርፍታት ኣብ ትሕዝቶ መደብ ህርመት ዘለናዮ እዋን በዓል ቅዱስ ዮሃንስ እነኽብረሉ ናይ ኣውደ ኣመት እዋናት ስለ ዝኾነ ነቲ ባህላዊ ደርፍታትና ነዚ በዓል ዘንፅባርቕ ማለት እዩ ንሎሚ ናባኹም ከነቕርቦ ኢና። ኣብ መኽፈቲ ቀሪብናዮ ዘለና ደርፊ ሓደ ካብቲ ንባህልና ዘንፀባርቕ ንባህሊ ትግርኛ ማለት እዩ ናይ ድምፃዊት ኣብርህት ብርሃነ ምስ ጉጅለ ባህሊ ኣሰር ኮይና ኣሸንዳ ኢላ ዝደረፈታ ስራሓ ከነቕርበልኩም ኢና። ንዓ ክንከታተላ ቀፂሉ ዝቐርብ ደርፊ ንምልላይ ድማ ደጊመ ክምለሰኩም።

ክቡራትን ክቡራንን ተኸታተልትና ምስ ድምፃዊት ኣብርህት ብርሃነ ፀኒሕና ካብዚ ብምቕፃል ቀሪብናልኩም ዘለና ስራሕ ምስ ጉጅለ ባህሊ ኣሉሊ ኮይና ዝተሰርሐት ስራሕ ኢና ቀሪብና ዘለና። ንበዓል ቅዱስ ዮሃንስ ንዕኡ ዘንፀባርቕ ማለት እዩ በብንእሽተይ ቆንጪሎም ዝሰርሕዋ ናብ ህዝቢ ዘቕረብዋ ንጥፈት ናባኹም ከነቕርባ ኢና ንዓውን ተኸታቲልና ክንምለሳ

0: ሓይሳም ወሓይሳት በርናመጅ ገለ ብድሓ ንታብዕሉ ኣለኩም ናዮም ኣርእስና ናብላ ሰበቡ ንረክስ ኣብ ጋፅዎ ስጋድ መከምሰልቱ ከፎ እግልዳወ ክምሰል ቀድር ወከፎ ክምሰል እንዳፍዕ ምኑ ወእሉ መስል ሓብረ እግል እናተሓላልፍቱ ካዲብእሊ ኣርእስሊ መብርሂ እግል ሃባና ማፅና ልሃላ ጋሻይና ዶክተር ዑመር ዑስማን ሓኪም ኣንያብ ዲብ ህስብዳሌት ኦሮታቱ ኣብ ስሜትኩም እግል ንሓመዶ ንፈተ ዲብ ሽቆል ባዕሉ እንዳዓላቱን ዲብላ በርናምጅና እንዳሓሸማ ማፅ ልሃላ እግልኩምማ ካብ ቴሌፎን ክምሰል ፈትሓና እግል ትሻርኮ ምን እዚ ንዓዝመኩም ካብ ምስሊ ንተባዖ ዶክተር ዑመር ኣሰናይ ድሓን መፀካ
1: ሰናይ ድሓን ፀንሐኩም
0: ተማም እግላ ላውዴትና ብላ ሰበቡ ንረክስ ኣብ ጋፅዎ ስጋድ መከምሰልቱ ከፎ እግል ዳወ ክምሰል ቀድር ወከፎ ክምሰል እንዳፍዕ ምኑ ወእሉ

ኣከባብራ በዓል ቅዱስ ዮሃንስ ክቡራትን ክቡራንን ተኸታተልትና ኣብ ሃገርና በብዘብኡ በብዝተፈላለየ ዝርከቦ ቦታ ነናቱ ፅባቐ ኣቀራርባ እዩ ዘለዎ ማለት በብልምዱ ንሕጂ እውን ቀሪብናያ ዘለና ደርፊ እንተዳኣ ርኢና ካብቲ ክቐርብ ዝፀንሐ ብደቂ ኣንስትዮ ደርፍታት ማለት እዩ ቅርቡ ውፅእ ክንብል ኢና። ኣብ በዓል ቅዱስ ዮሃንስ ዝያዳ ነቲ በዓል ፅባቐ ዝህብኦ ደቂ ኣንስትዮን እንዳተባሃለ ይግለፅ እዩ። ደቂ ተባዕትዮ እውን ናቶም ዝተፈላለየ ንጥፈታት እዩ ዘለዎም። እዛ ንሕጂ ቀሪብናያ ዘለና ደርፊ ናይ ድምፃዊ ሜሮን ስቲፋኖስ ወዲ ዘማችውን ነዚ እትገልፅ ያ ክትከውን እሞ ንዓ እውን ተኸታቲልናያ ክንምለስ።

ደርፊኣ ክትከውን እዛን ሕጂ ቀሪብናያ ዘለና ደርፊ ኣብ ዝተፈላለየ ሃገራዊ ይኹን ሃይማኖታዊ በዓላትና ልክ ዓብቲ በዓል እቲ ነቲ በዓል ዘንፀባርቕ ኣብ ዝተፈላለየ ዞባታት እኒ ሃገርና ነቲ በዓል ዝገልፅ ትሕዝቶ ናይ ደርፊ ወይ ድማ ዝተፈላለየ ናይ ምዝንጋዕ መደብ ይካየድ እዩ። እዛን ሕጂ ቀሪብናያ ዘለና ናይ ዓፋር ደርፊ እውን ኣብ በዓል ቅዱስ ዮሃንስ ዝተደርፈት ኣብ ከተማ ዓሰብ ማለት እዩ ንበዓል ቅዱስ ዮሃንስ ዝገልፅ ብዙሕ ስራሕ ቀሪቡ ነይሩ። እዛ ናይ ዓፋር ደርፊ እውን ንዕኡ እትገልፅ እያ ሞክትከውን ናብኣ ክንሰግር ኢና።

ክቡራትን ክቡራንን ተኸታተልትና ክቐርብ ዝፀንሐ ትሕዝቶታት መደብ ህርመት ብምክንያት ሃዋህው በዓል ቅዱስ ዮሃንስ እየ ከቅርበልኩም ፀኒሐ። እዚ ዘለናዮ ሃዋህው በዓል ቅዱስ ዮሃንስ ድማ ሰናይ ቅንያት ክኾነልና እንዳትመነና ኣብ ዝመፅእ ሰሙን ኣብ ልካ ሰዓት ብዝተፈለየ ትሕዝቶ እዩ ክኸውን ምርኻምና። በቢ ዘለናዮ ወገን ሰላምን ጥዕናን ይምነ። ምስ ተርፉ መደባት ኤሪቲቪ ገድፈኩም ብወገነይ ሰላም።

0: ንጥፈታት ሃገር
1: መደብ ካብ ንጥፈታት ኣብያተ ትምህርቲ
2: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
1: ንባህላዊ ስፖርታዊ ስነ ጥበባዊ ምህዞን ሰንዓን
2: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
1: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
2: ብኩለን ኣብያተ ትምህርቲ ሃገርና ዝካየድ
1: ትምህርታዊ መደብ እዩ።

0: زخبركمن خبركن انت عزبتنا امباركس لو معنتي بمهنه سوشال ساينس داي وي ما حبروا السنه فلتت اب كلا اي درجه بيت مرتي باركا زقربني يا مدب حيزنا لكم متينا لنا سناي مكتتا
1: Well, ladies and gentlemen, today a special event hosted in Barka Secondary School, a social science day, is this how it seems. And we're going to lead you the way and you can see how it was. Thank you.
2: مرأة نشمي بيتليم تقاي بهار نلوم حيزي يمتعي زلوغو بزعبا قرص مريت نايرتا and نايرتا قرص مريت كمي يمثل مالج نايرتا قرص مريت نريحلنا كم نفوتو diversified ويكا نستفل على عينات قرص مريت زلوغي قلا قلا بلاتيوس كتنحا كاخد ويكا ستاح عبل عليو برخي لو تنحيو ستاح مريت كمي تقاخد ويكا ناش تو مونتينس ويكا ناش تزخونو قوبوتات كتنحا كاخدو كم مونتينس ويكا قطوم قوبوتات نبلمون كتنحنا خليم and plains ويكا قطوم ستاحات قولا قل نبلمون كتنحنا خليم سلازن نايرتا استفل على عينات قرص مريت كن رغبالو نخ لي مالج سون ايرتا عندك كم زوينو ايرتا هم فوت اخ مكلكله اب سلاستيات مكل از هايلاندس نبلو تم كبساتات متحت انت تصادف نبلو لنا مالج حجي لو من زربا لكم بزعوا تفاسس نايرتا ويكا نايرتا وحيزات ويكا روباتات نابي كم تفسو اين هنزار مالج نايرتا تفسو ناب سلاست بوتاتات يمزخدو نابريت سداتو لنا ويكا نبقي حبار زاتو لنا ناب سودان غوتو تفسسالنا اند نابدانك ديبريشن كا تفسسالنا مالج نحجي انا خزاره بندري لكم بزعوا نابتي نبقي حبار تفسسيو نبقي حبار تفسسو نحرينا شدو شريفرس ويكا شدو شرباتات نبقي حبار تفسسو لونا مالج نامنت اتقدماي نحرينا فلكتي زبال فلكت ريبر كبغس كلو كابس سلوبس ويكا اتصادفناي نافا تبقيسو حدا عمي زونه غورج فطيرقا تخيلو نبريت سي فسلنا مالج እዚ ካልኣይ ካኒ ዓደርባቦ ሪቨር ንብለይ ዓደርባቦ ሪቨር ትኮይኑ ካኒ ካብቲ ጎቦታት ወይካኒ ካብቲ ማውንቴንስ ኦፍ ናይ ናቕፋ ተበጊሱካ ብማርፅ ሓደ ዓብ ዝኾነ ዓሚቑ ዝኾነ ሓደ ዓሚቑ ዝኾነ ጎርጅ ዝፈጢሩ ካኒ ዓደርባቦ ጎርጅ ዝበሃል ማለት እዩ ናብሬድስ ይፈሰልና ማለት እዩ እንተሳሳይካ ሪቨር ላብካ ንብለይ ሪቨር ላብካ ካኒ ካብ ሳውዝ ዌስት ኦፍ ገለብ ካብ ሳውዝ ዌስት ኦፍ ገለብ ጥቃ ከረን ማለት እዩ ሽዑ ብማርሳ ኩበ ገይሩካ ትኽኢሉካ ናብሬድስ ይኣትወና ማለት እዩ ናብሬድስ ገፁካ ይኣትወና ማለት እዩ እቲ ራብዓይ ሪቨር ዓሊገደ እዩ ዝበሃል ሪቨር ዓሊገደ ንድሕ መፂና ካኒ ካብ ኣፃድፍ ናይ ኢስተርን ኣፃድፍ ናይ ኤርትራ እዩ ዝብገስ እዚኻ ካብቲ ጥቃ ኢስተርን ወይከዓ ሰሜን እቲ ምብራቃዊ ናይ ኤርትራ ክፋል ናይ ኣስመራ ክፋል ንብሎ ማለት እዩ ካብ ምብራቅ ናይ ኣስመራ ይፈሰልና ማለት እዩ ካብኡ ተበጊሱ ስያሕ ገደ ዝበሃል ሓደ ነዊሕ ትርቢታሪ ወይከ ሓደ ነዊሕ ተፀምባሪ ምስ ተሓዊሱ ካኒ ምስ ሓዳስ ሪቨር ኣብ ሓደ ዊዓ ዝበሃል ሪቨር ወይከዓኒ ታብ መራኸቢት ዊዓ ንብላ ኣብ ተኣኪቡ ካኒ ብጋልፍ ኦፍ ዙላ ገይሩካ ትኽኢሉ ይፈሰልና ማለት እዩ ብጋልፍ ኦፍ ዙላ ገይሩካ ትኽኢሉ ናብ ሬድሲ ይኽእል ማለት እዩ ስቲል ቶኪንግ ብዛዕባ ኣብ ናብ ሬድሲ ዝፈሱ ወይከዓኒ ናብ ቀሕባር ዝፈሱ ሩዋታት የዛረብ ዘለኹ እንቲ ራብዓይ ንሪኢ ከ ሪቨር ሓዳስ እዩ ሪቨር ሓዳስካ ካብ ዓዲ ቀይሕ ዝብገስ ካብ ዓዲ ቀይሕ ተበጊሱካ ምስ ዓሊ ገደ ሪቨር ኣብ ውዓ ዝበሃል ሓደ መራኸቢ ኣብኡ ይሕወስ ማለት እዩ ምስ ተሓዊሱካ ጋልፍ ኦፍ ዙላ ገይሩካ ናብ ሬድሲ ይኸደና ማለት እዩ እቲ ናይ መወዳእታካ ሪቨር ኮማይለ ንብለይ ሪቨር ኮማይለ ተመፂናካ ካብ ኖርዝ ኦፍ ሰነዓፈ ወይከዓ ካብ ሰሜን ሰነዓፈ ተበጊሱካ ፓራለል ወይከዓ እትኽኢሉ ማዕረ ማዕረ ምስ ሓዳስ ይኸይድ ማዕረ ማዕረ ምስ ሓዳስ ምምሃድ ካኒ ምስ ጋልፍ ኦፍ ዙላ ተራኺቡካ ትኽኢሉ ናብ ሬድሲ ይፈስስ ማለት እዩ እዞም ሽዱሽተ ሪቨራት ፈልከት ዓደርባቦ ላብካ ዓሊገደ ሓዳስ ኤንኮማይለ ናብ ሬድሲ ዝፈልሱ ሩባታት እዮም ማለት እዩ እቶም ናብ ሱዳንን ናብ ደናክል ዲፕሬሽን ዝፈሱ ካኒ ስም ክትገልፀልናዮ ማለት
3: እዩ ከመይ ውዒልና ስሜትኒ ዳንኤል ይበሃል ሕጂ ከዓ ከምዚ ቤት ክትብሎ ዝፀንሐት ማለት እዩ ናብ ሱዳንን ናብ ደናኪል ዲፕሬሽንን ወይከዓ ማዕሙቓት ናይ ደናኪል ዲፕሬሽን ውሕዙ ሓይዝ ክገልፅ እየ ማለት እዩ ናብ ሱዳን ዝፈሱ ሓይዝ ንሕር ዳ ኢልና እቶም ዓበይቲ ወይከዓ ንፈልጦም ማለት እዩ ዓንሰባ ባርካ መረብን ሰቲትን ክኾኑ ከለዉ ናብ ደናኪል ዲፕሬሽን ዝፈሱ ከዓኒ ደንዴሮ ዕንደልን እዮም ማለት እዩ ዓንሰባ ንድሕር ዳ ጀሚርና ካበይ ድብገስ ንድሕር ዳ ኢልና ካብ ከባቢ ኣስመራ ወይከ ካብ ውሽጢ ኣስመራ ስታድዮም ኣስመራ ኢልና ንፅውዖ ወይከ ማይበላ ኢልና ንፅውዖ ካብኡ ድብገስ ዓንሰባ ኣርባዕተ ዓበይቲ ተፀንበርቲ ኣለዎ ሶም ከዓ ቶከር ባልዋ ዓይባባን ዛራ ንበሃሉ ዛራ ካብ ሓልሓል ዝበሃል ቦታ እዩ ተበጊሱ ንሪቨር ዓንሰባ ወይከዓ ንሩባ ዓንሰባ ዝፅንበሮ ማለት እዩ ንሩባ ዓንሰባን ምስ ዛራን ካልኦት ተፀንበርቱ ምስ ተፀንበረ ከዓ ኣብ ሳላ ዝበሃል ወይከዓ ኣብ ዶብ ኤርትራን ሱዳንን ዝርከብ ተሓዊሱ ባርካ ተሓዊሱ ናብ ሱዳን ይፈስስ ባርካ ንድሕር ዳ ኢልና ከዓኒ ተመሳሳለ ካብ ሰሜናዊ ክፋል ናይ ኣስመራ ወይከዓ ኖርዝ ዌስት ኦፍ ኣስመራ ዩ ድብገስ ወይከዓ ዓዲ ጓዕዳድ ድብገስ ኮሌክት ዋተር ፍሮም ማይ ነፍሒ ከዓ ማለት እዩ ካብ ማይ ነፍሒ ማያት ወይከዓ ተፀንበርቲ ኣዋህሊሉን ሓዋዊሱን ከዓኒ ናብ ካላ ይኸይድ ኣብ 3/4 ሰባት ተረኪቦም ዳኒ ናብቲ ዳን ይፈሱ ማለት እዩ። ካልእ እንድሕር ዳ ርኢና ሩባ መረብ እዩ። ሩባ መረብ ንፈልጦ ማለት እዩ ዝዓበየ ወይከዓ ዝነውሐ ሩባ ናይ ኤርትራ እዩ ማለት እዩ። 560 ኪሎ ሜትር እዩ ዝጓዓዝ። ዝበዝሑ እዞም ክንገልጦም ፀናሐ ሩባታት ኣብቲ ዝበለ ኮርስ ወይከዓ ኣብ ስትሬት ኮርስስ እዮም ዝውሕዙ። መረብ ሪቨር ንሕር ዳ ርኢና ግን ኣብ ከርቪድ ወይከዓ ዝተጠዋወየ መገዲ ገይር እዩ ናብ መገዲ ወይከዓ ናብ ሱዳን ዝፈስስ ማለት እዩ። ናይ ሩባ መረብ ዓበይቲ ተፀንበርቲ ኣለውና። ሶም ከዓ ጋላ፣ ፀሮና፣ በለሳ፣ ማያንበሳን ዕበሉ እዮም ዝኾኑ ዘለዉ። ንዚኦም ተፀንበርቲ እዚኦም ተሓውሱ ከዓ ናብ ሱዳን ይፈስስ ማለት እዩ። ስራብዓይ ናብ ሱዳን ትፈስስን ናይ መወዳእታ ንሪኦ ከዓኒ ሩባ ሰቲት ይኸውን። ሩባ ሰቲት እቲ ፐርኒያል ሪቨር ወይከዓ ንዓመት ሙሉእ ብዘይምቁራት ዝውሕዝ ሩባ ኢልና ኢና ንሰሚዮ። ካብ ኢትዮጵያ ኢካ ዝብገስ ካብ ሌክጣና ወይከዓ ሌክጣና እዩ ዝብገስ። ኣብ ኢትዮጵያ ተከዘ ዝብል ሽም ህልዎ ኣብ ኤርትራ ሰቲት፣ ኣብ ሱዳን ከዓ ኣትባህር ተባሂሉ ይፅዋዕ ማለት እዩ። ኣብ መወዳእታ ንሪኦም ከዓ እቶም ክልተ ኣቐዲመ ዝነገርኩም ናይ ደናክል ዲፕሬሽን ዝውሕዙ ሓይዝ እዮም። እሶም ከዓኒ ዳንዴሮን ዕንደል ንበሃሉ። ዳንዴሮ ካብ ሶራ ፕላቲዩ ወይከዓ ካብ ጎቦታት ሶራ ተበጊሱ ናብ ደናኪል ዲፕሬሽን ካዓ እትከሎ፣ ዕንደሊ ከዓ ካብ ሳውስ ኦፍ ሰንዓፈ ወይከዓ ደቡባዊ ሰንዓፈ ተበጊሱ ናብ ባዳ ዲፕሬሽን ይኣቱ ማለት እዩ። እዚ ኩሉ ጠቂስና ግን ኣብ መወዳእትኡ እንታይ እዩ ዕላማና ወይከዓ ነዞም ሪቨርስ ነዞም ሩባታት ንፅምዖም ኣለና ንፈልጦም ኣለና መገድታቶም ኩሉ ሶ እንታይ እዩ ናቶም ኣገዳስነት ንሕር ዳ ኢልና ከዓኒ ብዙሓት ነጥብታት ኣለዉ ኣገደስቲ ነጥብታት። ገለ ካብኦም ፋውንቴንስ ኣለዉ። ፋውንቴንስ ወይከዓ መንጫዕጫዕታት ኢልና ንጥቀመሎም ንድሕር ዳ ኢልና ከም ንኣብነት ዝዓበየ ቫሊ ወይከዓ ዝነውሐ ሪቨርሲ ናይል ሪቨር እዩ ኣብ ኤርትራ። ከም ኣብ ጎረቤትና ክንሪኦም ከዓ ሓደ ኣባይ ድበሃል ሓደ ዓበ መንጫዕጫዕታን ናይ ኤሌክትሪክ ሶርስን ከዓ ፈጢሩሎም ኣሎ። ሶ ደሴም ክንሕና ከዓኒ ኢቨን ዶ ማዕሪ ክንዱ ዓበይቲ ይሃልዎ ንኤርትራ ዝኣክል ግን ፋውንቴንስን መንጫዕጫዕታትን ክንጥቀም ንኽእል ኢና። ካልእ ኢሪጌትድ ኣግሪካልቸር ወይከዓ መስናዊ ሕርሻ ንብሎ እዩ። መስናዊ ሕርሻ ከዓ ካብ ማይ ጥራሕ እንዳተፀበኻ ዝካየድ ሕርሻታት ከገላግለና መታን መስናዊ ሕርሻ ክንጥቀም ንኽእል ኢና። ካልእ ሚነራልስ ቀሊሉ ንረኽበሉ መገዲ እዩ። ምክንያቱ ዝበዝሐ ግዜ ሚነራልስ ኣብ ጎቦታት እዮም ተሓቢኦም ዝርከቡ። ሶ ድሕር ድኣ ካብ ጎቦ ምፍራስ እቲ ሩባታት ሒዝዎም ዝመፅእ ማይ ንድሕር ዳ ርኢናዮ ብሚነራልስ ሃብታም ስለዝኾነ ወይከዓ ብማዕድናት ሃብታም ስለዝኾነ ሚነራልስ ኤክስካቪት ንክንገብር ክጠቕመና እዩ ማለት እዩ። ካልእ ሪክሬሽን ሰንተርሲ መዘናግዒ ቦታታት ሪዞርትስን ካልኦትን ክንገብር ክሕግዘና እዩ። እቲ ናይ መወዳእታ ኣገዳስነት ከዓ ምንጭታት ዲጋ እዩ። ኤርትራ ብሰሚ ኣሪድ ዓይነት ኮንዲሽን ስለዘላ ናይ ማይን ጥራሕ ተጠቂማ ትካየድ ስለዘይትኽእል ቀንዲ ምንጭ ማይና ዲጋታት እዮም። ናይ ዶም ዲጋታት ምንጭታት ከዓ ወይከዓ ሶርስ ሜን ሶርስ ናይ ዲጋታትና ምምላእ ከዓ ሩባታት ናዮም ማለት እዩ። ይቀኒ

መጀመርታ ሽመይ ፀሎት ልዑል ይበሃል። ኣነ ተማሃሪት ባርካ ተሽዓይ ክፍሊ እየ። ኣነ ናይ ኣርት ስትሪም ተማሃሪት እየ። ከም ሎማዓንቲ ንሪኦ ዘለና ከም ኣብዚ ስእሊ ድማ ቢዝነስ ቱሪዝም ዝበሃል ከመይ ጌርካ ንዓድኻ ሲ ብቢዝነስ መልክዕ ወይ ብስራሕ መልክዕ ተላለያ ንካብ ካልእ ዓዲ ዝመፁ ሰባት ማለት እዩ። ከም ኣብዚ ንሪኦ ዘለና ዓይነት ስእሊ ጌርና ክንገልፆ ከለና እዘን ተን ቢሪፉ ሲቲስ ኢልና ወይ ድማ እተን ኣዝየን ፅቡቃት ዓይነት ዓድታት ኢልና መሪፅናየን ዘለና። እዚ እንታይ ዝጠቅም? መጀመርታ ሓንቲ ስእሊ ኣብ ሓንጎልኩም ክበኩም እየ። ንኤርትራ ከም ሓንቲ ዓባይ ካምፓኒ ዘላታ ውችስ ካብ ካልእ ዓድታት ንዝመፁ ዓይነት ሰባት እዩ። ከመይ ገይራ እቲ ናታ ዘለዋ ሂስቶሪካል ሳይትስ ከመይ ገይራ እቲ ኣርት ዴኮስ ናታ ተላልዮ እዩ ዘርኢ። ስፔሻሊ ሕጂ ከነላልዮ ከለና ንሕና ቢልድ ጌርና ምስ ወዳእና ንሕና ብካልኦት ዓድታት ክንፍለጥ ስለ ዘለና ናብዘን ኣዝየን ፅቡቃት ኢልና መሪፅናየን ዘለና ናይ ኣፍሪካ ሲቲስ ናብዘን ምስ እንዝርግሖ ሞር ኢንትረስትድ ይኮን ወይ ድማ እቶም ሰባት ኣዝዮም ይድነቁ ማለት እዩ። ምክንያቱ በዚአን ዓይነት እንተዳ ተፈሊጥና ኣትሊስት ኣዝዩ ብዙሕ ዝኮነ ፕሮፊታብል ኢንካም ውን ንእቱ ስለ ዘለና ማለት እዩ። ከምኡውን ኮምፔር ቱ ኣደር ኢንዱስትሪስ ንሕና ኣዝዩ ናይ ብስራሕ ብዙሕ ዕድላት ንኸፍ ፍት ዓይነት ሰባት ኢና። ምክንያቱ እዚ ቢዝነስ ቱሪዝም ነፂኡ ሓደ ንብዙሕ ዓይነት መጀመርታ ንብዙሕ ዓይነት ሰባት ኢኻ ናይ ስራሕ ዕድል ትኸፍል፣ ከምኡውን ኣዝዩ ፕሮፊታብል ዝኾነ ኢንካም ወይ ድማ ኣዝዩ ብዙሕ ዝኾነ ኣታዊ ኢኻ ትረክበሉ ማለት እዩ። ከም ኣብዚ ዓይነት እዚ መጀመርታ

ፌር እዩ። ምክንያቱ ምሁሩን ዘይምሁሩን ኢሉ ኣየዳልዮን እዩ። ምሁር ኣብዛ ዩታሊቲስ ኢልና ወይ ድማ ሓንቲ ፐርሰንት ሒዛልና ዘላ ነቶም ናይ ፅሬት ዝሰርሑ ሰባት ከነጠቃልል ከለና እዚ ኣዝዩ ብዙሕ ዓይነት ነጭስ ከምኡውን ንኣግሪካልቸር ንዝሰርሑ ሰባት፣ ትራንስፖርት ንዝስውሩ ሰባት፣ ከምኡውን ንኮምፒተር ዝቆፃፀሩ ንኮሚኒኬሽን ዝሰርሑልና ሰባት፣ ከምኡውን ንፕራይቬት ሃውስሆልድስ እዚ ንሴኪሪቲ ንኣዝዩ ብዙሕ ዓይነት ነገራት ንዝቆፃፀሩና ነቲ ሴኪሪቲ ናና ፕራይቬት ሃውስሆልድስ ምስነበም ማለት እዩ። ንድሕርዚ ኮንስትራክሽን ኢልናዮ ዘለና ድማ ኣብ ህንፃዎች እዚ ንመንሞር ዕድል ስራሕ ይኸፍት ንኢንጂነራት ሲቪል ኢንጂነር ኤሌትሪካል ኢንጂነር ካልኦት ዓይነት ኢንጂነራትን ከላይ ማለት እዩ። ማኒፋክቸሪንግ ኢልናዮ ዘለና ኮንስትራክሽን፣ ፋይናንስ፣ ትሬድ፣ ኮሚኒቲ ኤንድ ሶሻል ሰርቪስስ ኢልናዮ ዘለና ስፔሻሊ ኣብዚኣ ሓደ ቱሪስት ናብ ዓድና ይመፅእ እሞ ኣፕሊኬሽን እየቱ ኣነ ነዚ ዓይነት ቦታታት ክረክብ ይደሊ እየ ይብል እሞን እዩ። ንስኻ ድማ ስፔሻል እዚኣ ምስ መነመን ዝተተሓዘት ክትከውን ኣለዋ ምስ ሂስትሪ ተምሃሮን ከምኡውን ጂኦግራፊ ተምሃሮን። ምክንያቱ ሓደ ቱሪስት ናብ ዓድኻ ምስ መፀ ሞር ኢንትረስትድ ኣብ ምንታይ ዝኾኑ ነቲ ሂስትሪ ናትካ ኣብ ምፍላጥ ነቲ ባውንድሪ ናትካ ኣብ ምፍላጥ እዩ ሞር ኢንትረስትድ ዝኾኑ ማለት እዩ። ካብኡ ኢንትረስትድ ካብ ኮነ ንስኻ ነቶም ኣፕሊኬሽን ዘእትዉ ሰባት ናብታ ናትካ ኢንዱስትሪ ምዞም ሰባት እዚኦም ውሽስ ምስ ጂኦግራፊን ሂስትሪን ኣተሓሒዝካ ትሰዶም እሞኒ ካብ ትሪኦሞ ዝግረሙ ሞር ላይክሊ ነቲናትካ ሂስትሪ ነቲናትካ ጂኦግራፊ ኣቀምጣ ኩሉ ይፈልጥዎም። ምክንያቱ እቶም ምሁራት ዓይነት ዓውደ ትምህርቲ የድላልይዎም ስለ ዘለዎም ማለት እዩ። ከምኡውን ኣብ ማርኬቲንግ የቲና ዘለና ንሕና ከም ማኒፋክቸር ንገብር ኢና፣ ኮንስትራክት ንገብር ኢና፣ ከምኡውን ፕሮዳክት ንእቱ ስለዝኾና እዛ ማርኬቲንግ ዊች ስቶክ ማርኬቲንግ ከምኡውን ዲጂታል ማርኬቲንግ ንጠቃሎ ኢና። እዚ ዲጂታል ማርኬቲንግ ን ስቶክ ማርኬቲንግ ስፔሻሊ ምስ ኮምፒተራ ዝተተሓሓዘ እዚ ሓደ ዕድል እውን ንኸፍት ኣለና ንኮምፒተር ሳይንስ ማለት እዩ። እዚ ፎርፒስ ዝበሃላ ዊች ፕሮዳክት ኣቅዲመ ገሊፅያ ፅኒሐ ፕራይስ ፕሮሞሽን ኤን ፕሌስ ዝበሃላ ተፈላጥነት ብዓለም ለኸ ዊች ኣብዛ ስእሊ ገሊፅያ ዘለዎ ድማ ላንጌጅ ፎሬን ላንጌጅ ኤክስፐርት ትብል ዘላ ብካልኦት ዓይነት ቋንቋታት ጌርና ምስ ንገልፀሎም ነዞም ዓይነት ቱሪስትስ ኣዝዩ ፕሮፊታብል ዝኾነ ኢንካ ንረክብ ማለት እዩ። ብድሕሪ እዚ ብምዕባለ ኢናዮ ዘለና በዚ ኤኣይ ዝበሃል ወይ ድማ ኣርቲፊሻል ኢንተሊጀንት ተባሂሉ ዝፍለጥ ዘሎ 58% ዊች ኦልሬዲ ኣዳፕት ገይሮም ኦልሬዲ ኣብቲ ማሕበራዊ ሂወቶም ክጥቀምሉ ጀሚሮም ዘለዎ ማለት እዩ። 27.3 ድማ ጌና ብሕጂ ኣዳፕ ንክገብሩ ኣብ ሓንጎሎም ቀሪፆሞ ዘለዎ ማለት እዩ። ከምኡን 14.7 ድማ ጌና ዘይብሎም ጌና ፕላን ዘይገበሩ ዘለዎም ክፈልጥዎ ማለት እዩ። እዚ ኣኮርዲንግ ቱ ኣፍሪካ ኢና ንዛርብ ዘለና። ከም ኤርትራውያን መጠን ድማ ንሕና ኣብዚ 58% ዊ ኣር ኢንክሉድድ። ምክንያቱ ኣዝዩ ብዙሕ ናይ ኤኣይ ወይ ድማ ኣርቲፊሻል ኢንተሊጀንስ ይሰርሕ ንሪኦ ስለ ዘለና ኣብ ዓድና ማለት እዩ። ንኤርትራ ተደ መፅና ሕና ከም ኤርትራውያን ቢዝነስ ቱሪዝም ንዓና ዩኒክ ዝገብረና ኣርቲ ዲኮስ ኣለውና ከም በዓል ፊያታ ሌሮ ከምኡውን እንዳ ማርያም ኣዝዩ ብዙሓት ኣለውና ማለት እዩ። ከምኡውን ከም ሳይትስ ክንጠቀስ ሂስቶሪካል ሳይትስ ክንብል ከለና ድማ ተሆንዳዕ ከስከሰ መጠራ እዚኦም ኣዝዩ ተፈላጥነት ይህበና ማለት እዩ። እዚ ይመስል